እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁል ጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

ሰላም ሰላም ውድ አድማጮቻችን እንደምን አድራችኋል? ከተወዳጁ ጣቢያ ብስራት FM 101.1 ወደ እናንተ የሚተላለፍላችሁ የዕለተ ማክሰኞ ብስራት ማለዳችን ጀምሯል። በቆይታችን በርካታ ጉዳዮችን እናነሳለን። የምናስቀድመው እናንተን ይመጥናሉ የምንላቸውን የሙዚቃ ግብዣዎች ይሆናል። ትረካማለን። ታዲያ ሁሌም እንደማይቀረው ደግሞ ስፖርታዊ መረጃዎች በክፍል 1 እና በክፍል 2 ሰዓታቸውን እየጠበቁ ወደ እናንተ የሚደርስ ይሆናል። ከሀገር ውስጥ ከባህር ማዶ የተሰሙ አዳዲስ እና ወቅታዊ መረጃዎችንም እናስደምጣችኋለን። በመቀጠል ደግሞ ወደ አዋሬ ሰፈር ወስደናችሁ ደግሞ አዋሬ ሰፈር

ነገርንም የምንቃኝ ይሆናል። እንዲሁም ደግሞ የችሎት ዘገባችንም ሰዓቱን ጠብቆ ወደ እናንተ የሚደርስ ይሆናል። አድማጮቻችን ከእናንተ የሚጠበቀው ፕሮግራሞቻችን ላይ ያላችሁን ማንኛውንም ሐሳብ አስተያየት በ6979 ማድረስ ብቻ ነው። ፕሮግራሙን እየመራሁ ኤደን ሽመልስ፣ ቴክኒኩን በመቆጣጠር ደግሞ ህይወት አሰፋ አብረናችሁ ቆይታ የምናደርግ ይሆናል። ማለዳውን ለመጀመር ደግሞ ቀዳሚ የምናደርገው የሙዚቃ ግብዣችን ነው። ቴዲ አፍሮ ሄዋን እንደዋዛ ይለናል። አብራችሁን ቆዩ።

አድማጮቻችን ተመልሰን መተናል። አሁን ደግሞ ወደ ባህር ማዶና ቅናና አንድ አስገራሚ መረጃን እናጋራችሁ። ሰዎች በተለያዩ ጉዳዮች ሲጨንቃቸው ወይንም ደግሞ ሐሳብ ሲገባቸው ከጭንቀታቸው ቀለል እንዲላቸው የተለያዩ ነገሮችን ያደርጋሉ። አንዳንዶች ስፖርት ይሰራሉ፣ ሌላው ሙዚቃ ማዳመጥ፣ ከቤተሰብ ጋር ጊዜ ማሳለፍ፣ ማሳጅ ማድረግ እንዲሁም ደግሞ የተለያዩ መፍትሄ ናቸው የሚሏቸውን ነገሮች ይጠቀማሉ። ታዲያ ከወደ ቻይና የተሰማው ደግሞ ለየት ያለ ነው። ነገሩ እንዲህ ነው። ጭንቀታቸውን ለማስወገድ ሰውነታቸውን እንዲባጨሩ የሚያደርግ ልዩ ሳሎን ነው የሚሄዱት እነዚህ ግለሰቦች። በቻይና የ32 ዓመቱ ዣንግ ሺያኦቻ የተባለ ግለሰብ ሰዎች ጭንቀታቸውን ለማስታገስ በሰራተኞች በቀስታ የሚባጨሩበትን ልዩ የአገልግሎት ሳሎን ከፍቶ እንግዲህ በወር ወደ 100 ሺህ ዩዋን ያህል ገቢ እያገኘ መሆኑ ነው የተዘገበው። ዣንግ ይህን ያልተለመደ የንግድ ሀሳብ ያገኘው በኢንተርኔት ላይ ባየው አጭር ቪዲዮ ሲሆን፣ በቪዲዮ ላይ አንዲት ሚስት የባለቤቷን ጀርባ በቀስታ ስትባጭር ተመልክቶ በአስተያየት ሰጪዎችም እንዲህ ያለ አገልግሎት ቢኖር ገንዘብ እንከፍላለን የሚሉ መልእክቶችን እያነባል ማለት ነው። ታዲያ ይህም የልጅነት ትዝታውን ያስታውሰዋል። በልጅነቱ አባቱ ጀርባውን በቀስታ ሲዋጭርለት መተኛት እንደሚወድ ነው የተናገረው። ከዚያም ይህንን ልምድ ወደ ንግድ ሀሳብ ለመቀየር ይወስናል። በሸንዘን ከተማ በአውኦን አውራጃ የመጀመሪያውን ሳሎን ይከፍታል። ዣንግም በሙያው ብዙ ስኬት ያገኘ ሰው አልነበረም። ታዲያ ከዩኒቨርሲቲ ከተመረቀ በኋላ በአንድ አመት ውስጥ ብቻ 7 ጊዜ ስራ ቀይሮ ነበረ። ከዚያም የጀመራቸው 2 የንግድ ሙከራዎችም በአጭር ጊዜ አልተሳኩለትም። ነገር ግን የዋጨራ ሳሎን ለመጀመር ከመሞከር አልተመለሰም። የመጀመሪያው ሳሎን ከተከፈተ ብዙም ሳይቆይ ሁለተኛውን ቅርንጫፍ ይከፍታል ማለት ነው። ምክንያቱም ስራውን አዋጭ ሆኖ ነበር ያገኘው። ሁለቱም ሳሎኖች በአጠቃላይ በወር 100 ሺህ ዩዋን የሚጠጋ ገቢ እንደሚያመጡለት ነው የሚናገረው። አገልግሎቱም በጣም ቀላል ነው። ደንበኞች በጀርባቸው ተኝተው ሰራተኞች በልዩ የፕላስቲክ ጥፍሮቻቸውን በመጠቀም ሰውነታቸውን በቀስታ ይቧጭራሉ ማለት ነው። ዣንግ ይህን ስራ ለመጀመር ልዩ የቧጨራ ቴክኒኮችን ራሱ መመርመርና መፍጠር እንደነበረበትም ነው የገለጸው። አንድ ሰዓት የቧጨራ አገልግሎት 300 ዩዋን የሚያስከፍል ሲሆን የንግዱ ዋና ዓላማ ደግሞ ሰዎች የከተማ ህይወትን የሚያመጣጥን ጭንቀትን እንዲያስታግሱና የእንቅልፍ ጥራታቸውንም ደግሞ ለማሻሻል ዘና የሚያደርግ ልምድ እንዲያገኙ ማድረግ ነው። ታዲያ ዣንግ የከተማ ነዋሪዎች የጭንቀት ደረጃ ከፍ ያለ በመሆኑ ለዚህ አይነቱ አገልግሎት ፍላጎት እንዳለን የገለጸው፣ አንዳንድ ደንበኞች ደግሞ አገልግሎቱ ከማሳጅ ይልቅ የበለጠ ዘና እንደሚያደርጋቸው ነው እየተናገሩ የሚገኙት። አሁን ላይ ዣንግ ንግዱን በመላው ቻይና ለማስፋፋት እና ወደ 100 የሚደርሱ አዳዲስ ቅርንጫፎችን ለመክፈት እቅድ እንዳለው ገልጿል። ከዚህም በተጨማሪ እንግዲህ የቧጨራ ባለሙያ ስራ እንደ ይፋዊ የሙያ አማራጭ ለማስተዋወቅም እንደሚፈልግ እየተናገረ ይገኛል። ይህ ታሪክ ታዲያ አንዳንድ ጊዜ በጣም ተራ የሚመስል ሀሳብ እንኳን ትክክለኛውን የገበያ ፍላጎት ካገኘ ወደ ንግድ ሀሳብ ሊቀየር እንደሚችል የሚያሳይ አስገራሚ ምሳሌ መሆኑን ነው እንግዲህ የምንመለከተው። ታዲያ አድማጮቻችን፣ እናንተስ ሀሳብ ሲገባችሁ ሲጨንቃችሁ ምን አይነት መፍትሄዎችን ትጠቀማላችሁ? ሀሳብ አስተያየቶቻችሁን 6979 ላይ ልታደርሱን ትችላላችሁ። በቀጣይ የሙዚቃ ግብዣችን ደግሞ የሚሆነው ዮማሪዮስ አዲስ የተጫወተውን ሙዚቃ ነው። ባህር ዳር ይለናል።

በኔዘርላንድ ውስጥ የእግረኛ መንገድ ወይንም ጎዳናዎች የሌሉበት መንደር አለ። በዚህ መንደር በእግረኛ መንገድ ፈንታ ያሉት የውሃ መተላለፊያ ቦዮች ብቻ ናቸው። በዚህ መንደሮች ሰዎች ከቦታ ቦታ የሚዘዋወሩትም በጀልባ አማካኝነት ብቻ መሆኑ ልዩ ስፍራውን ተመስጧዊ ያደርገዋል። በውሃ የተከበበው ማራኪው መንደር በገጠር ጎጆች የተሞላና በረጃጅም ዛፎችም የተከበበ እንደሆነ የተረት ዓለም በሚል ሰዎችም እንደሚገልጹት ይነገራል። አንድ ሰው ማሽተት እንዳይችል የሚያደርግ የጤና እክል ያለ ሲሆን ይህም በሳይንሳዊ ወይም በሕክምና መጠሪያው አኖሲሚያ ይባላል። አመጋገባችንን በተመለከተ በልማድ የሚደረጉ ብዙ ነገሮች እንዳሉ ሁሉ ሳይንስ በፊናውም የሚመክራቸው የሚከራከርባቸው አስገራሚ እውነታዎች አሉ። ለምሳሌ ስለ ድንች እናንሳ። በአመጋገባችን የምናዘወትረው ምግብ ስለሆነ ሳይንስ በሚመክረው መሰረት ግን እየተጠቀምን ያለው አጠራጣሪ በሆነ መንገድ ነው ይላሉ። የስነ ምግብ ባለሙያዎችም እነርሱን እንደሚሉት የድንች ቆዳ ወይንም ልጣጭ ውስጥ ካለውና ከምንመገበው በበለጠ ጤናማነትን ይሰጣል። ሁሉንም የድንች ማዕድናትና ቫይታሚኖችን ለማግኘት ቆዳውን ሳንልጥ መመገብ እጅጉን ይመከራል። ቀይ ሽንኩርት ዋነኛ የምግብ መሰረት ብለን የምንይዘው መሆኑ ባይካድም በብዛት መመገብ ግን እንቅልፍ ማጣትን ያስከትላል። ይህም የሆነው ቀይ ሽንኩርት ትራይፕቶፋን በተባለ ንጥረ ነገር የበለጸገ በመሆኑ ነው። ጥናቶች እንደሚያመላክቱት አንድ ሰው ጣዕምን ለመለየት 0.0015 ሰከንድ ይወስድበታል። ይህም ማለት አይንን ከማርገብገብ ፍጥነት ሁሉ የቀደመ ነው ሊባል ይችላል። እያደመጣችሁን ስለሆነ ከልብ እናመሰግናለን። ብስራት ማለዳችን እስከ 2 ሰዓት መደመጡን ይቀጥላል።

አርማዶቻችን ማለዳችን አሁንም እንደቀጠለና አሁን ደግሞ ሰዓቱ የትረካ ነው። ትረካውን ያዘጋጁልን ደግሞ ባልደረባችን ሚካኤል ጻሃይና በዛዊት አራጌ ናቸው። ማለዳው አጋራችን ደግሞ ሰንቄ ባንክ ስሙልኝ ይላቸዋል።

በወጣትነቴ በድሜ ያፍላ ጀምበር የልቅ የታዲቆን ሁለገብ ባይተታያዝ ወጥር ነበር እና ምን ተረፈኝ ተመልሼ ወጣው በገባሁበት በር መግባትና መውጣት ከ

0: አንድ ቀን ከመክሊት ጋር ስናወራ ወንድምሽ እንዳጼ ቴድሮስ ሆኖ ለመተወን ጥናት ላይ መሆኑን ነግረሽኛል አልኳት።
1: አዎ
0: አለችና በረጅሙ ተንፈሳ ቀጠለች።
1: ወንድሜ ታውኔቱን በትጋት ሲያጠና ያድራል። አንዳንዴ ለሊት የተኛሁበትንም አልጋ ይገፋል። ብንን ብዬ ምን እያደረክ ነው ብዬ ስጮህበት በተውኔቱ ውስጥ ሴባስቶፖል የሚባል መድፍ ስለምገፋ ያንን ስሜት ለማምጣት ብዬ ነው ብሎ ይመልስልኛል። እና ይኸውልህ በምዕራብ ተኝቼ በምስራቅ እነቃለሁ። ታዲያ ምን ዋጋ አለው እንዲህ ሲያጠና ኖሮ? እጭ ተውኝ እባክህ።
0: ምን ተፈጠረ?
1: ከተውኔቱ ውስጥ እንደ እቴጌ ተዋበች ሆና የምትተውነው ሴትዮ ወደ ቤሩት ተሰደደች
0: በእጄ።
1: ከዚያማ በቃ በሄደችው ልጅ ምትክ ሌላ ተዋናይ ተፈልጋ እንድታጠና ይደረጋል። ይህች ልጅም እንዲሁ ለአራት ወራት ያህል ተውኔቱን ስታጠና ቆይታ ድንገት በዲቪ ወደ አሜሪካ ውልቅ ትላለች። ምን ታደርገዋለህ?
0: ይህን ያክል የሴት ተዋናይ ችግር ካለ እንደ ራሱ ለምን ሌላ አማራጭ አይፈልግም?
1: ምን አይነት አማራጭ?
0: ለምን አጤ ቴድሮስን በወንደላጤነታቸው ጊዜ የፈጸሙትን ታሪክ አይጽፈውም?
1: እንደሱ ይሻላል ብለህ ነው?
0: ይሻላል። ለእርሱም ቢሆን አጤ ቴድሮስ የሚለውን ለአጤ ቴድሮስ ብሎ ማሸጋሸግ ይቻላል። መክሊት ባመነጫውት የመፍትሄ ሀሳብ ላይ አስተያየት ሳትሰጥ ቀጠለች።
1: ይኸውልህ እንግዲህ ወንድሜ በዚህ መልኩ በእኔ ላይ ተጣብቆ ይኖራል። መቼም እድሉ በጣም ያሳዝነኛል። አልፎ አልፎ ያመዋል። አንዳንዴ ምን እንደማስብ ታውቃለህ? ለምን ወንድሜ ሆነ እላለሁ። ለምን ከጎረቤታችን አብራክ አልተገኘም እላለሁ። አንዳንዴም ደግሞ ምን አለ ያለ ወላጅ ተገኝቼ ቢሆን እላለሁ። ሰው እንደ ዛፍ ለብቻው ከመሬት ብቅ ማለት ቢችል እንዴት ጥሩ ነበር።
0: ከጥቂት ጊዜ በኋላ መክሊት የዓመት ፍቃዷን ወሰደች። መክሊት ከካፌው ከቀረች በኋላ ጀርመኑን መምጣት አቆመ። አንድ ቀን ከስራ በኋላ ተቀጣጥረን ከጀርመኑ ጋር ለመሰንበት እንደወሰነች ነገረች። እናም ከዚህ በኋላ በአንድ ጊዜ ሁለት ቤቶች ማስተዳደር ስለማትችል ወንድሟን ለማሰናበት እንደቆረጠች ነገረች። ወንድሟን አፍ አውጥታ ውጣ ለማለት ስለማትደፍር የማሰናበቱን የቤት ስራ እኔ እንድወስደው ተማጽነች። የተሰጠኝ የቤት ስራ ለእኔ የሚከብድ አልነበረም። እርሷን የሚያስደስታት ከሆነ ወንድሟን እንኳን ከቤቷ ከምድሪቷ ማሰናበት አይከብደኝም። በማግስቱ አነጋግ ላይ እነ መክሊት ቤት ገብቼ በወንድሙ አልጋ አጠገብ ቁጭ ብያለሁ። ወንድምየው አጭር ነው ወይስ ረጅም ብሎ የሚጠይቅ አድማጭ አይጠፋ። ጥሩ ጥያቄ ነው። አልጋው ላይ ቁጭ ብሎ ስለነበር የቁመቱን ሁኔታ ማወቅ አልቻልኩ። ይሁን እንጂ ከግርጌ የተሰቀለውን ግዙፍ ሱሪ በማየቴ ረጅም መሆኑን መገመት ይቻላል። መክሊት እንደነገረችኝ ወንድሟ በጣም ብስጩ ነው። ለዚህ ሳይሆን አይቀርም እንኳን ጸጉሩ ባርኔጣው መሸበት ጀምሯል። ተዋውቀን ትንሽ ከቆየም በኋላ ምን ነው በጠዋቱ ሲል ጠየቀኝ። ስራ ከመግባቴ በፊት የምነግርህ ብርቱ ጉዳይ አለኝ። መርዶ እንዳይሆን ብቻ እኔ ዛሬ ለማልቀስ አልተዘጋጀሁም። እንዴት መጀመር እንዳለብኝ ስላላወቅኩ ዝም ብዬ ግርግዳው ማየት ጀመርኩ። ግርግዳው ላይ ግዙፍ ፍሬም ያለው ፎቶ ተሰቅሏል። በፎቶግራፍ ውስጥ መክሊት ለስዊዘርላንዱ አምባሳደር ቦምቦሊኖና ሻይ ስታቀርብ ትታያለች። ከሩቅ እኔ የሻይ ማለቢያ ማሽኑ ስወለውል እታያለሁ። አየህ በአሁኑ ጊዜ ብዬ ጀምር አቆምኩ። ወንድምየው ለማስታረቅ የመጣው ሳይመስሉ አልቀረም። ከመታረቁ በፊት ትንሽ ለመግደርደር ያክል የመክሊትን ነገር ትሆ ካለ በኋላ እንድቀጥል አይን አይኔን ያይን ጀመር። መክሊት፣ እናንተ በዚህ ቤት ውስጥ በመረዳዳት አብራችሁ ቆይታችኋል። መክሊት ስራ ትሰራለች፣ ምግብ ታበስላለች፣ ልብስ ታጥባለች፣ ገበያ ትሄዳለች፣ ገበያ ትመለሳለች። አንተም በበኩል ያከናወንካቸው ተግባራት ብዙ በመሆናቸው ልዘረዝራቸው ብል ጊዜ አይበቃኝም። የእኔ ሲሆን ጊዜ አይበቃህም አለኝ ቱግ ብሎ። ይችን ይወዳል። እኔ እንዳላስደነግጠው ብዬ ዳርዳር ስር ጭራሽ ሊወዛገብ ይፈልጋል። ቻለው እንግዲህ ድምፄን አጠብድዬ፣ ለማንኛውም መክሊት ከአዲሱ እጮኛዋ ካቶያን ጋር አብራ መኖር ጀምራለች። ስለዚህ አንተ ከዚህ ቤት ልውጣ? ነፃ ውጣ። ወንድምየው ለአጭር ጊዜ ፊቱን በእጆቹ ቀብሮ ሲተክዝ ከቆየ በኋላ የሚከተለውን ተናገረ። ገጠር ሄጄ ለመስራት ሞከርኩ። ግን በቃ ልወዱ አልቻልኩ። ገጠር ውስጥ ምን ታገኛል? ተራራ ድንጋይ እንደ ኪንታሮት ይወረሰው ደረቅ ሜዳ የተረሳ ጃንጥላ የመሰለ ብቸኛ ግራር ዛፍ ከዚያ ለፍዝትል ድልድይ ዝቅ ብለ ስታይ በድልድዩ ውስጥ የሚያልፍ ውሃ የለም። ታዲያ ድልድዩ ምን ሊሰራ እዚያ ተገኘ? እንጃ ምናልባት ይሆንዝ መካነ መቃብር ይሆን? ለመሆኑ ወደ ገጠር ሄደ ታውቃለህ? እኔ ራሴ ገጠር ልጅ ነኝ አልኩ በኩራት። ገጠር መወለድና ገጠርን ማወቅ የተለያዩ ነገሮች ናቸው። ገጠር ስገባ ወደ ድሮ የተወረወርኩ ነው የመሰለኝ። ታሪክ ጸሐፊዎች በድሮና በዘንድሮ መካከል ያለውን ልዩነት በጊዜ መጠን ሲለኩት ይገርመኛል። እንደኔ ከአዲስ አበባ 100 ኪሎ ሜትር ስትርቅ ድሮን ቁጭ ብሎ ታገኛለ። በድሮና በዘንድሮ መካከል ያለው ርቀት 100 ኪሎ ሜትር ነው። ለጥቂት ጊዜ ከቻይናዎች ጋር አብሬ ለመስራት ሞክሬያለሁ። ቻይናዎች ባህር ተሻግረው መጥተው አገሬን ሲያለሙ ስመለከት እልያዘኝ። ቱታይል ለብሼ ድንጋይ መፍለጥ፣ ጠጠር ማጠብ፣ ባሬላ መሸከም ጀመርኩ። ደስ አለኝ። ቁርጠኝነት ወደ ልቤ ዘለቀ። ሆኖም አንድ ቀን ድንጋይ ከመፈልጥበት ቀና ብዬ ከፊት ለፊት ያለውን ግብዳ ተራራ ስመለከት አሞቴ ፍስስ ይላል። ይህንን ለመለወጥ ብዙ ሺህ ዓመት ያስፈልጋል እላለሁ። እንኳንስ ቻይናዎች በረፍት ጊዜያቸው ላሊበላን የፈለፈሉ መላእክት እንኳን ቢወርዱ አይችሉትም እላለሁ። ግን እንዲያም ሆኖ ጥርሴ ነክሼ አንዲት ጎጆ ተከራይቼ መስራቴን ቀጠልኩ። ይገርማል። የምኖርበት ጎጆ ባይጥ ስለተሞላ ላብራቶሪ እንጂ ቤት አይመስልም። በዚህ መሃል ሌላ ሀሳብ ይደቀንብኛል። አዲስ አበባ ውስጥ የሚኖሩ ሰዎች የክፍለ ሀገር ነዋሪዎች እንዳይሻሟቸው ራሳቸውን በተራራ ከልለው ሲበሉ፣ ሲጠጡ፣ ሲባልጉ እንዲሁም ሲዝናኑ ሲታዩ እበሽቃሉ። እኔም ጊዜው ሳይመሽ ከበረከቱ ለመቃመስ እመኛለሁ። እናም ወደ አዲስ አበባ መጣለሁ።

በቆንጆ ወጣት ንስቶች ሽኖዬ ዜማ ከሩቅ ከተሰማ ክረምቱ አልፎ ወንዙ ጎሎ የተነፋፈቀው ለመታየት በቅቶ ሰማይ በአዲስ ፀሐይ ደምቆ ምድር በአደይ አበባ ተስፋ ይዛ ፈክታ አዲስ ዓመት በልዩ ሐሴት ገብቷል ማለት ነው። ሽኖዬ ጨፍራ ማህበረሰቡ የሸለማት ወጣት የሁላችን ተምሳሌት ናት። እኛም ከማህበረሰባችን ይወጣን ሐሴታችን በሴታችን በመሆኑ ወግ ባህላችን ስንደክም ምርኩዛችን ለረጅም

0: አርማጮቻችን ቀደም ሲል ታዲያ በመግቢያችን ላይ እንዳልነው ብስራት ባለበት ሁሉ ስፖርት አለና አሁን ደግሞ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። የክፍላንድ ስፖርታዊ መረጃዎችን ደግሞ በክብር የሚያስደምጣን የማለዳው አጋራችን ስንቄ ባንክ ነው። ሁሉንም አቀፍ ለሁሉም ተደራሽ መሆንና የብዙሃኑን ህይወት ወደ ተሻለ ደረጃ ማሸጋገር ጽኑራዩ አድርገው የሚሰራው ስንቄ ባንክ አገልግሎቱን ይበልጥ በማዘመንና አቅሙን በላቀ ደረጃ በማጎልበት ከወትሮ በላቀ ሁኔታ ወደ እናንተ ቀርቧል። ስንቄ ባንክ የዕለት ተዕለት ግብይት ክፍያችሁን በምቾት ከማከናወንና ገንዘብ ከማስተላለፍ በዘለለ ጥቃቅንና መለስተኛ የፋይናንስ ፍላጎቶችን ማሟላት የሚያስችሉ ዘመናዊ የዲጂታል አማራጮችን በማቅረብ ሚሊዮኖችን ተጠቃሚ እያደረገ ይገኛል። እንዲሁም በሁሉም የሀገሪቱ ክፍሎች የባንክና የማይክሮ ፋይናንስ አገልግሎት ቶችን ከ622 በላይ በሚሆኑ ቅርንጫፎቹ ከልዩ መስተንግዶ ጋር ያቀረበ ይገኛል። እናንተም በፈጣን እድገትና ታማኝነቱ ከሚታወቀው ስንቄ ባንክ ጋር አብራችሁ በመስራት የሁለንተናዊ ለውጥና የነገ ስኬት ዋስትናችሁን ጨብጡ። ስንቄ ባንክ በአንድነት ወደ ስኬት። አርማጮቻችን አሁን ደግሞ ስፖርታዊ መረጃዎችን ሊነግረን ተፈራ ታመነ እዚህ ስቱዲዮ ይገኛል። እንዴት አደርክ ተፈይ?
1: እንዴት አደርሽ ኤደን? አድማጮች እንደምን አደራችሁ? የሀገር ውስጥ ስፖርታዊ መረጃዎች በማስቀደም ጀምራለሁ። የ2027 የአፍሪካ ዋንጫ ማጣሪያ ሙሉ ዝግጅቱን ያጠናቀቀ የኢትዮጵያ ብሔራዊ ቡድን የፊታችን አርብ ምሽት 1 ሰዓት ላይ በደቡብ ሱዳን ጁባ ከሱዳን አቻው ጋር ለሚያደርገው ወሳኝ የመጀመሪያ ጨዋታ ዛሬ ወደ ስፍራው ያቀናል። በትናንትናው ዕለትም የሰጡት ጋዜጣዊ መግለጫ አሰልጣኝ ዮሐንስ ሳሌ ቡድኑን ወደ አፍሪካ ዋንጫው ማሳለፍ ካልቻሉ በግዛ ፈቃዳቸው ስልጣናቸው እንደሚለቁ በቁርጠኝነት አስታውቋል። ቡድኑ በዚህ ወር ከሱዳንና ከሴኔጋል ጋር የሚያደርጋቸው ግጥሚያዎች የባህር ማዶ ጉዞውን እጣ ፈንታ ወዲያውኑ የሚወስኑ በመሆናቸው ወላዮቹ በትናንትናው ዕለት ዝግጅታቸውን ሲያደርጉበት ከነበረው 27 ኪሎ ሜትር ርቀት ላይ ከሚገኙ የሐዋሳ ከተማ ተጉዘው አዲስ አበባ ገብተዋል። ወላዮቹ ይህንን ከባድ ፈተና ለመጋፈጥ ከሀገር ውስጥ ክለቦችና ከኢትዮጵያ ወጣት ቡድን ጋር 4 ያቋም ፈተሻ ጨዋታዎችን አድርጓል። ቡድኑ በአሁኑ ወቅት ለ23 ተጫዋች ስብስቡን የያዘ ሲሆን ሄኖክ አዱኛና ግሩም ሀጎስ በአጋጠማቸው ከባድ ጉዳት ምክንያት ወደ ክለቦቻቸው ተመልሰዋል። በአንጻሩ በወቅታዊ ብቃታቸው የተመረጡ 7 አዲስ ተጫዋቾች ማለትም 2 ከወልዲያት ዩኒቨርሲቲ እና 5 ከሲዳማቦና ስብስቡን በይፋም ተቀላቅለዋል። ትናናሾቹን የማብቃት ፍልስፍና ለመተግበርም 2 ከ20 ዓመት በታች ግብ ጠባቂዎችን ወደ ዋና ቡድን አድርገዋል። ሆኖም አሰልጣኙ ስለ ቡድናቸው ወቅታዊ ጥምረት በማስረጃ የተደገፈ ጥልቅ ታክቲካዊ ትንተና ከመስጠት መቆጠባቸውን የሚዲያ አባላትን ጥያቄ አስነስቷል። የጋዜጣዊ መግለጫውን መድረክ በቴክኒካል ዝግጅት ብቻ ሳይሆን በአሰልጣኙና በፌዴሬሽኑ መካከል ባለው አስተዳደራዊ ክፍተት ዙሪያም ጥያቄ ፈጥሯል። ጋዜጠኞች አሰልጣኙ ከተፈቀዱ የ15 ደቂቃ የልምድ ሰዓት ውጭ ቀጠሮች ለምን እንደሚቀያይሩ ጥያቄ አንስተውላቸዋል። አሰልጣኙ ዮሐንስ ሳሌም ለቀረበው ጥያቄ በሰጡት ያልተጠበቀ ምላሽ ድክመቱን ሙሉ በሙሉ ወደ ፌዴሬሽኑ አዙረውታል። አሰልጣኙም እኔ ሚዲያውን አልጠራሁም፣ ፌዴሬሽኑ ነው የቀጠራቸው። የተፈጠሩ ስህተቶችም የኔ ኃላፊነት አይደሉም። እኔ ስራዬን ቡድኑ ማሰልጠን ብቻ ነው። አስተዳደራዊ ችግሮች ፌዴሬሽኑ ራሱ ሊጠይቅባቸው ይገባል ሲሉ በቁጣ በተሞላ ማብራሪያ ሰጥቷል። ይህ አገላለጽም በፌዴሬሽኑ አሰራርና በአሰልጣኙ የታክቲክ ነጻነት መካከል ያለውን ግንኙነት ለህዝቡ ይፋ ያደረገ አጋጣሚ ሆኗል። የ30 ሚሊዮን ህዝብ አደራ የተጣለባቸው ዋሊያዎቹ የአስተዳደር ክፍተቶችን ወደ ጎን አድርገው በጁባ ምድር ላይ ታሪክ ብርሃን ፈነጥቃሉ ወይስ የሚለው ጥያቄ ደግሞ የፊታችን አርብ ምላሽ የሚያገኝ ነው የሚሆነው። ዘግባይ ባልደረባችን የማኮል ሰንበት ነው። ኢትዮጵያ ወጣት ቡድን ከሴኔጋል ልዩነት ሽንፈት ማግስት ወደ ሀገሩ ተመልሷል። የቀይ ቀበሮዎቹ ከሴካፋ ውድድር መውጣታቸውን ተከትሎ ትናንት ምሽት ወደ ሀገራቸው ተመልሷል። በአስተናጋጇ ታንዛኒያ 4-0 በሆነ ሰፊ ውጤት ተሸንፈው ከምድብ ማጣሪያ ውጭ የሆነው የኢትዮጵያ ከ20 ዓመት በታች ብሔራዊ ቡድን ትናንት ምሽት አዲስ አበባ ገብቷል። ቡድናችን ያለ በቂ ቅድመ ዝግጅት ውድድሩ ማምራቱ ለዚህ አስከፊ ሽንፈትም ዋነኛ ምክንያት መሆኑን የተጋጣሚ ቡድን ሀገራት ጨዋታ ተንታኞች ሳይቀር እየጠቆሙ ነው የሚገኙት። የቡድኑ የተከላካይ ክፍልና ጫና የመቋቋም አቅም ደካማ እንደነበርም ተገልጿል። ኢትዮጵያ በጊዜ ብትሰናበትም የሴካፋ የግማሽ ፍጻሜ ጨዋታዎች ግን ዛሬ በዳሬ ሰላም እሁሩ ስቴዲየም በደማቅ ሁኔታ ይካሄዳሉ። በዛሬው መርሃ ግብር ላይም ከቀኑ እዛ ከ30 ጀምሮ ዩጋንዳ ከሱዳን እንዲሁም ደግሞ አመሻሹን በላሜዳ ታንዛኒያ ከቡሩንዲ ጋር ለፍጻሜ ለመድረስ ብርቱ ፊልማንም ያደርጋሉ። የፋ ኢንስትራክተሮች ስልጠና በስኬት ተጠናቋል። የኢትዮጵያ እግር ኳስ የዳኝነት አቅም ለማሳደግ ለ5 ቀናት ሲሰጥ የቆየው ዓለም አቀፍ ስልጠና በትናንትናው ዕለት በስኬት ተጠናቋል። የኢትዮጵያ እግር ኳስ ፌዴሬሽን ከፊፋ ጋር በመተባበር ያዘጋጀው ኢንስትራክተሮች ስልጠና ትናንት በአዜማን ሆቴል በተደረገ ደማቅ ስነስርዓት ተጠናቋል። ከመስከረም 6 ቀን ጀምሮ በተግባርና በንድፈ ሀሳብ ሲሰጥ በቆየው በዚህ ታላቅ መድረክ ላይ በአጠቃላይ 30 የሀገር ውስጥ ሰልጣኞች ተሳትፈዋል። ይህ ስልጠና በፊፋ የቴክኒክ ኢንስትራክተር ግላዲስ ሊጉዌል እንዲሁም ደግሞ ፊዚካል ኢንስትራክተሩ መሐመድ ጊያቦኒ መሪነት የተሰጠ ነው። በስልጠና ወቅትም የተመዘገበውን ውጤት ያደነቁት ኢንስትራክተር መሐመድ ጊያቦኒ በቴክኒክና በአካል ብቃት ረገድ የታየው መሻሻል ሙሉ በሙሉ ስኬታማ እንደነበር ገልጿል። በተለይም የወጣት አሰልጣኞች ከፍተኛ ተነሳሽነትና ፍላጎት አድንቀዋል። አክሎም የስነ ልቦና ተጽዕኖ በሀገር አቀፍ ደረጃ ለማስፋት በእያንዳንዱ ክልል መሰል ኢንስትራክተሮች በስፋት ማፍራት እንደሚገባ አስረግጦ ተናግሯል። መዝጊያ መርሃ ግብሩ ላይ የተገኙት የፌዴሬሽኑ ዋና ስራ አስፈጻሚ አቶ ባህሩ ጥላሁን ስልጠናው እውን እንዲሆን ላደረጉት የፊፋ ባለሙያዎች ምስጋና አቅርበው ለተመራቂዎቹም እንኳን ደስ አላችሁ መልእክት አስተላልፈዋል። የብሔራዊ ዳኞች ኮሚቴ ሰብሳቢ አቶ ሸዋንግዛው ተባበለ በበኩላቸው ስልጣኞች በሜዳ ላይና በክፍል ውስጥ እጅግ ድንቅና ፍሬያማ ጊዜ ማሳለፋቸውን ገልጿል። የዚህ ስልጠና መጥናቅ በቀጣይ በሀገር ውስጥ ሊግ ጨዋታዎች ላይ የሚታዩ የዳኝነት ጥራት ከፍ ያደርጋለም ተብሎ ይጠበቃል። ወደ አህጉራዊ ጉዳዮቻችን ስናምራ አፍሪካ እናስቀድም። የካፍ ፕሬዚዳንት ፓትሪስ ሙሴፔ የ2027 የአፍሪካ ዋንጫ አዘጋጅ ሀገራት የሆኑት ኬንያ፣ ታንዛኒያና ዩጋንዳ ለውድድሩ የሚደረገውን ዝግጅት ወሳኝ ምዕራፍ ላይ በመድረሱ የዝግጅቱ ማጠቃላይ ሂደቶች በቶሎ እንዲያጠናቅቁ አሳስቧል። የአፍሪካ ዋንጫ ከ51 ዓመታት በኋላ ለመጀመሪያ ጊዜ ወደ ምስራቅ አፍሪካ የሚመለስ ሲሆን የመክፈቻ ጨዋታው ለሰኔ 19 እንዲሁም ደግሞ የፍጻሜው ጨዋታ ሐምሌ 17 ቀን ተይዞላቸዋል። ስቴዲየሞቹ በሚቀጥለው 3 ወራት ውስጥ ለሙከራ ዝግጁ ይሆናሉ ተብሎ ሲጠበቅ ሙሴፔም ተጨማሪ መዘግየቶች ሊኖሩ እንደማይገባ አሳስበዋል። ሙሴፔ አርብ ዕለት በኬንያ የዝግጅት ስራዎችን ከተመለከቱ በኋላ ለኤቢሲ ስፖርት አፍሪካ እንደተናገሩት ምንም እንኳን 9 ወራት ቢቀሩም ስቴዲየሞቹ ለመፈተሽና ምን ተጨማሪ ማሻሻያዎች እንደሚያስፈልጉ ለማየት በመጪው ጥር ወር ላይ እነሱን መጠቀም መጀመር አለብን ብለዋል። ፕሬዚዳንቱ በጣም ጥሩ የሆነ ሂደት መኖሩን ቢገልጹም አንዳንድ ሁኔታዎች ግን አሁንም ከተፈለገው ደረጃ በታች መሆናቸውን አምነዋል። በውድድሩ በመሰረተ ልማት፣ በስቴዲየሞች፣ በሆቴሎች፣ በመንገዶችና በልምድ በሚደረግባቸው የእግር ኳስ ሜዳዎች ረገድ ከፍተኛ መስፈርቶች አሉ። እነዚህ ዝግጅቶች ዓለም አቀፍ ደረጃ ያላቸው እንደሆኑ እንፈልጋለን በማለትም ተናግረዋል። ሙሴፔ ጉብኝታቸውን የጀመሩት በታንዛኒያ ሲሆን ከዚያም ወደ ኬንያ በማቅናት የናይሮቢን ካሳራኒ ስቴዲየም እንደ አዲስ የተገነባው 60,000 ተመልካች የመያዝ አቅም ያለው ታንታን ስቴዲየም ጎብኝቷል። ሆኖም በካሳራኒ ስቴዲየም እና የልምድ ማዕከላት ግንባታ ሂደት ላይ ስጋቶች መኖራቸውን አስተውሏል። ካፍ በየካቲት ወር ባደረገው የቀድሞ ጉብኝት ወቅት ላይ አዘጋጆች ስቴዲየሞቹና የልምድ ማዕከሎቹን ነሐሴ ወር ድረስ 80% ያህል መጠናቅ እንዳለባቸው ተናግረው ነበረ። ነገር ግን በካሳራኒ ስቴዲየም አንዳንድ ቁልፍ ቦታዎች ላይ የተከናወኑ ውስን ስራዎች ሲሆን በቦታው ላይ በርካታ ጉዳዮች ላይ አሁንም ተጨማሪ ስራዎች ያስፈልጋሉም ተብሏል። በተጨማሪም የካፍ ፕሬዚዳንት ፓትሪስ ሙሴፔ ውድድሩን በጋራ የሚያስተናግዱት የምስራቅ አፍሪካ ሀገራት የዝግጅቱ ሂደት ላይ ስጋቶች ቢኖሩም የ2027 የአፍሪካ ዋንጫ መርሃ ግብር ላይ ምንም አይነት ለውጥ እንደማይኖር ተናግሯል። ሙሴፔ ኬንያ፣ ታንዛኒያና ዩጋንዳ በጋራ የሚያስተናግዱት በዚህ ውድድር መርሃ ግብር ላይ ካፍ ምንም አይነት ለውጥ ለማድረግ እንደማያስብ በግልጽ አስታውቋል። አርብ ዕለት ኬንያን ከጎበኙ በኋላ ባደረጉት ንግግር ምንም አይነት አማራጭ እቅድ ፕላን ቢ ፕላን ሲ የለም በማለት ሀሳብ ሰጥቷል። ይህ መግለጫ የተሰጠው ለውድድሩ መከናወን አስፈላጊ የሆኑ በርካታ ስቴዲየሞችና የመሰረተ ልማት ፕሮጀክቶች ገና ስላልተጠናቀቁ በመሆኑ ነው። በዝግጅቱ ሂደትም ፍጥነት ላይ ስጋት በተፈጠረባቸው ወቅት ነው። ኬንያ ግን የአፍሪካ ዋንጫ ማስተናገድ በሀገሪቱ ትልልቅ የስፖርት ውድድሮች አንዱን ከማዘጋጀት ያለፈ ትርጉም እንዳለውና ሀገሪቱ ውድድሩን ቱሪዝምን፣ ኢንቨስትመንትና ኢኮኖሚያዊ እድገትን ለማሳደግ ትላልቅ የስፖርት ዝግጅቶች የመጠቀም ሰፊ ስትራቴጂ አካል ማድረጋ ትመለከተዋለች። የኬንያ ስፖርት ሚኒስትር ሳሌም ሙቭሪያ ሀገሪቱ የ2029 ዓለም አትሌቲክስ ሻምፒዮን ለማስተናገድ ያሸነፈችበት ሂደት ከ2027 የአፍሪካ ዋንጫ ዝግጅት ጋር የተያዘ መሆኑን ገልጸዋል። ኬንያ 2029 የዓለም አትሌቲክስ ሻምፒዮና የማስተናገድ ድል እንድታገኝ አንዱ ምክንያት የአፍሪካ ዋንጫን እያስተናገደች በመሆኑ፣ ስለዚህ ይህ ትልቅ አሻራ የሚተው ክስተት ነው ብለዋል። ስፖርት መዝናኛ ብቻ አይደለም፣ የኢኮኖሚ ለውጥ ማምጫም ነው። ስለዚህ የአፍሪካ ዋንጫን የማስተናገድ ድሉ ለኢኮኖሚያዊ መነቃቃታችን ወሳኝ መሆኑን እንረዳለን። የቱሪዝም ዘርፋችን ከዚህ ትልቅ ተጠቃሚ ይሆናል። እንደ መንግስት ስኬታማ የአፍሪካ ዋንጫ እንደምናስተናግድ ሙሉ እምነት አለንም በማለት ሀሳባቸውን ሰጥቷል። ቪክቶር ኦሲሜን ናይጄሪያ በቀጣይ በምታደርጋቸው የአፍሪካ ዋንጫ የማጣሪያ ጨዋታዎች ላይ እንደማያሰለፍ ተገልጿል። ተጫዋቹ ከጡንቻ ጉዳት ጋር ገና እያገገመ በመሆኑ ከሱፐር ሴግልስ ከማዳጋስካርና ከጊኒቢሳ ጋር ለሚያደርገው ጨዋታ እንደሚያልፈው ተነግሯል። ኦሲሜንን በመተካትም የኮቨንትሪ ሲቲው አጥቂ ታዊ አዎናይ ጥሪ እንደሚቀርብለት ተዘግቧል። በሌላ ዜና ጋና የፊት መስመር ተጫዋች መሐመድ ክዱስ ከጋና ቤዳውን ስብስብ መቀነሱን የተገለጸው ተጫዋቹ ለወራት በጉዳት ከሜዳ ርቆ ባለፉት ሳምንታት ነበር ወደ ሜዳ የተመለሰው። የፊትነስ ጉዳይ ግን በደንብ እንዲመለስ በማሰብ ከስብስቡ መቀነሱን የተነገረው ገናም የማጣሪያ ጨዋታዋን ከኮት ዲቯርና ከጋምቢያ ጋር የምትጫወት ይሆናል። አዲሱ ሴኔጋል ብሔራዊ አሰልጣኝ ፓትሪክ ቪየራ በቀጣይ የተራንጋና በስቱ ከሞዛምቢክ፣ ኢትዮጵያና ከኮሞሮስ ጋር ለሚያደርጉት ጨዋታዎች 9 ተጫዋቾችን ጥሪ አቅርቧል። በግብ ጠባቂነት ሞሪ ዲያው፣ የቪ ዲዩፍ እንዲሁም ደግሞ ቲያምና መሙር ኒጃይን ሲጠራ በተከላካይ ስፍራ ላይ ካሊዶ ኩሊባሊ፣ ኖብል ሜንዲ፣ ማላንግሳር፣ የልሃጂ ማሊክ ዲዩፍ፣ ሙሳኒያ ኬቴ፣ ማማዶ ሳር፣ ሳዶ ሳኔ፣ አሮድ ሳንጋቴ እንዲሁም ደግሞ ላሚን ሳይ ሲጠሩ አማካይ ክፍል ላይ ኢድሪስ ጌጋና፣ ፓፔጉ፣ ላሚን ካማራ፣ ሪሉ ኒጃይ፣ ባሩ ኒጃይ፣ ፓፓ ማትሳር ተጠርቷል። ከዚያም ባለፊት መስመር ላይ ደግሞ ኢብራሂም ባይ፣ ኢሊማን ንጃይ፣ ኢስማኤል አሳር፣ አብድላ ሲማ፣ አሳንዲያው፣ ኒኮላስ ጃክሰን፣ ባሉንዲያ እንዲሁም ደግሞ ሱማሬ፣ ማማዶ ዲያኮን እና ፓፓ ሙሉ ፋል ናቸው የተጠሩት። እነዚህ በፓትሪክ ቬራ ጥሪ የቀረብላቸው የሴኔጋል 29 ተጫዋቾች ናቸው። ወደ አውሮፓ ጉዳዮቻችን እናምራ። ቲኖ ሊቨራሜንቶ፣ ኮሜኑ፣ ኮል ፓልመር፣ ማርከስ ራሽፎርድ እና ዴክላን ራይስ ከቀጣዮቹ እንግሊዝ ብሔራዊ ቡድን ስብስብ ውጭ ሆነዋል። የኖቲንግሃም ፎረስት ሞርጋን ጊብስ ዋይት እና የኤቨርተኑ ጄምስ ጋርነር በአሰልጣኝ ቶማስ ቱኸል ጥሪ ደርሷቸው ተተኪያቸው ማክሰኞ ቡሩን የሚቀላቀላሉ ተብሏል። ቶማስ ቶል አርብለት የ6 አመቱ ጊብስ ዋይት በመጀመሪያ ቡድን ውስጥ ለመካተት ተቃርቧል ብለው ነበር። ፓልመር በእንግሊዝ የዓለም ዋንጫ ቡድን ውስጥ በአወዛጋቢ ሁኔታ ጥሪ ያልደረሰው ሲሆን አሁን ግን በቶማስ ቶል ተጠርቶ ነበር። ነገር ግን በመጠነኛ ጉዳት ምክንያት ከቡድኑ ወጥቷል። የማንቸስተር ዩናይትዶቹ ራሽፎርድና ሜኑ እሁድ ዕለት ከፉልሃም ጋር ከተደረገው ጨዋታ በኋላ በክለባቸው የሕክምና ባለሙያዎች ሁኔታቸው እንደተገገመ ተነግሯል። በብራይተን 3-0 በተሸነፉበት ጨዋታ ላይ ለአርሰናል ሙሉ ጨዋታ የተጫወተው ራይስም ከስብስቡ ተቀንሷል። በተጨማሪም በዚህ ውድድር ዘመን ለኒውካስል ዩናይትድ 3 ጨዋታዎችን ተቀይሮ እየገባ የተጫወተው ቲኖ ሊቨራሜንቶም ከስብስቡ አይገኝም። የእንግሊዝ ሕክምና እና የአንዳንዱ ክለቦች ውስጥ ያሉ የሁሉም ተጫዋቾች ስለ ጉዳቶቹ ባህሪ ምንም ዝርዝር መረጃም ለመገናኛ ብዙሃን አልተገለጸም። ሶስቱ አናብስት ቅዳሜ በቦምቤላይ ከዓለም ዋንጫ ሻምፒዮኗ ስፔን ይገናኛሉ። በመቀጠልም ወደ ቼክ ሪፐብሊክ እና ክሮሽያ የሚጓዙ ነው የሚሆነው። የስዊዘርላንድ ብሔራዊ ቡድን አምበል ግራኒት ዣካ የኮቪድ-19 ክትባትን የወሰደ መሆኑን የሚያረጋግጥ ሐሰተኛ ሰርተፍኬት አግኝቷል በሚል ክስ በስዊዘርላንድ አቃቤ ሕግ ምርመራ የተደረገበት መሆኑ ተዘግቧል። ተጫዋች ሰርተፍኬቱን ያገኘው እንደ ኢሮፓያን አቆጣጠር በ2022 ሲሆን በወቅቱ ወደ ውጭ ሀገር ለሚደረጉ አንዳንድ ጉዞዎች ሰርተፍኬቱን መያዝ በስዊዘርላንድ ግዴታ ነበረ። የሉዘርን ከተማ አቃቤ ሕግ ቢሮም ሐሰተኛ ወይም ደግሞ የተጭበረበረ ሰርተፍኬት በማግኘት ሂደት ውስጥ የወንጀል ድርጊት መፈጸሙን ለማጣራት ምርመራ እያካሄደ መሆኑን አረጋግጧል። በወቅቱ ለአርሰናል ይጫወት የነበረው የአሁኑ የሰንደርላንድ የሚጫወተው አማካኝ ሰኞ ዕለት በማህበራዊ ሚዲያው ባወጣው መግለጫ በክትባቱ ላይ ጥርጣሬ እንደነበረውና በጭንቀትና በእርግጠኛ ባልሆነ ስሜት ተጽዕኖ ስር እንደነበረም ገልጿል። በዚህ የተረበሸና የአእምሮ ሁኔታ ውስጥ ሆኜ ያልተመለሱ ጥያቄዎችን በትክክል መንገድ ከማብራራት ይልቅ የክትባት ሰርተፍኬትን አገኘው። ዛሬ በግልጽ እንደማየው ይህ መንገድ ትክክል አልነበረም፣ ስህተት ነበር፣ ይቅርታ ጠይቃለሁም። ለዚህ ውሳኔ ሙሉ ኃላፊነት ወስዳለሁ። እውነታውን የማረጋገጡ ሂደት እቀብላለሁኝ፣ እንዲሁም ደግሞ ከሚመለከታቸው አካላት ጋር ሙሉ በሙሉ እተባበራለሁኝ የሚል ሀሳብ ሰጥቷል። የስዊዘርላንድ ጤና ቢሮ እንዳረጋገጠው እንዲህ አይነት ሰርተፍኬት ለማግኘት ወይም ደግሞ ለመያዝ አጠቃላይ ህጋዊ ግዴታ ባይኖርም የተለያዩ እንቅስቃሴዎች፣ ቦታዎችና ጉዞዎች ግን አስፈላጊ ነበረ። ይህ ማለት ሰርተፍኬቱ የሌላቸው ሰዎች በእነዚህ እንቅስቃሴዎች እንዳይሳተፉ ይገደቡ ነበር ብሏል። የስዊዘርላንድ እግር ኳስ ማህበር እንዳስታወቀው ለሀገሩ ብሔራዊ ቡድን ከ152 በላይ ጨዋታዎችን ያደረገውና ቀዳሚው እግር የሆነው ግራኒት ዣካ ከሰጠው መግለጫ በኋላ ስኮትላንድ ከሰሜን መቄዶኒያና ስሎቬኒያ ጋር ለሚያደርጉት የሚችል ጨዋታ የስዊዘርላንድ ብሔራዊ ቡድን ስብስቡን ራሱን አግልሏል። ግራኒት ዣካ ሰርጂዮ አጉዌሮ ክርስቲያኖ ሮናልዶ ከሙያው መጨረሻ በፊት 1000 ግቦችን ለማስቆጠር እንደሚችል ገልጿል። የአልናስር አጥቂ አሁን ከዚህ ታሪካዊ ምዕራፍ ለመድረስ 21 ግቦች ብቻ ይቀሩታል። ሮናልዶ በዚህ ወር መጀመሪያ ላይ አልናስር አብሃኑን ለአንድ ባሸነፈ በጨዋታ ላይ 979ኛውን ከፍተኛ ደረጃ የመያዝ ግቡን አስቆጥሯል። አጉዌሮ ከስቴክ በሰጠው አስተያየት ሮናልዶ ምን ያክል ጊዜ መጫወት እንደሚፈልግ ባላውቅም 1000 ግብ ለመድረስ ግን በቂ ጊዜ እንዳለው ተናግሯል። ምን ያክል ጊዜ መጫወት እንደሚፈልግ አላውቅም ግን 21 ግቦች ብቻ ያስፈልጉታል። በእርግጥ ሊያሳካው ይችላል። የሊጉ የውድድር ዘመን ሲጠናቀቅ ቅዱ ምን እንደሚሆን አላውቅም፣ ግን ማስቆጠር ቀላል ባይሆንም እሱ ግን ያለማቋረጥ ያደርገዋል የሚል ሀሳብ ሰጥቷል። አጉዌሮ የሮናልዶን የግብ አፈጻጸም ከሊዮኔል ሜሲ ጋር በማነጻጸር አንድ ተጨማሪ ውድድር ዘመን ለአንድ ሺህ ግብ ሊያበቃው እንደሚችልም ገልጿል። እሱ እንደ ሊዮኖ በሜዳ ላይ በሚገኝበት ጊዜ ሁሉ ግብ የማስቆጠር ድሉ ከፍተኛ ነው። ሌላ የውድድር ዘመን ከቆየ ከአንድ ሺህ ግቦች ሊያሳካ ይችላል ብዬ አስባለሁኝ። እንግዲህ የቀድሞ ማንቸስተር ሲቲ አጥቂ በተጨማሪ ሮናልዶ ወደ ታሪካዊ ምዕራፍ በጣም በመቅረቡ ምክንያት መጫወቱን ለመቀጠል ሊወስን እንደሚችልም በቅል መልክ ተናግሯል። በቀጠልም እያሰበ እንደሆነ አላውቅም፣ ግን በጣም ቀርቦ ስለሆነ ምናልባትም ይሞክራል። እኔ ክርስቲያኖ ብሆን ኖሮ ይህ ነው፣ ሌላ አማራጭ የለኝም፣ ሌላ ዓመት መቀጠል አለብኝ ብዬ አስባለሁ። ከዚያም እንደሚፈጠር እንመለከታለን ሲል ሀሳቡ ሰጥቷል። በክረምቱ የዙር መስኮት የቱርኩን ክለብ ትራብዞንስፖር የተቀላቀለው ግብፃዊ ኮከብ ሞሳላ በክለቡ ያለው ተጽዕኖ አሁንም ከፍ እያለ መጥቷል። ሞሳላ በትራብዞንስፖር አካባቢ የተቀመጠበት ድንጋይ ከፍተኛ እውቅና ማግኘቱ ተገልጿል። ሞሳላ የተቀመጠበት ድንጋይ የቱሪስት መዳረሻ ለመሆን የበቃ ሲሆን ከፍተኛ ቁጥር ያለው ህዝብም ወደ ቦታው እያመራ ይገኛል። ጎብኚዎችም በቦታው በመገኘት በስፍራው የተነሱትን ፎቶ በማህበራዊ ትስስር ገጻቸው ላይ እያጋሩ ይገኛሉ። የቀድሞ የሊቨርፑል ኮከብ ለቱርኩ ክለብ በውድድር ዓመቱ 7 ጎሎችንም እንደዚሁ ማስቆጠር ችሏል። ማንቸስተር ዩናይትድ ቤንያሚን ሼሽኮ በጉዳት ከስሎቬኒያ ብሔራዊ ቡድን ውጭ መሆኑን አረጋግጧል። ሼሽኮ የዩፋ ሀገራት ሊግ ጨዋታዎችን በስሎቬኒያ አሰልጣኝ ቦስቲያን ሴዛር ተጠርቶ ነበረ። ከስኮትላንድ እንዲሁም ደግሞ ከሰሜን መቄዶኒያና ስዊዘርላንድ ጋር ጨዋታዎች ይገኙበታል። ሆኖም ዩናይትድ አጥቂ ጉዳት ስላጋጠመው ከብሔራዊ ቡድኑ እንደማይቀላቀል ተረጋግጧል። የ3 ዓመቱ ሼሽኮ ለመጨረሻ ጊዜ የተጫወተው ዩናይትድ በካራባኦ ካፕ ከብራይተን ጋር ሲሆን በእሁዱ ከፉልሃም ጋር ላንድ በተለያየበት ጨዋታ ግን ከቡድኑ ውጭ እንደነበረ ይታወቃል። ሼሽኮ በዚህ ሳምንት ምርመራ ያደርጋል። ከዚያም ዩናይትድ የግል ማገገሚያ እቅዶችን ውሳኔ ይሰጣል። ዩናይትድ የፕሪሚየር ሊግ ጨዋታን ቅዳሜ ጥቅምት 10 ከቶተንሃም ስፖርት ጋር በኦልድ ትራፎርድ በሚያደርገው ጨዋታ ላይ ይመለሳል ተብሎም ይታሰባል። አንቶኒ ሴሚኒዮ ኤርሊንግ ብራውታላንድ በማይኖርበት ጊዜ ማንቸስተር ሲቲ መሀል አጥቂነት ሚና ለመሸከም ምንም ችግር እንደሌለበት ተናግሯል። የገና ብሔራዊ ቡድን ተጫዋች ከሰንደርላንድ የፕሪሚየር ሊግ ጨዋታ ማንቸስተር ሲቲ 5-3 ባሸነፈበት ጨዋታ ላይ ጎሎችን ማስቆጠር ግብ የማስቆጠር ችሎታውን አሳይቷል። ክለቡ የዝውውር ገበያው ላይ ባደረገው እንቅስቃሴ ለኖርዌያዊ አጥቂ ሃላንድ ግን ቀጥተኛ ምትክ የሆነ ተጫዋች አላስፈረመም። ሴሚኖም ሃላንድ ጨዋታዎችን ሊያመልጠው ቢችል የመሀል አጥቂው ሚና ሊሞላ ከሚችሉ አማራጮች መካከል አንዱ ሆኗል። የ6 ዓመቱ ተጫዋች ይህንን ኃላፊነት ለመሸከም ዝግጁ መሆኑም ገልጿል። ስለ እሱ ምትክ አጥቂ እንደመሆን ሰምቻለሁ፣ ነገር ግን ከየት እንደመጣ መረጃው አላውቅም። ነገር ግን ካስፈለገ ሰሯል ችያለሁ ይሄንን ማድረግ ምንም ችግር የለብኝም ሲል ተናግሯል። ሴሚኖ ከሰላንድ ጋር ባደረገው ጨዋታ ሁለት ጎሎችን ካስቆጠረ በኋላ ግብ ማስቆጠር ችሎታውን አስመልክቷል። እኔ እንደማስበው ይህ በተፈጥሮ የሚመጣ ነው ሲልም ሴሚኖ ሐሳቡን ሰጥቷል። የስፔን እግር ኳስ ፌዴሬሽን ያሰልጣኝ ሊዮስ ዴላ ፎንቴን ውል ማራዘሙን ይፋ አድርጓል። የዓለም ዋንጫ ሻምፒዮን አሰልጣኝ ዴላ ፎንቴ ከሎራዎቹ ጋርም እስከ 2030 ድረስ ለመቆየት ውላቸውን አራዝመዋል። አሰልጣኝ ዴላ ፎንቴ ስፔንን እየመሩ የዓለም ዋንጫ፣ የአውሮፓ ዋንጫና የአውሮፓ ኔሽንስ ሊግ ዋንጫዎችን አሳክቷል። የስፔን እግር ኳስ ፌዴሬሽን ፕሬዚዳንት ራፋኤል ሎዛን ዴላ ፎንቴ ያስመዘገበው ስኬት ለቆይታው ማረጋገጫ ነው በማለት ሐሳብ ሰጥተው እንደነበረ ከዚህ ቀደም የሚታወሰው ጉዳይ ነው። አሌክሲስ ማካሊስተር ስለ ወደፊት የሊቨርፑል ቆይታ እስካሁን ምንም ተጨባጭ ውሳኔ እንዳልወሰነ ገልጿል። አርጀንቲናዊ አማካይ ኮንትራት እስከ ሰኔ 2028 ድረስም ይቆያል። ማካሊስተር ቀደም ሲል ስለ ወደፊቱ የተናገረውን አስተያየት በክለቡ ላይ የቀረበ ትችት እንዳልሆነ አስረድቷል። እስካሁን ተጨባጭ ውሳኔ የለም፣ አሁንም ሁለት ዓመታቶች ኮንትራት አሉኝ። በዚያ ጋዜጣዊ መግለጫ ላይ የተናገርኩት በአብዛኛው በስሜት መግለጫ ነበረ፣ ክለቡን ለመተችት አልነበረም ብሏል። ያሉኝን ሁለት ዓመታት ሙሉ ኃይሌን እሰጣለሁኝ። በዚህ ጊዜ ብዙ ነገሮች ሊቀየሩ ይችላሉ። እዚህ በመገኘቴ በጣም ደስተኛ ነኝ። ተጨማሪ ዓመታት እንደሚኖሩ ተስፋ አድርጋለሁኝ። ቢሆንም ሁለቱ ዓመታት ብቻ ቢሆኑም ያለው ጊዜ ከቤተሰቦች ጋር ማጣጣም እፈልጋለሁ። ሊቨርፑል በዓለም ላይ ካሉ ምርጥ ክለቦች መካከል አንዱ እንደሆነ ምንም ጥርጥር የለኝም ሲል አሌክሲስ ማካሊስተር ሀሳቡን ሰጥቷል። ፖል ሜርሰር በማንቸስተር ሲቲ ሰንደርላንድን 5-3 ቢያሸነፍም በቡድኑ የተከላካይ ክፍል ያለውን ክፍተት ከቀጠለ የፕሪሚየር ሊግን ዋንጫ የማሳት እድል እንደሌለው ተናግሯል። ማንቸስተር ሲቲ በአሰልጣኝ ኤንዞ ማሬስካ ስር አምስቱን ጨዋታዎች በማሸነፍ የደረጃ ሰንጠረዡን አናት ላይ ቢቀመጥም ያሳየው የተከላካይ ክፍተት ግን በትልቅ ክለቦች ፊት ዋጋ እንደሚያስከፍለው አስጠንቅቋል። በርካታ ግቦችን በማስቆጠር ብቻ ሁሉንም ጨዋታዎች ማሸነፍ እንደማይቻል ገልጾ በሊጉ ብዙ ጎል የማያስቆጠረውን ሰንደርላንድ በኢቲሃድ 3 ግቦች ማስቆጠሩ ክፍተቱን ያሳያል በሚል ሀሳብ ሰጥቷል። አርሰናልን በተመለከተ በብራይተን 3-0 በተሸነፈበት ጨዋታ ላይ አሰልጣኝ ሚኬል አርቴታ ማይልስ ኬሊን አስቀምጠው ብሩኖ ጊማሬሽን በመሀል ሜዳ ላይ ማሰለፋቸው ስህተት እንደነበር ገልጸው ለዚህም ምክንያት ብራይተኖች በመሀል ሜዳ ላይ አርሰናል ሙሉ በሙሉ ብልጫ ወስደው ነበረ ሲል ፖል ሜርሰን ሀሳቡን ሰጥቷል። ጄሚ ካራገር ፍሎሪያን ቬትስ ከቦርንመዝ ጋር በተደረገው ጨዋታ ላይ በሊቨርፑል ማሊያ እስካሁን ካሳያቸው ብቃቶች ሁሉ በጣም ደካማው ነው ሲል ሀሳቡን ሰጥቷል። እንዲሁም ደግሞ ፍሎሪያን ቬትስ በአንዶኒ ኢራኦላ ቡድን ውስጥ ሆኖ በሚቀጥለው ጨዋታ ላይ ከማንቸስተር ሲቲ ጋር እንዲሰለፍ አልፈልግም ብሏል። ካራገር በቫይታሊቲ ስቴዲየም ሊቨርፑል 1-0 ባሸነፈበት ጨዋታ ላይ የመጀመሪያው አጋማሽ ላይ ለስካይ ስፖርትስ በሰጠው አስተያየት ቬትስን ተችቷል። ፍሎሪያን ቬትስ እንደገና በጣም ደካማ ብቃት አሳይቷል ሲል የተናገረ ሲሆን ምንም ውጤት የለውም፣ ምንም አይነት እንቅስቃሴ ያደረገ አይደለም፣ በሊቨርፑል ማሊያ ካየኋቸው በጣም ደካማ ብቃቶቹ አንዱ ነበር ሲልም እንደዚሁ ሀሳቡን ሰጥቷል። የማድሪድ ደርቢን የመሩት ዳኛ ሊቀጡ ስለመሆኑ ዘገባዎች ወጥቷል። የማድሪድ ደርቢ ጨዋታ አትሌቲኮ ማድሪድ በሜዳው ሪያል ማድሪድን አስተናግዶ ለአንድ በሆነ ውጤት ማሸነፉ ይታወሳል። ይህን ጨዋታም በማራባዊትነት የመሩት ኦርቴዝ አሪያስ የጨዋታ ቅጣት የተላለፈባቸው እንደሆነ ተሰምቷል። በጨዋታው ላይ የአትሌቲኮ ማድሪድ ተጫዋች የሆኑት ኩቲ ሮሜሮ እና ካንጌሊ በሰሩ ጥፋት ቀይ ካርድ ማየት ሲገባቸው በዝምታ አልፏቸዋል በሚል ነው ሀሳቡ የተነሳው። ይህን ተከትሎ ሪያል ማድሪድ ቅሬታውን በይፋ ያቀረበ ሲሆን አሁን ላይ በተሰማው መረጃም በመሰረት የመሀል ዳኛው በቀጣይ ሁለት ጨዋታዎች ቅጣት እንደሚተላለፍባቸው ታማኝ የዜና ምንጮች ዘገባዎቹን እያወጡ ይገኛሉ። ቪኒሲየስ ጁኒየርን በተመለከተ የውድድር ዘመኑን በአስቸጋሪ ሁኔታ በመጀመሩ በሪያል ማድሪድ ውስጥ እየጨመረ የመጣ ጫና እየገጠመው ይገኛል። ጆዜ ሞሪኒዮም የብራዚላዊን ተጫዋች በቡድኑ ውስጥ ያለውን ከፍተኛ ደረጃ ሳይመለከቱ ከሜዳ ለማስወጣት ፈቃደኛ መሆናቸውን አሳይተዋል። እንደ ማርካ ዘባ ከሆነ ሞሪኒዮ በቪኒሲየስ ላይ ያላቸው ትዕግስት እየቀነሰ መጥቷል ያለው ይህም በሪያል ማድሪድ ከአትሌቲኮ ማድሪድ ጋር በነበረው የደርቢ ጨዋታ ወቅት ላይ በግልጽ ታይቷል። ቪኒሲየስ ከሌላ አሳዛኝ አቋም በኋላ በ54ኛው ደቂቃ ላይ ከሜዳ ተቀይሯል። በተቃራኒው ኪሊያን ምባፔ ሙሉ 90 ደቂቃ ነው በሜዳ ላይ ቆይቶ የነበረው። ይህም የቪኒሲየስ ተከታታይ አራት ጨዋታዎች ላይ ከሜዳ የተቀየረበት አጋጣሚ ሆኗል። ከዚህ በፊትም በኢንተር ሚላን ራዮ ቫይካኖና ኤልቼ ጨዋታዎች ላይ ተቀይሮ ወጥቶ ነበረ። ሞሪኒዮም ቀደም ሲል ቪኒሲየስ እና ምባፔን የጨዋታ ደቂቃን በጥንቃቄ ለመቆጣጠር ሲሞክሩ እንደነበረ ገልጸው ነበረ። አሁን ግን አቀራረብ ላይ የተቀየረ ሀሳብ ያላቸው ይመስላል። ምባፔ በዚህ ውድድር ዘመን 7 ጨዋታዎችን በሙሉ ሲጨርስ ቪኒሲየስ ደግሞ 3 ጨዋታዎችን ብቻ ነው ሙሉ ጨዋታ ያጠናቀቀው። በደቂቃ ሲታይ ምባፔ 700 ደቂቃ ሲጫወት ቪኒሲየስ ደግሞ 652 ደቂቃዎችን ተጫውቷል። የግብ አፈጻጸማቸው ልዩነትም የበለጠ ግልጽ ሆኗል። ምባፔ በ8 ጨዋታዎች ላይ 8 ጎሎችን ሲያስቆጥር ቪኒሲየስ 1 ግብና 3 አሲስቶችን ነው ያደረገው። በቤትስ ላይ ያስገኘው ፍጻት ምትም እንደዚሁ በዚህ ቁጥራዊ መረጃ ላይ ይካተታል። ቪኒሲየስ በአሁኑ ወቅት በሪያል ማድሪድ የግብ አስቆጣሪ ዝርዝር ላይ 5ኛ ደረጃ ላይ ተቀምጧል። ጆዜም አዳዲስ አሰራሮችን ያደርጋሉ ተብሏል። ፌራን ቶሬስ ባሎንዶሩ ለስፔናውያን ተጫዋች እንደሚገባ ሀሳቡን ሰጥቷል። ፌራን ቶሬስ ከባርሰሎና ወደ ፓሪስ ሰን ዠርማን እንደተዘዋወረ ይታወቃል። በፓሪስ ሰን ዠርማን እንደ ኦስማን ደምቤሌ እንደ ፋቢያን ሩዝ ያሉ ተጫዋቾች ለባሎንዶር ቅድመ ግምት ካዩት መካከል እንደሚጠቀሱ ይታሰባል። ሌላኛው በፕሪሚየር ሊግ የሳምንቱ ምርጥ ተጫዋች እጩዎች ተለይተው ታውቋል። በዚህም መሰረት ከኒውካስል ሃቭሪ ባርነስ፣ እንዲሁም ደግሞ ከሰንደርላንድ ብሪያን ብሮቢ፣ ከኮቨንትሪ ጄዳ ሲልቫ፣ እንደዚሁም ደግሞ ከብራይተን ፓስካል ግሮስ፣ ከአስቶን ቪላ ዩዋን ማዛምቢ፣ እንዲሁም ደግሞ ከብሬንትፎርድ ሾስተር ተካቷል። በመጨረሻም ደግሞ አንቶኒ ሴሜኒዮ ሌላኛው የማንቸስተር ሲቲ ተጫዋች ነው በፕሪሚየር ሊግ የሳምንቱ ምርጥ ተጫዋች ውስጥ የተካተቱት። ዛሬ የሚደረጉ የሲቲዎች የአውሮፓ ቻምፒየንስ ሊግ ጨዋታዎችን ፕሮግራምን ጠቁማቸውና ቆይታችንን አጠቃላለን። ዛሬ በሲቲዎች የቻምፒየንስ ሊግ ጨዋታዎች ይደረጋሉ። የመጀመሪያ ጨዋታዎች ናቸው የሚደረጉት። በዚህ መሰረት ባየር ሙኒክ ከማንቸስተር ሲቲ፣ ኢንተር ሚላን ከሃኬን፣ ሪያል ማድሪድ ከፓሪስ ሰን ዠርማ፣ ዩቬንቱስ ከቤኔፊካ፣ አርሰናል ከኮው ጋር ጨዋታቸውን ያደርጋሉ። በሲቲዎች የቻምፒየንስ ሊግ ጨዋታ መርሃ ግብር በዚህ መንገድ ጨዋታዎቹ ቀጥለው ይደረጋሉ። ለክፍል አንድ ያስኳቸው ስፖርታዊ መረጃዎች እነዚህን ይመስላሉ።
0: አመሰግናለሁ ተፈራ። የክፍል አንድ ስፖርታዊ መረጃዎችን ያስደመጠን አጋራችን ስንቄ ባንክ ነበረ። ሁሉንም አቀፍ ለሁሉም ተደራሽ መሆንና የብዙሃኑን ሕይወት ወደ ተሻለ ደረጃ ማሸጋገር ጽኑ ራዕይ አድርገው የሚሰራው ስንቄ ባንክ አገልግሎቱን ይበልጥ በማዘመንና አቅሙን በላቀ ደረጃ በማጎልበት ከወትሮ በላቀ ሁኔታ ወደ እናንተ ቀርቧል። ስንቄ ባንክ የዕለት ተዕለት ግብይት ክፍያችሁን በምቾት ከማከናወንና ገንዘብ ከማስተላለፍ በዘለለ ጥቃቅንና መለስተኛ ፋይናንስ ፍላጎቶችን ማሟላት የሚያስችሉ ዘመናዊ የዲጂታል አማራጮችን በማቅረብ ሚሊዮኖችን ተጠቃሚ እያደረገ ይገኛል። እንዲሁም በሁሉም የሀገሪቱ ክፍሎች የባንክና የማይክሮ ፋይናንስ አገልግሎቶችን ከ622 በላይ የሚሆኑ ቅርንጫፎቹ ከልዩ መስተንግዶ ጋር እያቀረበ ይገኛል። እናንተም በፈጣን እድገትና ታማኝነቱ ከሚታወቀው ስንቄ ባንክ ጋር አብራችሁ በመስራት የሁለንተናዊ ለውጦ የነገ ስኬት ዋስትናን ጨብጡ። ስንቄ ባንክ በአንድነት ወደ ስኬት።
2: በቆንጆ ወጣት ንስቶች ሽኖዬ ዜማ ከሩቅ ከተሰማ ክረምቱ አልፎ ወንዙ ጎሎ የተነፋፈቀው ለመታየት በቅቶ ሰማይ በአዲስ ፀሐይ ደምቆ ምድር በአደይ አበባ ተስፋ ይዛ ፈክታ አዲስ ዓመት በልዩ ሐሴት ገብቷል ማለት ነው። ሽኖዬ ጨፍራ ማህበረሰቡ የሸለማት ወጣት የሁላችን ተምሳሌት ናት። እኛም ከማህበረሰባችን የወጣን ሐሴታችን በሴታችን በመሆኑ ወግ ባህላችን ስንደክም ምርኩዛችን ለረጅም ጉዞ

0: ስተርሊንግ ፈጣንና ምርጥ ኤሌክትሪክ መኪና ቻርጀር። ተንቀሳቃሽና ግርግዳ ላይ ተለጣፊ ኤሌክትሪክ መኪና ቻርጀሮችን የመብራት ቆጣሪው በሚችለው ከ6 እስከ 32 አምፔር አምስት ተማራጮች ያሉት በተጨማሪም 22 ኪሎዋት ኤሲ ፈጣን ቻርጀር አቅርበናል። በጋራሽ ስፔር ፓርት መሸጫና በዲኮር ቤቶች ስተርሊንግ ኦሪጅናል የሁለት ዓመት ዋስትና ያለው ኤሌክትሪክ መኪና ቻርጀር ብለው ይጠይቁ። አድራሻችን ጦር ኃይሎች ኩዊን ሱፐር ማርኬት ነው፣ ኩማዲያ ፊት ለፊት ተክለ ሃይማኖት ሆስፒታል ፊት ለፊት ግሎባል ኢንሹራንስ ህንፃ አንደኛ ፎቅ ላይ። ለበለጠ መረጃ በስልክ ቁጥሮቻችን በ0940200000 ወይም በ0988881111 በተጨማሪም በ0911220555 ላይ ይደውሉ። ከዘመን ጋር ዘማኙ ህይወትን አቅላይ ስተርሊንግ ፈጣንና ምርጥ ኤሌክትሪክ መኪና ቻርጀር።
1: በእለት ተእለቱ ጣውረር ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ አይ
2: ይሄ ማድሮ ነበር ዘንድሮማ እድሜ ለንባክ ሎሚ ተራ ዘምኖና ቀልጥፎ ንብ ተራ ሆኖ ከች ብሏል። በአገልግሎት አይደቱም የደንበኞቹ ኩራት ለመሆን በቅቷል። ንብ ተራ ኦንላይን በታታሪዋ ንብ ጥላ ስር ከያዛቸው አገልግሎቶች መካከል የኪራይ አለፈ አላለፈም እንግልትን ከስሩ ነቅሎ ለህንጻ ባለቤቶች፣ ለተከራዮችና ለህንጻ አስተዳዳሪዎች ንብ ተራ ህንጻ አስተዳደር ሁነኛ እፎይታ ሆኗል። ንብ ተራ ስኳላም ወላጆች የትምህርት ቤት ክፍያን ባሉበት ሆኖ ከፍለው የልጆቻቸውን የዘወትር እንቅስቃሴ እንዲቆጣጠሩ ከማስቻሉ በተጨማሪ ለመምህራኖችም የተማሪዎቹን ውጤት መዝግቦና መዝኖ ኦንላይን ለማስተማርና የትምህርት መርጃ መሳሪያዎችን ለመለዋወጥ የሚያስችል ሁነኛ መፍትሄ ሆኗል። ንብ ተራ አስኳላ ጊዜውንና ጤናውን ብቻ ሳይሆን የኪስውንም ውሃ ልክ የሚጠብቅ ንብ ተራ ይሰራዋል። ከልብ እንደ ንብ ንብ ኢንተርናሽናል ባንክ።
3: ካቦድ ኮሜርሻል ለንግድ ተመራጭ በሆኑ ቦታዎች በመገናኛ ካዛንችስና ሽሮ ሜዳ እየገነባን ነው። በ2018 ልዩ የሽያጭ ኤክስፖ በማዘጋጀት በርካታ ነጋዴዎችን የንግድ ሱቅ ባለቤት አድርገናል። እንዲሁም ለደንበኞቻችን 2 የኤሌክትሪክ መኪናና ተጨማሪ 8 ልዩ ሽልማቶችን በመሸለም አብሮነታችንን አጠናክረናል። ለኢንቨስትመንትም ሆነ ለንግድ ተመራጭ በሆኑ በእነዚህ ቦታዎች እስከ 35% በሚደርስ ቅናሽ ገዝተው የስኬት ጉዞ ከካቦድ ጋር ይጀምሩ። ለበለጠ መረጃ በ6227 ይደውሉ። መልካም
4: እንቁጣጣሽ አደይ አበባው በየመስኩ ፈክቷል። አዲሱ ዓመትም ብሩህ ተስፋ ይዞልን መጥቷል። ታዲያ በዚህ አዲስ ዓመት የፋይናንስ ግቦን ለማሳካት፣ ንግዶን ለማስፋፋት ወይስ ለነገው አስተማማኝ ቁጠባ ለማድረግ አስበዋል? እንግዲያውስ ንስር ማይክሮፋይናንስ ሁሌም ከጎኖ ነው። ልክ እንደ ንስር አሻግረው ይመልከቱ፣ ከፍታንም ያለሙ። ከውጣ ውረድ በጸዱ ፈጣን የብድር አቅርቦቶችና እጅግ አዋጭ በሆኑ የቁጠባ አማራጮቻችን አዲሱን ዓመት በስኬት ጀምሮ። ንስር ማይክሮፋይናንስ የሁላችንም ሀብት። ለመላው ኢትዮጵያውያን መልካም አዲስ ዓመት።
5: መግዛት መሸጥና ማከራየት እንዲቀሏል እንዴ?
6: አዎ፣ ሁሉንም በእጆ ስልክ ላይ ይገኛል። ቤት፣ መኪና፣ ማሽን ለመሸጥና ለመግዛት ወይም ለመከራየትና ለማከራየት እየፈለጉ ነው? የፋብሪካ ምርትና አገልግሎቶች፣ መለዋወጫዎች፣ ኤሌክትሮኒክሶች ወይም ሌሎች ማናቸውም አይነት ንብረቶች መግዛትና መሸጥ ይፈልጋሉ? እንግዲያውስ ዲጂታል ገበያው ኢማርት ገላግሎታል። አልተስ ቴክኖሎጂ ያበለጸገው ኢማርት ሻጭና ገዢን፣ አከራይና ተከራይን በቀላሉ የሚያገናኝ ሁሉን አቀፍ የዲጂታል ገበያ መድረክ በነጻ አገልግሎት ላይ ውሏል። አስመጪዎች፣ የሪል ስቴት አልሚዎች፣ ሻጮች፣ አምራቾች፣ የኮሚሽን ሰራተኞች ወይም ደላሎች ከሆኑ ኢማርት ኤጀንትስን፣ ገዢዎች ወይም ተከራይ ከሆኑ ደግሞ ኢማርት ዩዘርስን ከፕሌይ ስቶር ወይም አፕ ስቶር አውርደው በነጻ ይጠቀሙ። እንዲሁም የኮምፒውተር ወይም የታብሌት ተጠቃሚ ከሆኑ www.altasethiopian.com ላይ በመግባት የተለያዩ ንብረቶችን በቀላሉ ይፈልጉ፣ ያስተዋውቁ፣ ይግዙ ወይም ይከራዩ። ለበለጠ መረጃ በስልክ ቁጥር 0994411111 ላይ ይደውሉ።

እንኳን ለ2019 አዲስ አመት በሰላም በጤና ደረሳችሁ። የሃረር ስቴት ኃላፊነቱ የተወሰነ የግል ማህበር በአዲስ አበባ መሃል ስቴዲየም በትዛታ ሆስፒታል ፊት ለፊት እንዲሁም በመሃል መቀለ ሐውልት ሰማዕታት አደባባይ ወደ ደጀን ማውረጃ ደደቢት ማይክሮ ፋይናንስን አጠገብ የሚገኘው ለንግድና ለቢሮ አገልግሎት የሚውሉ ከ2005 ዓ.ም ጀምሮ ለ13 አመታት አገልግሎት እየሰጠ ይገኛል። ደረጃቸውን የጠበቁ ካፌዎች፣ የባንክ ኢንሹራንስ ማይክሮ ፋይናንስ ተቋማትና ኢትዮ ቴሌኮም የሞባይልና ኮምፒውተር ሽያጮች፣ ጥገናና አክሰሰሪ፣ ሙሉ ልብስ፣ የዋቂና የህፃናት ልብሶች ቡቲኮች፣ የቦንዳ ልብስ ሽያጭ፣ የትርጉምና የጽህፈት አገልግሎት፣ የወንዶች የሴቶች የጸጉርና የሞዴሊንግ ስልጠና፣ የኢምፖርተርና ኤክስፖርት ድርጅት፣ የውጭ ሰራተኛ አገናኝ ኤጀንሲ፣ ትራንዚት ስራዎችን የሚሰሩ የመንግስትና የግል ቢሮዎችን እንዲሁም ኮሌጆችን ጨምሮ የተለያዩ ተቋማትን ይዟል። ዘመናዊ የንግድ ቦታዎቹ ምቹ አካባቢ ተደራሽነቱ ደግሞ አገልግሎት የተሟላ የጸጥታና የሲሲቲቪ ካሜራ ያለበትን ለንግዶ የሚመጥን ሁሉንም በአንድ ቦታ የሚያገኙት የአሲት ሴንተር ተመራጭ አድርጎ አሁንም የቀሩት ውስን ስቆች ስላሉ ህንጻው ድረስ በመምጣት ማየት ይችላሉ። አድራሻ አዲስ አበባ ከተማ አዲስ አበባ ስቴዲየም በትዛታ ሆስፒታል ፊት ለፊት። ለበለጠ መረጃ 0911558013 አሊያም በ0111558112 የሃሪል ስቴት ኃላፊነት የተወሰነ የግል ማህበር አዲስ አበባና መቀሌ ቅርንጫፍ።

0: መንፈሴ የሚረካ ሆይ ሆይ ሆይ ሆይ ሆይ ላይ ላይ ላይ ላይ ላይ
1: የሬዲዮ መስመራቹ ተወዳጆ በስራ ተፈየ 101.1 ሜጋ ሄርዝ ላይ ይገኛል። ግሩም ቃናዎች እንሰኛለን። ጽጌሬዳ ያለን የሰማን ጋሽ ጥላሁንን አስተዋስን ጋሽ ምግርማ በየነን ሰይፉ ዮሐንስን አስተራወቀን ድምጻዊ ቴድሮስ ካሳውን ቴዲ አፍሮን ዳዊት መለሰ ጎሳይ ተስፋዬ ያለን አሁን ደግሞ እንነሰናበተው ሌላ ድምጻይ አለ። ከዛ በፊት ግን ስላጋሮቻችን የሆነ ነገር እንበላችሁ። ካጋሮቻችን ውስጥ አንዱ ቪዥን ያይን ህክምና ማከል ነው። እጅግ ለምንወደው ሰው የመጨረሻ የፍቅር አገላለጽ በሷና ባይናት ተምጡብኛ አይደለም እንለው። ይንን የተረዳው ቪዥን ያይን ህክምና ማከል ጥልቅ ያይን ምርመራ በማድረግ እይታውን ብሩ ያደርጋል። የብዙዎችንም ያይን ህክምና በማድረግ አንቱታናተ አትርፏል። ስለዚህ የአይኖን ጤና ለመጠበቅ ቀዳሚ ምርጫችሁ ቪዥን ያይን ህክምና ማዕከል ይሁን። ከጨቅላ ህፃናት ጀምሮ በልዩ እንክብካቤ የህፃናት ያይን ህክምናን ተክነንበታልና ልጆች ከተወለዱ ጀምሮ በማንኛውም እድሜም ላይ ቢሆን ወደኛ ይዛቸዋቸው ነው ያሉ ነው። አድራሻቸው ቃሊቲ ክፍለ ከተማ ፊት ለፊት በሚገኘው ፋሪድን ጻው ሁለተኛ ፎቅ ላይ ይገኛሉ። በ09 በድጋሚ 09 32 32 32 ቪዥን ያይን ህክምና ማዕከል ብሎ መደወል ይችላል። ለላኛው አጋራችን ትንሳኤ የፋሽንና ዲዛይን የውበት ማሰልጠኛ ተቋም ነው። ትንሳኤ የውበት ማሰልጠኛ ተቋም በልብስ ቅድና ስፌት፣ በሴቶችና ወንዶች ጸጉር ስራ፣ በሜካፕና ጥፍር፣ በስፔሻል ሹሩባ፣ በአይላሽና ሂና ግሩም አድርጎ ያሰለጥናል። በእናንተ ጥያቄ መሰረት ደግሞ ዘመናዊ ያበሻ ጥልፍን ጀምረናል እያሰለጠንን ነው ያሏችሁ ነው። ቁጥር 2 ገላን ኮንዶሚኒየም ቴምር ፕሮፐርቲ እና ጀሞ 1 ቁጥር 3 ጀሞ 1 የትራፊክ መብራቱ ላይ መሰልጠን፣ በተለይ ዘመናዊ አበሻ ጥልፍ መሰልጠን ካሰባችሁ የ2500 ብር ቅናሽ አድርገን እየጠበቅናችሁ ነው ያሏችሁ ነው። ቁጥር 1 የሚገኘው ደግሞ ሳሪስ የገበያ ማዕከል ከባቡል መሻገሪያው ፊት ለፊት ላይ ይገኛሉ። ሁሉም ቦታዎቻችን ለትራንስፖርት ምቹና ጥሩ ቦታ ላይ ነው ያሉት ያሏችሁ ነው። ለበለጠ መረጃ በ0977022222 ላይ ደውሉላቸው። ሌላኛው አጋራችን ክላሲክ አድቨርታይዚንግ ነው። ስራችን ይላሉ፣ ስራችን ከፍ እንዲል ለደንበኞቻችን ተደራሽ እንዲሆን የማስታወቂያ ስራ ወሳኝና አስፈላጊ ነው። በዚህ ሰዓት ደግሞ ደረጃውን እየጠበቀ ዓለም አቀፍ የማስታወቂያ ስራ በመስራት ክላሲክ አድቨርታይዚንግ ቀዳሚው ነውና ለድርጅታችሁ የማስታወቂያ ስራ ሲያሻችሁ ክላሲክ አድቨርታይዚንግ አሁንም ቀዳሚ ምርጫችሁን። በ0911531400 ላይ ደውሉላቸው። አጋሮቻችን ክብረት ስጥልን እናመሰግናለን እንላለን። ቀጥለን የምንጋብዛችሁ ድምፃዊ ስለ ጽጌረዳ ካቀነቀኑት ውስጥ ማለት ነው የ1990ዎቹ ድምፃዊ ነው። እንግዲህ ከላይ ቀደም ሲል እንዳልነው ጋሽ ጥላሁን፣ ጋሽ ግርማ በየነ፣ ሰይፉ ዮሐንስ፣ አስቴር አወቀ፣ ቴዲ አፍሮ፣ ዳዊት መለሰ፣ ጎሳዬ ተስፋዬ እያልን 90ዎቹ ደረስን። እንግዲህ ጽጌሬዳ የሚለው ስም እንደው አሁን ወላጆች ብታወጡ መልካም ነው ብለን እናስባለን። እንዲህም እኮ ተዘፍኖላቸዋል ይባላልና ለታሪካቸውም ደስ ስለሚል ነው። ለማንኛውም ስለ ጽጌረዳ ካቀነቀኑ 1990ዎቹ ድምፃውያን ውስጥ አንዱ ጥሩ አድርጎ ነው የሰራው አህመድ ተሾመ ዲምቢ ነው። አህመድ ተሾመ ዲምቢ የዜማ ጅረት ባለቤት ነው። የግጥምም ጎበዝ ገጣሚም ነው። ጥሩም ድምፃዊ ነው። በምግባሩ ጥሩ ከሚባሉት እንቁ ድምፃውያኖች ውስጥ አንዱ ነው። በቅርቡም እንግዲህ አልበም ለቀዋልና አልበሙም እጅግ የሚወዱ ጥሩ ጥሩ ስራዎች ስላሉለት እሱን እንድትኮመኩሙ አደራ ላለው አህመድ ተሾመ እንግዲህ ጽጌረዳን አቀንቅኗል። ህይወት አሰፋ ከስር ታስኬደዋለች። ቴድሮስ ግሩም ፕሮግራሙን በመምራት አብራሪያችሁ ቆየው። እኔም በማስከተል እንግዲህ የእግር ኳስ ተንታኙ መንሱር አብዱል ቀኒ ከዘላለም ሙላቱ ጋር በመሆን እግር ኳሳዊ ትንተናዎችን ወደ እናንተ ያደርስላችኋል። ከእግር ኳስ ትንተና መልስ ለአዲስ 1879 ስቱዲዮን ያስረክባሉ። በታሪክ ነገራን ዝናን ያተረፈው ዳግማዊ ነቃ ጥበብ ከአጋፋሪ ጋር በመሆን ታሪክ ነገራን እያስኮመኮማችሁ ለዲጄ ኪንግስተን ስቱዲዮን ያስረክባሉ። ዲጄ ኪንግስተን ከባልደረቦቹ ጋር ወዝወዝ እያደረጋችሁ ከአዳዲስ

አጠባባይ መረጃዎችን ወደ እናንተ ያደረሰ ብቻ ምን አለፋችሁ የተወዳጁ መስራት ኤፍኤም 101.1 ፕሮግራሞች እስከ ሌሊቱ 6 ሰዓት ይቀጥላሉ። አሁንም ምርጫችሁ ተወዳጁ መስራት ኤፍኤም 101.1 ይሁን እንላለን። ስለ ሀገራችን ስለ ዓለማችን ግን አብዝተን እንጸልይ። ሰላም ለምድራችን። ጽጌረዳ አህመድ ተሾመ ዲምቢ ከፍለ ቻው።

0: ከከፍተኛ ወጪና አላስፈላጊ ጊዜ ብክነት ልንገላግለው ታይም ጅብሰምን ይዘንሎት መጥተናል። ለግንባታው በትስራ ስለ ታይም ጅብሰም ሳይውቁ በፍጹም እንዳይወስኑ። ምክንያቱም የታይም ጅብሰም ምርቶች ልዩ የሚያደርጋቸው በኢትዮጵያ የጥራትና ደረጃዎች ሰርተፍኬት ያለው ኤክስፖርት ስታንዳርድ ያሟላ መሆኑ፣ በሚሸፍነው ካሬ ብዛት ከፍተኛ መሆኑ፣ በነጻቱ ወደር የማይገኝለት የራሳችን ኳሪ በፋብሪካችን በቅርብ ርቀት ያለን በመሆኑ ዋጋችን ተመጣጣኝና ተመራጭ ያደርገናል። ታይም ጅብሰም የሚያመርታቸው ምርቶችም ፕራይም ኮት በቀጥታ በብሎኬትና ኮንክሪት ላይ ተሰርቶ ግንባታውን ለቀለም ዝግጁ ስለሚያደርግ ካላስፈላጊ የሲሚንቶ ያሸዋ ወጪ ብሎም የጊዜ ብክነት ይገላግሎታል። እንዲሁም የቻክና ቅርጻ ቅርጽ ምርቶቹም ልዩ ናቸው። አድራሻችን ቦሌ ማተሚያ ጀርባ ኢትዮ ቤስት ሪል ስቴት 5ኛ ፎቅ። ለበለጠ መረጃ በ0943575757 ወይም በ6774 አጭር መስመር ይደውሉልን። ታይም ጅብሰም የግንባታው ውበት።
1: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁል ጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
2: ብስራት ስፖርት። ብስራት ስፖርት። ብስራት FM 101.1

0: ብስራት ስፖርት።
1: ጤና ይስጥልን ክቡራትና ክቡራን አድማጮቻችን፣ ይህ የዕለተ ማክሰኞ የብስራት ስፖርት ፕሮግራማችን ነው። ተጀምሯል፣ እስከ 5 ድረስ ይቆያል። የፕሮግራሙ አዘጋጅ መንሱር አብዱል ቀኒ፣ የፕሮግራም መሪ እኔም ዘላለም ሙላቱ፣ አጋሮቻችንም እስከ ፕሮግራማችን ፍጻሜ ከኛ ጋር ናቸው።
2: ባንካችን አቢሲኒያ ከየትኛውም አገር በየትኛውም ጊዜ የፈለጉትን ዕቃ ለመግዛት ካሰቡ እንዲሁም የትምህርትም ሆነ መዝናኛ ክፍያዎችን መፈጸም ከፈለጉ የባንካችንን ዓለም አቀፍ ቪዛ ካርድ መጠቀም እንደሚችሉ ለእናንተ ለውድ ደንበኞቹ ለማስታወስ ይወዳል። በተጨማሪም ወደ ቅርንጫፍ መሄድ ሳያስፈልጉ የባንካችንን የአፖሎ መተግበሪያ ተጠቅመው የውጭ ምንዛሪ ሂሳብ ሲከፍቱ ወዲያውኑ የዓለም አቀፍ ቪዛ ካርድ በቨርቹዋል መልኩ ማግኘት ይችላሉ። ካርዶትን ተጠቅመው የፈለጉትን ዓለም አቀፍ ክፍያዎችን ይከውኑ። ይህንን ዓለም አቀፍ አገልግሎት ወይንም አቢሲኒያ ርሚት በተመለከተ ተጨማሪ መረጃ ከፈለጉ በሁሉም ቅርንጫፎቻችን ማግኘት ይችላሉ። አቢሲኒያ፣ የሁሉም ምርጫ። ክረምቱ ደርሷል። ታዳጊዎች ወደ ስፖርት ሜዳ የሚያቀኑበት፣ የነገ ጀግኖች ዛሬ የሚገነቡበት ወሳኝ ጊዜ። በዚህ ወቅት ዋናው ስፖርት ለእግር ኳስ ፕሮጀክቶችና አካዳሚዎች ልዩ የክረምት ፓኬጅ አዘጋጅቷል። በራሳችሁ የቀለምና ዲዛይን ምርጫ የተሰሩ ከፍተኛ ጥራትና ምቾት ያላቸው መለያዎች፣ ነፃ የልምምድ ቢብስ፣ ኳስና የአሰልጣኞች ፖሎን ጨምሮ ልዩ ልዩ ተጨማሪ ስጦታዎች ያበረክትላችኋል። ኑ የነገ ጀግኖችን ዛሬ በጋራ እንገንባ ሲልም ጥሪውን ያቀርብላችኋል። ክረምቱን በስፖርት ሜዳውን በዋናው ትጥቅ። ከዋናው ለፕሮጀክትና አካዳሚው የስፖርት ትጥቅ ለማዘዝ 8289 ወይም 0901 83 68 58 ላይ ደውሉ። ዋናው ወደፊት። ሀያቶች ነን። የመኖሪያ ቤትን ችግር በህብረት ሰርተን ለመወጣት ግዙፍ አቅም በጅተን የጋራ ጥበብና ብልሃትን አክለን ይቻላልን ያበሰርን ዛሬም እንደ ትላንቱ ታምነን ከቀድሞውም ዘምነን ወደ ላቀ ምዕራፍ ጉዞ የጀመርነው ለኑሮና ለንግድ ምርጥ አካባቢ በካዛንቺስ አያት አዲስ መኖሪያን እየገነባን ነው። በትዝታና በፓርኮች በተከበበው በዓለም አቀፍ ተቋማት አጠገብ የውብ ከተማችን እምብርት ካዛንቺስ፣ በአዲሱ የካዛንቺስ አያት መንደር ኑሮ እንዲጀምሩ ቤቶችን በ15% ቅድመ ክፍያ በማስታወቂያ ዋጋ ለሽያጭ አቅርበናል። ለ3 አስርት ዓመታት በሪል ስቴት ግንባታ ላይ አንጋፋና ግንባር ቀደም የሆነው አያት ሪል ስቴት ከካዛንቺስ በተጨማሪ በአያት በሲኤምሲና በቤሌር አካባቢ የሚገኙ ለኑሮና ለሥራው ምቹ የሆኑት ዘመናዊ አፓርትመንቶችና በቀን ከ50,000 በላይ ጎብኚዎችን የሚያስተናግደው አያት ግራንድ ሞል ላይ የሚገኙ የንግድ ሱቆች ላይ እስከ 25% የሚደርስ የበዓል ቅናሽ አዘጋጅቷል። ለተጨማሪ መረጃ 22 ጌታውን በሻ ሕንፃ 3ኛ ፎቅ፣ ቦሌ መድኃኒዓለም አውሎ ቢዝነስ ሴንተር 3ኛ ፎቅ፣ ካዛንቺ ሲቲ ሴንተር 1ኛ ፎቅ፣ ራስ ሆቴል 1ኛ ፎቅ፣ አያት የገበያ ማዕከል፣ ሲኤምሲ ዋናው መስሪያ ቤት፣ መስቀል ፍላወር፣ ሌቬንዝ ታወር 5ኛ ፎቅ የሚገኙ የሽያጭ ቢሮዎቻችን ይጎብኙ። በአጭር የስልክ መስመር በ7760 ወይም በ0977 60 60 60 ላይ ይደውሉ። አያት ዞሮ መግቢያዬ።
1: ሶሲ ሶያ በፕሮማሲዶር ኢትዮጵያ ፉድስ ማኑፋክቸሪንግ አክሲዮን ማህበር የተመረተ ሶሲ ሶያ ከንጹህ አኩሪ አተር የተመረተ፣ አመራረቱም ከእጅ ንክኪና ከኬሚካል እየጸዳ በ15 ደቂቃ ውስጥ የሚደርስ በፈለጉት የምግብ አይነት መሰራት የሚችል በጾምም ሆነ በፍስክ ጊዜ ሊበላ የሚችል በደቃቅና በአንኳር በማንኛውም ቦታ የሚገኝ በሱቅና በሱፐርማርኬት ዋጋው ተመጣጣኝ ምርቱ ተፈጥሯዊና ለምግብነት ደህንነቱ የተጠበቀ መሆኑን የተረጋገጠ ባይሶ የምግብ ደህንነት ስርዓት የተረጋገጠ በተመሳሳይ ምርት ወይንም ተመሳስለው በመጡ እንዳይሸወዱ ሶሲ ሶያ
2: አምስት አመታት በላይ ደንበኞቹን በታማኝነትና በቅልጥፍና ሲያገለግል የቆየው ዲጂታል እቁ ዛሬም አቅምና ፍላጎትን ያገናዘቡ እቁቦችን በማንኛውም ሰዓት በሁሉም ቦታ ለሁሉም ሰው ተደራሽ እያደረገ ይገኛል። በከተማው እምብርት ካሳንችስ ላይ የሚገኘው ዲጂታል እቁ ለነጋዴዎች፣ ለሹፌሮች እንዲሁም ለሰራተኞች የሚሆኑ ዕለታዊ፣ ሳምንታዊና ወርሃዊ የእቁብ አይነቶችን ከዘጠኝ በላይ የክፍያ መንገዶች ጋር በማቅረብ በርካቶችን ተጠቃሚ በማድረግ ላይ ይገኛል። እርሶም የዲጂታል እቁብ መተግበሪያን በማውረድ የመረጡትን የእቁብ አይነት አሁኑኑ ይጀምሩ። በቴሌብር፣ በሲኢቢ ብር ፕላስ፣ በዳሽን ሱፐር አፕ እንዲሁም ኤምፔሳ ላይም ታገኙታላችሁ። ለበለጠ መረጃ 6091 ላይ ይደውሉ። ልዩነታችን ዋስትናችን። ዲጂታል እቁብ
0: ቴሌብር የብስራት ስፖርት አጋራችን ነው። ቴሌብር ሱፐር አፕን አውርዶ መጠቀም እጅግ ቀላል ነው። በቴሌብር ሱፐር አፕ ለግብይት መክፈል፣ ወራዊ የአገልግሎት ክፍያዎችን መፈጸም፣ ገንዘብ መላክና መቀበል፣ በዘመን ገበያ ባሉበት መሸመት፣ የተለያዩ አጋር ድርጅቶች ሚኒ መተግበሪያ መጠቀም፣ ከውጭ አገራት ሐዋላ መቀበል፣ አነስተኛ ብድርና ቁጠባ አገልግሎት እንዲሁም ሌሎች በርካታ አገልግሎቶችን ያገኛሉ። መተግበሪያውን አሁኑኑ ከፕሌይ ስቶር ወይንም አፕ ስቶር አውርደው በመጠቀም ሕይወቶን ያቅልሉ። ቴሌብርን አውርደን ስናስጀምር እንዲህ ነን። ቴሌብር እጅግ ፈጣን፣ ቀላል፣ ምቹና አስተማማኝ። ቴሌብር
2: ንጽህናን በተፈጥሯዊ መንገድ የምንጠብቅበት አዲስ አጋር አግኝተናል። ክሊዮፓትራ ሳሙና ከተፈጥሯዊ ንጥረ ነገሮች ተዘጋጅቶ በሽታ አምጪ ባክቴሪያዎችን የሚከላከል ልዩ ሳሙና ክሊዮፓትራ ሳሙና። ከጠቢባን ንጽህና ውበት፣ ውበትም ንጽህና ነው። ክሊዮፓትራ ሳሙና።
0: ሶራምባ ሆቴል የብስራት ስፖርት አጋራችን ነው። ለደንበኞቹ ምቾት ሁሌም የሚጨነቀው ሶራምባ ሆቴል ሁሉንም በአንድ የያዘ በደንበኞች ዘንድ በጣም ከሚወደደው የባህል ምግብ አዳራሻችን ምግቡ፣ መጠጡና የባህል ሙዚቃ ምሽት፣ እጅግ ዘመናዊ ጂምናዚየማችን ሁሉንም ያሟላ መሳሪያዎችን የያዘ ሰውነቶን በስፖርት የሚያነቁበት ዘመናዊ የጂም ቦታ ሲሆን ውብና መጨረሻ ፎቅ ሰገነት ላይ ባለው የመዋኛ ስፍራችን መጥተው ይዝናኑ። የሳውና ስቲም፣ የሞሮኮ ባዝ እንዲሁም የውበት ሳሎኖቻችን ለሴቶችም ለወንዶችም በሶራምባ ያገኛሉ። ለሰርግና ለተለያዩ ፕሮግራሞች የሚሆኑ የተንጣለሉ አዳራሾቻችን በበቂ ሁኔታ ዝግጁ ናቸው። ወደ ሶራምባ ይምጡ፣ መንፈሱንም ያድሱ። አድራሻችን 0 ኪሎ ሜትር ከሚሊኒክ አደባባይ ከፍ ብሎ ሶራምባ ሆቴል።
1: የቤቱን ድካም ለማቅለል ጊዜውን ለመቆጠብና ምርታማነቱን ለመጨመር እነሆ ምርጥ መላ ከጊዮን ጋዝ። ለመኖሪያ ቤቶች የጋዝ ሲሊንደር ባለ 3፣ 6 እና 12 ኪሎ ግራም ሙሉ ዕቃ ሽያጭ እንዲሁም ለሆቴሎች፣ ለድርጅቶችና ፋብሪካዎች በተለያየ መጠን የጋዝ ታንከር አቅርቦት፣ የመስመር ዝርጋታና የጋዝ አቅርቦት በተመጣጣኝ ዋጋ ያቀርባል። ንጹህ የኃይል አቅርቦት ፈጣንና ከፍተኛ ጉልበት አስተማማኝ ልኬትና ደህንነት መለያችን ነው። ምርቶቻችንን በጎተራ ከወሎ ሰፈር ወደ ቄራ በሚወስድ መንገድ ከወንጌላዊት ሕንጻ ፊት ለፊት ወይም አጎና ያሬድ ቤተ ክርስቲያን አጠገብ ምስራቅ ምግብ ማቀነባበሪያ ግቢ ውስጥ በሳሊተ ምሕረት በቤተ ክርስቲያኗ የገበያ ማዕከል በሀያት 49 ሳይት 1 ኮንዶሚኒየም ከመቄዶንያ 500 ሜትር አለፍ ብሎ በጀሙ 1 ኪሩ አካባቢ ማርኪዩዝ አካዳሚ ፊት ለፊት ያለው ኮንዶሚኒየም ብሎክ 117 በገላን ከሴንቸሪ ጀነራል ትሬዲንግ ፒኤልሲ 50 ሜትር ገባ ብሎ ባለው ኮንዶሚኒየም ብሎክ 129 እና በቦሌ ቡልቡላ እኒ ሪል ስቴት አጠገብ ወይንም
3: ወደ ቱሉ ዲምቱ በሚወስደው መንገድ መስቀለኛ በስተግራ 10 ሜትር ገባ ብሎ ባለው ኮንዶሚኒየም ብሎክ 127 እንዲሁም በተለያዩ የጊዮን ጋዝ ማከፋፊያዎችና ሱፐርማርኬቶች ያገኛሉ። ሲሊንደሮቻችን ቀለማቸው ቀይ GGC ጊዮን ጋዝ በሚል በቢጫ ፕላስቲክ የታሸጉና ኪሎአቸው አስተማማኝና የደንነትና የፍተሻ መስፈርቶችን ያሟሉ ናቸው። ቀዩ ሲሊንደር GGC በሚል ቢጫ ፕላስቲክ ካልታሸገ ኪሎው ጉዶሎ የፍተሻ መስፈርቱንም ያላሟላ ነውና ይጠንቀቁ። ሆቴሎች፣ ድርጅቶችና ፋብሪካዎች ምርታማነቱን ለመጨመር ብቃታቸው በተረጋገጠ ባለሙያዎች የሲሊንደርና ታንከር አቅርቦትና ዝርጋታ አገልግሎታችን ተጠቃሚ እንዲሆኑን ጋብዛለን። ለበለጠ መረጃ በነጻ የስልክ መስመር 6317 ላይ ይደውሉ። ጊዮን እንደ ጅረቱ ኃያል ነው ጉልበቱ። ጊዮን ጋዝ።
0: ሄኖሲስ ይለያል የምንለው በምክንያት ነው። እንዴት ካሉ ከሚያበድረው ላይ ብቻ ከ14.5% ጀምሮ በዝቅተኛ ወለድ ለመኪና እስከ 10 ሚሊዮን፣ ለቤት እስከ 16 ሚሊዮን፣ ለንግድ እስከ 3 ሚሊዮን ብር የብድር አገልግሎት ከመስጠቱን ባሻገር ያለምንም ቅድመ ቁጠባና በዜሮ የቆይታ ጊዜ ፈጣን የብድር አገልግሎት አመቻችቷል። ሄኖሲስ ለአባላቱ በ2018 የበጀት ዓመት በሼር መጠን 91% ትርፍ ማከፋፈል የቻለ ሲሆን እስከ 25% የወለድ ትርፍ የሚያስገኝ የጊዜ ገደብ ቁጠባ አገልግሎትም ለእርሱ አቅርቧል። በቄራ፣ ጀሞ፣ መገናኛና ቱሉ ዲምቱ ቅርንጫፎች ሲኖሩት በቀጣይ በሜክሲኮ አየር ጤናና ሌሎች ቅርንጫፎችን በመክፈት እርሶን ለማገልገል እየሰራ ይገኛል። ብዙዎችን የመኪናና የንግድ ባለቤት ያደረገውን ሄኖሲስን በመቀላቀል የነገ ስኬቶን ዛሬ ጀምሩ። ይቆጥቡ፣ የተሻለ አቅም ይፍጠሩ። ለበለጠ መረጃ በ6671 ይደውሉ። ሄኖሲስ የገንዘብ ቁጠባና ብድር ህብረት ሥራ ማኅበር።
4: የአቢሲኒያ ባንክ አክሲዮን ማህበር የባለ አክሲዮኖች 30ኛ መደበኛና 17ኛ አስቸኳይ ጠቅላላ ጉባኤዎች ቅዳሜ መስከረም 30 ቀን 2019 ዓ.ም ከጠዋቱ 2 ሰዓት ጀምሮ አዲስ አበባ ፒያሳ አካባቢ በሚገኘው የአድዋ ድል መታሰቢያ የፓን አፍሪካ አዳራሽ ይካሄዳል። በለቱ በሚደረገው መደበኛ ጠቅላላ ጉባኤ ባንኩን ለሚቀጥሉት 3 ዓመታት የሚመሩ የዳይሬክተሮች ቦርድ አባላት ምርጫ ይደረጋል። በመሆኑም የባንኩ ባለ አክሲዮኖች በተጠቀሰው ቀንና ቦታ በጉባኤዎቹ ላይ እንድትገኙ የዳይሬክተሮች ቦርድ ጥሪውን በአክብሮት ያስተላልፋል። በጉባኤዎቹ ላይ በግንባር ለመገኘት የማይችሉ ባለ አክሲዮኖች ጉባኤዎቹ ከሚካሄዱበት 3 የሥራ ቀናት በፊት ለጋር በሚገኘው የባንኩ ዋና መስሪያ ቤት 8ኛ ፎቅ የአክሲዮንና ኢንቨስትመንት ክፍል የውክልና ቅጽ ሞልተው በመፈረም ተወካይ መሾም ወይም ተወካዮች ስልጣን ባለው ክፍል ተረጋግጦ የተሰጠ የውክልና ሰነድ ዋናውንና ኮፒውን በመያዝ በስብሰባው ላይ መሳተፍ ይችላሉ። ዝርዝር የስብሰባውን አጀንዳዎች፣ የዳይሬክተሮች ቦርድ አባላት ምርጫ መስፈርቶችና ሌሎች ለጉባኤው አስፈላጊ የሆኑ ሰነዶች ረቡዕ ጳጉሜ 4 ቀን 2018 ዓ.ም ታትሞ በወጡት ሪፖርት ሪፖርተርና አዲስ ዘመን ጋዜጣዎች እንዲሁም በባንካችን ድረገጽ ላይ መመልከት ይቻላል። የአቢሲኒያ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ።
5: አዲስ ዓመት መጣ። እንደገና ለመጀመር፣ እንደገና ለመሞከር፣ እንደገና ለማሸነፍ። ምናልባት ያለፈው ዓመት ቀላል አልነበር ይሆናል። ምናልባት ያሰብከው ሁሉ አልተሳካም ይሆናል። ግን ተስፋ አትቁረጥ፣ ምክንያቱም ዛሬም እድሉ በእጅህ ነው። ህልምህን እንደገና ያዝ፣ ተነሳ፣ ሞክር፣ ጠንክረህ ሥራ። ምክንያቱም ዋና መሆን ሌሎችን መከተል አይደለም፣ ራስህን ማመን ነው፣ የራስህን መንገድ መከተል ነው። 2019 ምን ይሆን? የህልምህ ዓመት፣ የጥረትህ ዓመት፣ የድልህ ዓመት ይሆናል። 2019 ይሄ ነው ዋናው፣ የሚመጣውም ዋናው። በአፍሪካውያን ለአፍሪካ የተሠራ ሜድ ኦፍ አፍሪካ። ዋናው የስፖርት አልባሳት ብራንድ መልካም አዲስ ዓመት ይመኝላችኋል።
6: በዕለት ተዕለቱ ጣውረድ ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወላጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ በቤለር በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ።
7: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ ልምጣ?
8: ወይኔ እኔ ነው የራበኝ፣ ምንም አልሰራውም ግን
9: እንዴ ይሄ ሁሉ ምግብ እያለ ነው አልሰራውም ያልሽ?
8: አንቺ ከደወልሽልኝ በኋላ ነው የሰራሁት።
9: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሽው?
8: የምታዩ በሙሉ ሶስት ሶያ ነው። በቀዝቃዛ ውሃ ለ5 ደቂቃ ትዘፈዝፊያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
9: ጥብሱም ቀይ ወጡ ክትፎም ሶሲ ሲያያ ነው?
8: አዎ ላበሳሰልም በጣም ቀላል ነው።
9: ወይኔ ሶሲ እንዲህ እንደሆነ አላውቅም። ደግሞ ሲጣፍጥ፣
8: በዛ ላይ በፕሮቲን የበለጸገ ነው።
9: እሺ የት ነው የማገኘው?
8: በየሱቁና ሱፐርማርኬት ታገኘዋለሽ። ከፈለግሽ በደቃቁም በአንኳሩ
9: ባለሱቅ
10: ሶሲ ሶያ ስጠኝ
11: አለ። በድቃቁ ባንኳሩ
9: ሁለቱንም አይነት ስጠኝ።

የኢንተርናሽናል ብሬኩ ሁለተኛ ቀን ላይ እንገኛለን። ከዚህ በኋላ የክለብ እግር ኳስ የሚመለሰው ኦክቶበር 10 ወይም በእኛ መስከረም 30 ይሆናል። ውድ የስፖርት ቤተሰቦች እንደምናረፈዳችሁ፣ እንግዲህ ይህንን ወቅት ታሳቢ አድርገን ደግሞ ሰሞነኛ መዳሰስ ያለባቸው ጉዳዮችን አጠራ አጠራ አድርገን እንዳስስ ዘንድ ፕሮግራም ይዘናል። ሶስት ርዕሶች አሉን። ሶስቱን እንደምንም ሰዓቱን አብቃክተን መጨረስ ይኖርብናል። ሶስት ርዕሶች በቴሌግራም ቻነላችን ላይ እንዳሳወቅኳችሁ፣ ሮቤርቶ ዲዘርቢ በቶተንሃም ሆትስፐር ነገሮች ተጠናክረውና አምሮ ይመለሱላቸዋል ተብሎ ሲታሰብ ጭራሽ የሰሜን ለንደኑ ክለብ ጣጣ ስር ሰደድ ሆኗል። ችግሩ ምንድን ነው? ምን ነው የቶተንሃም ነገር እንደዚህ ቅጣምባሩ የጠፋበት ሆነ? አሁን እስቲ ሰንጠረዡን ተመልከቱ። በዚህ ሰዓት ወደ ሶስት ሳምንቱ እረፍት የተሸጋገሩት 20ኛ ደረጃ ላይ ተቀምጠው ነው። ከፉልሃም ሁሉ ሳይቀር አንሰዋል። የቶተንሃም ችግር ምንድን ነው? በስንት ምጥ ነው ጎል ማስቆጠር እንኳን የቻሉ? ከአራት ጨዋታ በኋላ ማሸነፍን ተዉትን ነው የብዙዎች ጥያቄ ስለሆነ አንዳንድ ሀሳቦችን አነሳበታለሁ። የአርሰናሉ ግብ ጠባቂ ዴቪድ ራያ የሊጉ አጭሩ ግብ ጠባቂ መሆኑን ታውቃላችሁ ወይ? ሜትር ከ83 ነው ቁመቱ። በእንግሊዝ እግር ኳስ ላይ ረጃጅም ዘለግ ዘለግ ያሉ በረኞች ቅድሚያ በሚሰጣቸው በዚያ ሀገር፣ አርሰናል ግን የመረጠው በንጽጽር አጭሩን ግብ ጠባቂ ነው። የመጀመሪያው ሲዝን አይደለም። ራያን ላስተዋውቃችሁ ሳይሆን ሰሞኑን ደግሞ የዚህ ግብ ጠባቂ ብዙ ጠንካራ ጎኖቹን ስናወራ ኖረናልና ደካማ ጎኖች ደግሞ ታይተዋል። ሎው ሾት ዝቅ አርጋችሁ ከፍጹም ቅጣት ምሳጥን ውጪ መሬት ለመሬት ከሞከራችሁበት ጎል ታስቆጥሩበት አላችሁ የሚል እምነት አሁን በተጋጣሚው ዘንድ የተያዘ ይመስላል። ሞርጋን ሮጀርስ በቼልሲ አሁን ደግሞ ብራይተን ሆቭ አልቢየን ሁለት ጎሎች በዚህ መልኩ የተቆጠሩበት ነውና ከፍጹም ቅጣት ምሳጥን ውጪ እንደው ከፍ ካረጋችሁት የአየር ላይ ብቃቱ እንኳን ድንቅ ነው። ግን አሁን እንደምንም ተጋጣሚዎች ደካማ ጎኑን ያገኙ ይመስላሉ። እስቲ ስለ ዴቪድ ራያ ሁለተኛው ፕሮግራማችን ባጭሩ የሚለው ይኖራል። ሶስተኛው ወደ ላሊጋ ባርሴሎና ያመራል። ካታላኑ መቼም በጎል ብዛት ዘንድሮ በዚሁ ካጠናቀቁ በዚሁ ሞመንተም ከቀጠሉ ሲጠናቀቅ ውድድሩ በስንት ጎል አስቆጣሪነት ይጨርሱ ይሆን? ከወዲሁ ራፊኒያ 8 ጨዋታዎችን ተጫውቶ 14 ጎሎች አስቆጥሩ። አሁን በሳምንቱ መጨረሻ ብቻ ሳይሆን ተከታታይ ሃትሪክ በመስራት ሌላ ታሪክ ጽፏል። ባርሳ ራፊኒያን ተፈጥሮ አጥቂ አድርጎ ሰርቶታል። እንዴት? ጥቂት ልበታለሁ። በዚህ ጥቂት እያልኩኝ እስከ ፕሮግራሙ ፍጻሜ 5 ድረስ ከቴክኒሻናችን ህይወት ጋር አብረን እንሄዳለን። እናንተም ከኛ ጋር እንድታረፋፍዱ ከትልቅ አክብሮት ጋር መጠይቀው የፕሮግራሙ አዘጋጅ መንሱር አብዱልቀኒ ነኝ። በብስራት ኤፍኤም 101.1 እያደመጣችሁ የምትገኙት ብስራት ስፖርት ደግሞ በመላው ዓለም በመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻነል በኩልም በቀጥታ ይተላለፋል። ለቻነሉ እንግዳ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ ከሆናችሁም ላይክ፣ ሼር ብታደርጉልን ተደራሽነታችን ይሰፋልናል። እንጀምር እስቲ በቶተንሃም ሆትስፐር ችግሩ ምንድን ነው? ከ300 ሚሊዮን ፓውንድ በላይ በጀት በጅቶ አዳዲስ ተጫዋቾችን አስፈርሟል። በተዘጋው የዝውውር ወቅት ሮቤርቶ ዲዘርቢን የመሰለ አሰልጣኝም በቋሚነት ቀጥሮ ባለፈው የውድድር ዘመን ደግሞ ራሱን ከመውረድ ታድጓል። ነገር ግን በሊጉ የመጀመሪያው ሳምንታት ላይ ቶተንሃም ሆትስፐር ከተጠበቀው እጅግ በጣም በወረደ ብቃት ነው የታየው። ከ492 ደቂቃዎች በኋላ ባሳለፍነው የሳምንት መጨረሻ ለመጀመሪያ ጊዜ ጎል አስቆጠረ። ከአራት ጨዋታዎች በኋላ ቶተንሃም ከአስቶን ቪላ ጋር ሲጫወት 86ኛው ደቂቃ ላይ ኮነር ጋላገር ያስቆጠራት ጎል የሲዝኑ የሊጉ የመጀመሪያ ጎል ሆኖ ለቶተንሃም ተቆጥሯል። ይህንን አንድ ጎል ለማስቆጠር ውድ አድማጮች 66 የጎል ሙከራን ያስፈልገው
ከዚህ ጨዋታ ቀደም ብሎ እንግዲህ በአራት የፕሪሚየር ሊግ ግጥሚያዎች ላይ የጎል ድርቅ መጥቶት ነበር ስፐርስ ጎልም ቢያለው በኋላ ጋላከር 86ኛው ደቂቃ ላይ የሲዝኑን የመጀመሪያ ጎል አስቆጠረ 98ኛው ደቂቃ ላይ ደግሞ ያን ፖል ቫን ሃኬ እንደዚሁ ሁለተኛውን ጎል አስቆጠረ ሁለት ጎል ያስቆጠረበት ጨዋታ ላይ ግን ኦሬዲ አስቶን ቪላ 3-0 ይመራ ስለነበር ሽንፈት አልቀረለትም 3-2 ተሸነፈ እነቱን ለመናገር እንደው በሚዲያ እንዲያ ይባልም ግን እነቱን እንነጋገር ከተባለ ተሸናፊው ቶተንሃም በአስቶን ቪላ ግጥሚያ ጥሩ ተጫውቷል በብዙ መመዘኛዎች ግን በዋናው መመዘኛ በስኮሩ ላይ ነው ችግሩ ምንድነው ይሄ በሽታ ምንድነው ቶተንሃም የስፐርስ ተጫዋች መሆን በራሱ እንደው አለመታደል ይመስላል አሁን ባለፉት ሁለት የውድድር ዘመናት 17ኛ ነው የጨረሰው 17ኛ ደረጃ ደግሞ እንደምታውቁት በፕሪሚየር ሊጉ ካልወረዱት ክለቦች የመጨረሻው ደረጃ ነው በተለምዶ ይሄ ትራዲሽናል ቶፕ 6 ከሚባሉት አንዱ የሆነው ክለብ ገቢ ሳይንሰው ይሄን የመሰለ ስቴዲየም ያለው በደንብ ማኔጅ አይደረግም ወይም ደግሞ ማኔጅ የሚደረግበት መንገድ ጥሩ ነው ተብሎ እንደው ኃላፊዎቹ በብዙ ጥረትና ትጋት በብዙ ማሰብ ተግባራዊ የሚያደርጉት ስትራቴጂ ሁሉ ገደል ይገባበታል እንግዲህ ተፈጥሯዊ ነው ባለፉት ሁለት የውድድር ዘመናት 17ኛ ከጨረሰ ዝም ካልከው ሊወርድ ይችላል ኒውካስል ዩናይትድ በአረቦቹ ከመያዙ በፊት እንደዚህ አይነት የተከታታይ እንደ 17ኛ እንኳን አይደለም ለዓለም ወረት ተጫውተ ወርዶ ነበር ከዛ ነው የተመለሰው ግን ለበጎ ሆነለት ዛሃርዶ የተማረ ከዚያ በኋላ ራሱን በከፍታ ላይ ለማስቀመጥ ያደረገው ጥረት በአረቦቹ እጅ እንዲገባ አደረገና ነው ሳውዲ አረቢያው ገንዘብ ኒውካስልን በተሻለ አስተማማኝ ደረጃ ላይ በፕሪሚየር ሊጉ ላይ እንዲቆይ በሚያስችል ደረጃ ላይ አስቀመጠው ቻምፒየንስ ሊጉ ሁሉ አልፎ ነበር ቢሆንም ኒውካስልም በራሱ ያንን አላማ ግን ይሄ ተቆናጥጦ በቻምፒየንስ ሊግ ደረጃ የማጠናቀቅ በየውድድር ዘመኑ እንዲሁም ደግሞ የዋንጫ ተፎካካሪ የመሆን ጉዳይን አላሳካም ቻምፒየንስ ሊግ በየአመቱ የሚመጣው ውድድር አልሆነለት ጭራሽ ባለፈው ውድድር ዘመን ሰንጠረዡ አጋማሽ ላይ ጨረሰና ብዙ ትልቅ ተጫዋቾች ለቀቁ በፕሮጀክቱ ተስፋ ተቆረጠ እና ዝም ካልከው አንድ ቡድን ላለመውረድ ይጫወታል በተከታታይ ለዚህ በሽታ መድኃኒት ካላገኘለት በኋላ መውረድ ሞት ከሆነ ግባተ መሬቱ ይፈጸማል ይሄንኑ ታሪክ በሰንደርላንድም ተደግሞ አይተነዋል ሰንደርላንድ በቅርቡ ወደ ፕሪሚየር ሊግ ከመምጣቱ በፊት ባለፈው ሲዝን ከመምጣቱ በፊት የነበረው ማሽቆልቆል በተከታታይ ላለመውረድ ተጫውቶ ከዚያ ወረደ እስከ ሶስተኛው ዲቪዥን ድረስ ታች ዛዘቅት ውስጥ ገብቶ እንደገና ወደ ላይ ተስፈነጠረ አሁን ደግሞ በጥሩ ስትራቴጂ በጥሩ ማኔጅመንት የተሻለ ቡድን ሆኖ ቀርቧል ሰንደርላንድን የሚንቅ የለም አሁን እንደው ውጤቱ በተከታታይ አሸናፊነት ባይሆን እንኳን እንደው በጨዋታ ላይ ምን ያህል ፈታኝ ቡድን ሊሆን እንደሚችል በዚህ ዊኬንድ ላይ እንኳን አይተናል ተሸንፎ እንኳን ይፈትናል እና ይሄ ታሪክ ታዲያ በቶተንሃም አሁን ሊደገም ይችላል እንደዚህ ከሆነ በተከታታይ ላለመውረድ ተጫውቶ ግን ይሄ ስር ነቀል የሆነ ለውጥ ለማምጣት ቡድኑን ለማጠናከር እንደው አግሬሲቭ የሆነ ኢንቨስትመንት ካላፈሰስክ በስተቀር የሚመጣው አይታወቅም ኪሳራው ከወረደ ደግሞ የሞት ያህል በተለይ ትልልቆቹ ክለቦች ከወረዱ ለመምጣት በጣም ሊቸገሩ ይችላሉ ከፋይናንስ አጠቃቀም አንጻር ከተጫዋቾች ኮንትራት አንጻር የሚያጡት ብዙ ስለዚህ የቶተንሃም ሆትስፐር ባለስልጣናት ባለፈው ክረምት በእኛ ክረምት ማለት ነው በዚህኛው ትራንስፈር ዊንዶ በተጫዋቾች ዝውውር ላይ ጠበቅ ባለ ጨከን ባለ አካሄድ የተንቀሳቀሱት ለዚህ ነው ለሳንድሮ ቶናሊ 100 ሚሊዮን አወጡ ለማቲያስ ፈርናንዴ 85 ሚሊዮን ከፈሉ ለሳቪኖ ሳቪዮ በሉኝ ብሏል አሁን 75 ሚሊዮን ፓውንድ ለኦማር ማርሙሽ 60 ሚሊዮን ፓውንድ አስቡ በአንድ መስኮት ይሄ ሁሉ ግዢ አንዲ ሮበርትሰን ማርኮ ሴንሲን በነጻ አገኙ የዛን ያህል ደግሞ እነዛን ዴድ ውድስ
በዚሁ ነጭ ማሊያ ዘው ስታግናንት የሆኑት ባሉበት እንዴት ነው እንደ ተጋገረው ሃ ሳይንቀሳቀሱ ዘይ ቀሩ የማያድጉ የማይወርዱ እነዚያን ተጫዋቾች መሸጥ ወይ ሪሊዝ ማድረግ ነበረበት ክርስቲያን ሮሜሮን ጨምሩ ለያዥ ለገናዥ የሚያስቸግር አመለቢስ ግን ጥሩ የማል ተከላክ አርጀንቲና ሮሜሮ ብቻ ሳይሆን ጊግሌሞ ቪካሪዮ ዩቬስ ቢሱማን ራዱ ድራጉሽን ሄ ሮማኒያ እንኳን በተሰለፈበት ጨዋታ ላይ ሁሉ ድክመቱ እንጂ ጥንካሬው አይታየኝም ጄድ ስፔንስ እንኳን በዚህ ዓለም ዋንጫ

0: መንፈሳዊ ብርታቱ የተሰለበ በራስ መተማመኑ እንደ ትንፋሽ በራስ መተማመን እንደ ትንፋሽ ያጠረው ቡድን ሆኖ ያየ ነው። የተጫዋቾች ፊዚካል ኮንዲሽኒንግም አሰልጣኙ እንደሚሉት ገና ነው። ሲዝን ተጀምሯል። 4-5 ጨዋታዎች ተከናውኗል። 4-5 ሳምንት አልፏል። በዚህ ሰዓት ላይ ፊዚካሊ ሻርፕ ካልሆንክ መቼ ልትሆን? ዲዘርቢ እንደሚሉት አንዳንድ የቡድኑ ቁልፍ ትልልቅ ተጫዋቾች እንዲህ ባለው ፊዚካል ኮንዲሽኒንግ ላይ አልደረሱም ገና። የእርሳቸው የጨዋታ ስልት ደግሞ ከፍ ያለ አካላዊ ብቃት ይጠይቃል። ገቢራዊ ለማድረግ አሁን ያላመጡት መቼ ሊያመጡት? በቅድመ ውድድር ዘመን ዝግጅት የሚሰራ ለሲዝኑ እስከ ጥግ ድረስ ያስኬደኛል ብለህ እንደ ኦክሲጅን ሞልተህ ወደ ዋናው የምትገባበት ወቅት ነው ፕሪሲዝን ማለት ነው። አሁን ውድድሩ ተጀምሯል። በወንዙ መካከል ፈረስ መቀየር አይቻልም እንደሚባለው የፊዚካል ኮንዲሽኒንግ ትሬኒንግ እንደገና ከዜሮ አትሰራመችም። ያንን ማዘጋጀት ካለብህ ከጨዋታ ጋር እየተጫወትክ ግን አሁን የጥሩ ዕድል ነው። ሶስቱ ሳምንት ግን ተጫዋቾቹ ደግሞ አብዛኛዎቹ የሉም። የብሔራዊ ቡድን ተጫዋቾች ሲሆኑ ደግሞ እንደዚህ ባለ ወቅት ላይ የበለጠ ትቸገራለህ። እና ከእነዚህ ቻሌንጆች ጋር ሮቤርቶ ዲዘርቢ ቶተንሃምን ከወረደበት የማቃናት ከወደቀበት የማንሳት እንደዚህ በራስ መተማመን ያቃተውን ስብስብ ኮንፊደንሱ ሙሉን የማድረግ ከባድ ኃላፊነት ተጥሎባቸዋል። ለዚህ ነው ቶተንሃምን ከአጀማመሩ እንዲህ ተዳክሞ የጎል ያለህ እያለ 66 ሞክሮ አንድ ጎል የሚያስቆጥር ከ493 ደቂቃዎች በኋላ ለመጀመሪያ ጊዜ ጎል አስቆጠረ ተብሎ ርዕሰ ዜና የሚጻፍለት ቡድን ሆኖ ይቀር።
1: ህይወት ነገር ለማስዋብ የሚደረግ የማይቋረጥ እንቅስቃሴ ነው። ከሚሮ እስከ ገበያ ሰውነታችን ሁሌም ለአቧራ፣ ለተለያዩ ቆሻሻዎችና በየጊዜው ለሚፈራረቁ የአየር ንብረት ሁኔታዎች የተጋለጠ ነው። ቀኑን ሙሉ ከቆሻሻ ብዛት የተጎዱትን እጅና ፊቶችን በአስተማማኝነት የሚጠብቅ ዘላቂ የንጽህና ጋሻ ክሊዮፓትራ ሳሙና ከተፈጥሮ ንጥረ ነገሮች ተሰርቶ ቆሻሻንና ባክቴሪያን በማስወገድ ለቆዳው የዕለት ተዕለት የንጽህና አጋር በመሆን ቆዳው ለስላሳና ተፈጥሯዊ ወዙን ጠብቆ እንዲቆይ የሚረዳ አዲስ ሳሙና በራስ መተማመኑን የሚጨምረውን ክሊዮፓትራ ሳሙናን በሁሉም መሸጫ ቦታዎች በተመጣጣኝ ዋጋ ያግኙ። ክሊዮፓትራ ሳሙና ንጽህና ውበት፣ ውበትም ንጽህና ነው። ለበለጠ መረጃ 6101 ይደውሉ። በታደሰ ፍላቴ ኃላፊነት የተወሰነ የግል ማህበር የቀረበ ክሊዮፓትራ ሳሙና።
2: እንኳን ለአዲሱ ዓመት አደረሰን። ዲጂታል እቁብ ላለፉት 5 ዓመታት ጥራትን ከቅልጥፍና አጣምሮ ብዙዎችን ከዓለማቸው በማገናኘቱ የላቀ ክብር ይሰማዋል። ዲጂታል እቁብ ዛሬም አቅምና ፍላጎትን በእጅጉ ያገናዘቡ ዘመናዊ የእቁብ አይነቶችን ከ9 በላይ የክፍያ አማራጮች ጋር በልዩነት አቅርበዋል። ለነጋዴዎች፣ ለሾፌሮች፣ ለሰራተኞች ዕለታዊ፣ ሳምንታዊና ወርሃዊ እቁብ መጣል ይቻላል። በዲጂታል ካሉበት ሆነው ስራውን እየከወኑም ሆነ በእረፍቶ ጊዜ ስልኮን ያውጡና አሁኑኑ ህልሞን እውን የሚያደርጉበትን እቁብ ይጀምሩ። ዲጂታል እቁብ መተግበሪያውን ያውርዱ፣ አሊያም በቴሌ ብር፣ ሲቢኢ ብር ፕላስ፣ ዳሽን ሱፐር አፕ እና ኤምፔሳ ላይ ያገኙታል። ለበለጠ መረጃ ወደ 6091 ይደውሉ። ልዩነታችን ዋስትናችን፣ ዲጂታል እቁባችን። መልካም አዲስ ዓመት።
3: አዲስ ዘመንን የሚያበስር የአዲስ ጅማሬ ድምፅ እንደየዘመኑ ይሰማል። ይህ አዲስ ዘመን ደግሞ ፍካትን ተላብሷል። እቅድ ሁሉ የሚሳካበት ያሻነው ደጃችን ድረስ የሚመጣበት የኛ የሆነ ዓመት ፍላጎት ማረፊያውን ያገኛል። ያውም በፍጥነት ጥረት ሁሉ ፍሬን ያፈራል። ያስፈለገን በቅርበት ይገኛል። ልክ እንደ ዘመን ገበያ ደጃችን ድረስ ከተፍ ይላል። ከእኛ አልፈን ለቤተሰብ ተርፈን ለወዳጆች ከዘመን ጋር እንደርሳለን። ምን ያስፈልጋል? የበዓል ቅናሹ፣ ገበያው፣ የአውድ ዓመት ሸመታው፣ ሁሉም በዘመን ደጆ ድረስ ይመጣል። እንኳን ለአዲሱ ዓመት አደረሰን። ዘመን ገበያ ደጁ ድረስ። ኢትዮ ቴሌኮም።
4: ሶራምባ ሆቴል ለደንበኞቹ ምቾት ሁሉም የሚጨነቀው ሶራምባ ሆቴል ሁሉንም በአንድ ያዘ። በደንበኞቻችን ዘንድ በጣም ከሚወደደው የባህል የምግብ አዳራሻችን ምግብ መጠጡ እንዲሁም የባህል የሙዚቃ ምሽት እጅግ ዘመናዊ የሆነው ጂምናዚየማችን ሁሉንም የሚያሟላ መሳሪያዎችን ያዘ። ሰውነቶን በስፖርት የሚያነቁበት ዘመናዊ የጂም ቦታ ሲሆን ውብና መጨረሻ ፎቅ ሰገነት ላይ ባለው የመዋኛ ስፍራችን መተው ይዝናኑ። የሳውና ስቲም የሞሮኮ ባዝ እንዲሁም ማሳጅና የሴቶችም የወንዶችም የጸጉርና የውበት ሳሎኖችም በሶራምባ ያገኛሉ። ለሰርግና ለተለያዩ ፕሮግራሞች የሚሆኑ የተንጣለሉ አዳራሾቻችንም በበቂ ሁኔታ ዝግጁ ናቸው። ወደ ሶራምባ ይምጡ መንፈሶንም ያድሱ። አድራሻ 0 ኪሎ ሜትር ከሚኒሊክ አደባባይ ከፍ ብሎ ሶራምባ ሆቴል።
5: እንኳን ለበዓሉ አደረሳችሁ። በአስተማማኝ ሁኔታ ደህንነቶም ጤንነቶም ተጠብቆ ምግቦን በፍጥነት ለማብሰል ይመርጡታል። ዲዮን ጋዝ የዘመናዊ ቤተሰብ ምርጫ። የቤቶን የሆቴሉንና የፋብሪካውን የኃይል ፍላጎት በሙሉና ሟላለን። አሁንም ልብ ይበሉ። የጊዮን ጋስ ሲሊንደሮች ቀለማቸው ቀይ ጂጂሲ በሚል ቢጫ ካፕ የታሸጉ ብቻ ናቸው። ምርቶቻችንን ከትናንሾቹ ባለ 3 6 እና 12 ኪሎ ግራም ጀምሮ በጊዮን ጋስ ብቻ የተሞሉትን ከህጋዊ ወኪሎቻችንና አከፋፋዮች ያገኛሉ። የተረጋገጠ ጥራት፣ የተፋጠነ አገልግሎት፣ የቤተሰቦ ደህንነት በጊዮን ጋስ። ለተጨማሪ መረጃ በነጻ የስልክ መስመር 6317 ይደውሉ። ጊዮን እንደ ጅረቱ ኃያል ነው ጉልበቱ። መልካም በዓል።
6: ጊዮን እንደ ጅረቱ ኃያል ነው ጉልበቱ።
7: ሄኖሲስ ይለያል የምንለው በመክንያት ነው። እንዴት ካሉ ከመያበድረው ላይ ብቻ ከ14.5 በመቶ ጀምሮ በዝቅተኛ ወለድ ለመኪና እስከ 10 ሚሊዮን፣ ለቤት እስከ 16 ሚሊዮን፣ ለንግድ እስከ 3 ሚሊዮን ብር ይብድር አገልግሎት ከመስጠቱን ባሻገር ያለምንም የቅድመ ቁጠባና በዜሮ የቆይታ ጊዜ ፈጣን ይብድር አገልግሎትን አመቻችቷል። ሄኖሲስ ለአባላቱ በ2018 የበጀት ዓመት በሼር መጠን 91 በመቶ ትርፍ ማካፈል የቻለ ሲሆን እስከ 25 በመቶ የወለድ ትርፍ የሚያስገኝ የጊዜ ገደብ ቁጠባም አገልግሎት ለርሶ አቅርቧል። በቄራ ጀሙ መገናኛና ቱሉዲም ቱቅረንጫፎች ሲኖሩት በቀጣይ በሜክሲኮ አየር ጤናና ሌሎችም ቅርንጫፎች ለመክፈት እርሶን ለማገልገል እየሰራ ይገኛል። ብዙዎችን የመኪናና የንግድ ባለቤት ያደረገውን ሄኖሲስን በመቀላቀል የነገ ስኬቶን ዛሬ ይጀምሩ። ይቆጥቡ፣ የተሻለ አቅም ይፍጠሩ። ለበለጠ መረጃ በ6671 ይደውሉ። ሄኖሲስ የገንዘብ ቁጠባና ብድር ህብረት ስራ ማህበር ነው።

ከአጋሮቻችን መልእክቶች ተመልሰናል። ውድ ስፖርት ቤተሰቦች፣ ብስራት ስፖርት ነው እያደመጣችሁ የምትገኙት። ሬዲዮ ጣቢያው ብስራት ኤፍኤም 101.1 ነው። በመንሱር አብዱልቀኒ ኦፊሻል ደግሞ በዩቲዩብ በኩል እንዲሁ እንደመጣለን። አዘጋጁ እኔ መንሱር አብዱልቀኒ ነኝ፣ ከቴክኒሻናችን ህይወት አሰፋ ጋር አብረንን። ከ20ዎቹ የፕሪሚየር ሊግ ቋሚ ግብ ጠባቂዎች ዴቪድ ራያ አጭሩ መሆኑን ታውቃላችሁ? አርሰናል እንዴት የረጅም ግብ ጠባቂዎችን ትምህርተ ጥቅስ ውስጥ መርህ ጥሶ ተሳካለት? በአስቶን ቪላም በብራይተን ላይም እንደታየው ይቅርታ፣ አስቶን ቪላ በቼልሲ እና በብራይተን ላይ እንደታየው ሎው ሾት የራያ ደካማ ጎን ይሆን ወይ? ሁለተኛው ርዕሳችን ዴቪድ ራያን ይመለከታል። ሚኬል አርቴታ በአንድ ወቅት አሁን በቅርብ ጊዜ ምን አለ? ከቅርብ ዓመታት ወዲህ ራያ አርሰናልን ወደ ሌላ ደረጃ አሳድጎታል አለ። የእርሱ መምጣት አርሰናልን ወደ ሌላ ደረጃ ነው ከፍ ያደረገው። ለብቻው የእርሱ መኖር ለብቻ ለእድገቱ የጣለው ጠጠር ትልቅ ነው። ከ2023 ወዲህ ከብሬንትፈርድ ከመጣ በኋላ በመጀመሪያ ዓመት በሲዝን ውሰት ነው የመጣው፣ እንደምታስታውሱት ለሂሳብ መዝገብ ሲባል። በኋላ ደግሞ አርሰናል በቋሚነት አስፈረመው። ያኔ በመጣበት ጊዜ አሮን ራምስዴልን እንዴት ሚኬል አርቴታ እሱ እያለ ራያ እንዴት የሚል ጥያቄ ተነስቶ የሆኑ ማጉረምረሞች ነበሩ በአርሰናል ደጋፊዎች መካከል። በኋላ ግን የራያ ብቃት እነዚያን ድምፆች ሁሉ ጸጥ ነው ያደረገው። ዛሬ የትኛውም የአርሰናል ደጋፊ ራምስዴል የቀድሞ ተጫዋቹ ስለመሆኑ እንኳን የሚያስታውስ አይመስለኝም። ዴቪድ ራያ ሁሉን ነገር አረሳስቷል። በእርግጥም ከራምስዴል ይልቅ ራያ አርሰናልን ከፍ አድርጓል። በዚያ ቦታ ላይ ሌላ አፕግሬድ ነው። እንግዲህ ከዚህ ከሳምንቱ መጨረሻ ጨዋታ በፊት ባለው ዳታ ለ153 ግጥሚያዎችን ለአርሰናል ተጫውቶ 72 ክሊንሺቶችን በማስመዝገብ አሁን በቶፕ 5 በምንላቸው የአውሮፓ ሊጎች በዚህ ረገድ አንደኛ የተቀመጠ ግብ ጠባቂ ነው። ክሊንሺት የእርሱ ነው መቼም። ከጎል ሙከራዎቹ 72.3%ን ደግሞ በማዳን እንደዚሁ ከፍ ያለ ቦታ ላይ የተቀመጠ ነው። ፍጹም ቅጣት ምት በማዳን በኩል ሁለተኛ ብዙ ፔናልቲዎችን ሴቭ ያደረገ የፕሪሚየር ሊግ ግብ ጠባቂ ተደርጎም እየተነገረ ይገኛል። ባለፈው ሳምንት ከሰንደርላንድ ጋር በነበረው ጨዋታ ኤንዞ ለፌ እንዲሁ የማን የፍጹም ቅጣት የምትመቶበት እንዳዳነበት ይታወቃል። አርሰናልን አምና ሻምፒዮን ያደረገው ዴቪድ ራያ ለሶስተኛ ተከታታይ የወርቅ ጓን ተሸላሚ ሆኖ ለአራተኛ ጎልደን ግሎቭ ዘንድሮም አሁን ጉዞውን ጀምሯል። የቻምፒየንስ ሊግ ፍጻሜ ተጋጣሚ ሆኖ ደግሞ አርሰናልን በዚያ ደረጃ ያደረሰ ምርጥ በረኛ ሆኗል። እንግዲህ ራያ የአርቴታ ምርጡ ፈራሚ ይሆን ወይ? እንደዚህ ከሆነ ተብሎ ሊጠየቅ ይችላል። ይህን ጥያቄ ጋዜጠኞች ለሚኬል አርቴታ አቅርበውለት ነበር ባለፈው ሰሞን። በተለይ ከሰንደርላንድ ከዚያ በፍጹም ቅጣት ምት ካዳነበት ጨዋታ በኋላ በነበሩ መግለጫዎች ላይ ይሄ ጥያቄ ቀርቦለት እርሱ እጅግ በጣም ምርጥ ፈራሚ ሆኖልናል አለ። በዚህ ላይ ምንም ጥያቄ የለውም፣ ግን ምርጡ ነው ወይስ አይደለም ለሚለው እንደ ሰዎች የግል አስተያየት ነው አለው መልሱ። ያ ምንም ለውጥ አያመጣም፣ እርሱ በቡድናችን ውስጥ በመኖሩ በእጅጉ ደስተኞች ነን አለ። አሁን እንግዲህ ለይቶ እርሱ ከሁሉም ፈራሚዎች ምርጡ ነው ለማለት እንደ አሰልጣኝ ተገቢ አይደለም። ሌሎችም ምርጥ ፈራሚዎች አሉ። እነ ዴክላን ራይስም አርሰናልን ወደ ሌላ ደረጃ ያሳደጉ ተጫዋቾች አሉና ነገር ግን ምንድን ነው በደምሳሳው ነው የገለጸው። ከእጅግ ምርጥ ፈራሚዎች አንዱ እንደሆነ ግን ያምናል እሱ። እጅግ በጣም ምርጥ ፈራሚ ሆኖልናል አለ። ግን ያ ማለት ቤስት ነው፣ ከሁሉም ይልቃል ማለት ግን አይደለም። በአነጋገሩ እንግዲህ ባለፈው ሳምንት የፕሪሚየር ሊጉ የሳምንቱ ምርጥ ተጫዋች ተብሎ ፕሌየር ኦፍ ዘ ዊክ ሽልማትም ማግኘቱ ይታወቃል። አርሰናል
ሰንደርላንድን ካሸነፈ በኋላ ባለው ሳምንት ማለት ነው ሽልማቱን ያገኘው ያ ማለት ቀደም ባለው ሳምንት በዛ ጨዋታ ሰሞን በነበረው ፐርፎርማንሱ ነው። እንግዲህ ምልላችሁ ነው አሁን በዛሬው ስለ ዴቪድ ራያ ብቃት እንደገና ላስተዋውቃችሁ አይደለም ማንንም ያውቃል። ግን የሚያስገርመው ነገር እኔ የሚኬል አርቴታ አንዳንድ ውሳኔዎች በጣም ነው የሚያስደንቁኝ። እንደዚህ አይነት ውሳኔ የማሳለፍ ብቃት ያላቸው አሰልጣኞች ናቸው ሻምፒዮኖችን መገንባት የሚችሉትና ቀድም እንዳነሳሁት በራምስዴል ብዙ ጫና ውስጥ ገብቶ ነበር። ራያ ከራምስዴል የተሻለ ግብ ጠባቂ ነው በሚለው አቋሙ ማለት ነው። እና በእንግሊዝ እግር ኳስ ውስጥ እነዚህ በኮንቲኔንታል አሰልጣኞች የተቀየሩ ብዙ ልማዶች አሉ። ከነዚያ መካከል አንዱ ግብ ጠባቂን ስትመርጥ ቁመቱን ሳይሆን አጠር ቢል እንኳን በንጽጽር ያንን እጥረቱን ሊያካክስ የሚችልባቸውን ብቃቱን ተመልክተህ ነው የሚል መርህ አሁን እና አርቴታ ዘንድ ያለ ይመስላል። ዴቪድ ራያ ሜትር ከ83 ነው ቁመቱ። በእንግሊዝ ፕሪሚየር ሊግ አሁን ከቋሚዎቹ ግብ ጠባቂዎች አጭሩ እርሱ ነው። በሊጉ ላይ ረጅሙ ግብ ጠባቂ የኢፕስዊቹ ኪጄል ሸርፓን ነው። ይሄ በግብ ጠባቂዎች ተርታ ብቻ ሳይሆን ረጅም የሚባለው በአጠቃላይ የፕሪሚየር ሊጉ ረጅሙ ተጫዋች ተብሏል። 2 ሜትር ከ6 ነው ቁመቱ። የ26 ዓመቱ ደች የፕሪሚየር ሊጉ የዘንድሮ ረጅሙ ተጫዋች። ሁለተኛው ረጅሙ ግብ ጠባቂ ደግሞ ሉካስ ሆርኒቼክ ነው፣ ኒውካስል ዩናይትድ። 1.97 ሜትር ነው። 24 ዓመቱ ነው የቼክ ሪፐብሊኩ በረኛ። ጃንሉዊጂ ዶናሮማ 1.96 ሜትር ነው። የ27 ዓመቱ የማንቸስተር ሲቲ በረኛ። ኤሚሊያኖ ማርቲኔዝ ቼልሲ 1.95 ሜትር ነው። የ34 ዓመቱ አርጀንቲናዊ። በዚህ ተርታ ካየን በቁመት ካሰለፍናቸው ዴቪድ ራያ በ1.83 ሜትር ከግብ ጠባቂዎች ሁሉ 20ኛ ደረጃ ላይ ይቀመጣል። ረጃጅም የእጃቸው ዝርጋታ ስፓናቸው ሰፊ ሆነ። ግብ ጠባቂዎችን መቅጠር በእንግሊዝ እግር ኳስ ላይ የዋና የአዋቂዎቹ ቡድኖች ልማድ ብቻ አይደለም። ታች ለዘመናት የቆየ ልማድ አለ። ታች አካዳሚ ደረጃ ግብ ጠባቂዎች የሚመለመሉት በቁመትም ጭምር። በእንግሊዝ እግር ኳስ ታሪክ ድንቅ ድንቅ ረጃጅም ግብ ጠባቂዎችን አይተናል። ፒተር ሺማይክል በ1.93 ሜትር ቁመቱ የማንቸስተር ዩናይትድን ግብ ክልል እንደዚያ በአሌክስ ፈርጉሰን ዘመን እየጠበቀ የዩናይትድን ከፍታ ያረጋገጠ ዴንማርካዊ በረኛ ነው። ከዛው ከምስራቅ አውሮፓ ደግሞ ዴንማርክ እንኳን ስካንዲኔቪያ ነው፣ ከምስራቅ አውሮፓ የመጣው ደግሞ ፔትር ቼክ በ1.96 ሜትር በቼልሲ በኋላም በአርሰናል የፕሪሚየር ሊጉ ድንቅ ግብ ጠባቂ እንደነበረ እናስታውሳለን። ቲቦ ኩርቷ ዛሬ ለሪያል ማድሪድ የሚጫወተው 2 ሜትር ነው ቁመቱ። እንደው በመስቀለኛ አቋቋም እጁን ግራና ቀኝ ዘርግቶ ቢቆም ከመሃለኛው የግራ እግር የግራ ምንድነው የግራ እጅ ጣቱ ጫፍ እስከ ቀኝ እጁ የመሃለኛው ጣቱ ጫፍ ድረስ ያለው ርዝመት ራሱ 2 ሜትር ነው። እና ግብ ክልል ደግሞ እንደምታውቁት ወደ ጎን 7 ሜትር ከ32 ነው። ወደ ላይ ደግሞ ከነጩ መስመር እስከ አግዳሚው ብረት ድረስ 2 ሜትር ከ44 ነው። እና ግብ ጠባቂ ደግሞ ቆሞ አይደለም በሩን የሚጠብቀው፣ ይወረወራል፣ ስትሬች ያደርጋል፣ ወደ ላይ ይስፈነጠራል። እና እዚህ ጋር አሁን የመስፈንጠሩ የመዘርጋቱ አሁን የገለጽኩትን ስፋት በቁመትም ሆነ ወደ ጎን የመሸፈኑ ጉዳይ ብቻ ሳይሆን ኳሱ በሚመጣበት ፍጥነት ልክ ደግሞ ተመልክቶ ሪአክሽን ስፒዱ ደግሞ ሪፍሌክሱ ደግሞ የዛን ያህል ፈጣን መሆን አለበት። እንደ ኩርቷ 2 ሜትር ሆነ በጎንም በላይም በዛ በኩል ደካማ ከሆንክ ቁመቱ ምንም አይፈይድልህም። ኩርቷ ሁሉን ስላሟላ ነው በዚህ ደረጃ ከድንቅ ግብ ጠባቂዎች ተርታ የተሰለፈው።
እና ሜትር ከ83 ግብ ጠባቂ የእንግሊዝ እግር ኳስ የቆየ ባህል አይደል? እንደምታውቁት ዘመናዊ ግብ ጠባቂዎች ከበረኛም በላይ ናቸው። ጠንካሮች ናቸው። የአየር ላይ ኳሶችን ክሮሶችን መቆጣጠር መቅለብ ማራቅ የሚችሉ ልክ እንደ ራዳር ኳሶች ከየት ወዴት እንደሚመጡ ጠንቅቀው የሚያውቁ ውሳኔያቸው ሁሉ ልዩ የሆነ መሆን አለበት። ያ ብቻ ሳይሆን በዘመናዊ ፉትቦል ግብ ጠባቂዎች በግርም መጫወት መቻል አለባቸው። ራያ ሁሉም አሉ። ዲስአድቫንቴጁ ሊሆን ይችላል ተብሎ የታሰበው ቁመቱ ነው፣ አጭርነቱ። ግን ይሄንን በምን ያካክሰዋል? በፍጥነቱ፣ በቅልጥፍናው እና ቀደም ባልኳችሁ ደግሞ ሪፍሌክሱ። ከሌሎች ግብ ጠባቂዎች ልክ በቅልጥፍና በሪፍሌክስ በመሳሰሉት አጸፋዊ ርምጃዎች ፈጣን ስለሆነ የቁመቱን ነገር በዚህ ያካክሰዋል። እና የኤንዞ ለፌ ፍጹም ቁጣት ምትም የሚያሳየን ከኤንዞ ለፌ እግሮች ቀድሞ የዴቪድ ራያ ትኩረት የኳሱን አቅጣጫ ለመረዳት በመቻሉ። ልክ ነው፣ ለፌ ኳሱን ሲመታው ልክ ሲመታው ነው አቅጣጫው የሚታወቀው እንጂ ፍጹም ቅጣት ምት የሚመታ አንድ ተጫዋች በሚሮጥበት ጊዜ ወዴት እንደሚመታ መለየት አትችልም። ልክ ሲመታው ነው አቅጣጫውን ሲወስን ነው የምታውቀው። እና በዚያ ቅጽበት አንተ መሐከል ላይ ቆመሃል። ቅድም እንዳልኩት 7 ሜትር ከ32 ነው ስፋቱ። መሐከል ላይ ከቆምክ ሁለት ቦታ አካፍለው ይሄንን 3 ሜትር ከምናምን ከግራና ከቀኝ አለ። በፍጹም ቅጣት ምት አርት ፈጥኖ እንግዲህ እዛ ጋር መድረስ ነው፣ ቶሎ መወሰን ነው። የኳሱን አቅጣጫ አውቀህ ቶሎ የምትወስን ከሆነ ነው እዛ ጋር መድረስ የምትችለው። ኳሱ ከተመታ በኋላ አቅጣጫውን ብታቅ እንኳን እዛ ጋር ልድረስ ብትል 3 ሜትር ከምናምኑ ጋር ጫፍ ላይ መድረስ አትችልም። የግቡ አግዳሚ ስር ከተላከብህ ኳሱ አለቀ፣ ጎል ነው የሚቆጠረው። ስትዘረጋ አልተሸወድክም፣ ግን አትደርስበትም ኳሱ። ከፍጹም ቅጣት ምት መምቻ ነጥቡ እስከ ግቡ ክልሉ ድረስ ያለው ርቀት ይሄ ይሆን ዘንድ ያስገድዳል። ስለዚህ የግብ ጠባቂዎች ትኩረታቸው ልዩ መሆን አለበት። ከሌሎች ተጫዋቾች ይልቅ የእነርሱ ኮንሰንትሬሽን ከፍ ያለ መሆን አለበት። እና ሪአክሽን ስፒዳቸውም አጸፋዊ ፍጥነታቸውም እንደዚሁ ከሰው የተለየ መሆን አለበት። ያ ከሆነ ምርጥ ግብ ጠባቂ ያረግሃል። በዚህ አይነት ውሳኔና ሪፍሌክስ በቅልጥፍናም በሌሎችም ዴቪድ ራያ ስለ ቁመቱ እንዳናስብ አድርጎናል። ለዚህ ነው ሜትር ከ83 መሆኑ በሊጉ አጭሩ ግብ ጠባቂ መሆኑን የማናስበው ወይም ብዙ ማይወራለት። በቁመት ምክንያት ያጣው ነገር የለም። ስላጠረ ያጣው ነገር የለም። በማጠሩ ምክንያት ሊጎለው የሚችለውን ነገር በሌላ አካክሶታል ማለት ነው። ለምሳሌ ኤስቴቫውን ከቼልሲ ጋር በነበረው ጨዋታ 89ኛው ደቂቃ ላይ ያ ድንቅ የጎል ሙከራ ከብራዚላዊ ተጫዋች በምን አይነት ቅልጥፍና እንዳዳ ነው። ቅድም የገለጽኳቸው ነገሮች ከሌሉት ግብ ጠባቂው እዚህ ጋር በዚህ ልክ እየተወደሰ ሊነገርለት አይችልም። እና በፕሪሚየር ሊግ ክለቦች ረጃጅም ግብ ጠባቂዎችን ሲፈልጉ አርቴታ አጭሩን የመረጠው ማለት ነው። እርግጥ ብሬንትፎርድም የፕሪሚየር ሊግ ክለብ ነበር፣ ግን ደግሞ እንደዚህ ያለ ለዋንጫ የሚጫወት ለሀያልነት ራዕይ ያለው ትልቅ ክለብ ግብ ጠባቂው ላይ እንደው በተለየ ነው የሚያስብ። በሲዝን 15 ነጥብ ሴቭ የሚያደርግለት እስከ 20 ነጥብ ድረስ ሊያድንለት የሚችል ግብ ጠባቂ ነው። እንደው አቨሬጅ ግብ ጠባቂ ዝም ብሎ የሚቀጥር አይነት አይደለም። እና በጥንቃቄ ይታያል። በጣም ጥሩ ግብ ጠባቂዎች በቂ አይደሉም። እጅግ በጣም ጥሩ መሆን አለባቸው ለዚህ ዓላማ። ራያ ደግሞ እጅግ በጣም ጥሩ ግብ ጠባቂ ከሚባሉት ተርታ ነው። ግን ቁመቱ አጭር ነው። ተጣዋቂ ወንበር ላይ ኬፓ አሪዛባላጋ ሜትር ከ88 ነው። ኢያን ሜስሊ ይሻላል። ሶስተኛው ተጠባባቂ ሜትር ከ97 ነው። የቀድሞ የሊድስ ዩናይትድ ግብ ጠባቂ በአርሰናል ሮስተር ላይ አለው። እና እንደዚህ ነው። ከኢፕስዊች ጋማ ስታነጻጽሩት 2 ሜትር ከ6 እና ዴቪድ ራያ ሜትር ከ83 አጠገብ ለአጠገብ ብታቆሟቸው የቁመታቸው ልዩነት መቼም ምን ያህል ጉልህ እንደሚሆን ግልጽ ነው።
2004-2005 ቼልሲ 15 ጎል ብቻ ተቆጥሮበት ሻምፒዮን ሲሆን አለ ቶኒ ካስካሪኖ ዘ ታይምስ በተባለው ጋዜጣ አምዱ ላይ በህይወት ዘመኔ አለ ያንን የጥሩ ተከላካይ ቡድንነት ክብሮሰን ለማሻሻል ለፉክክሩ የሚቃረብ ቡድን መለከታለው በያልገመትኩም ነበር አለ ይህ አርሰናል ግን ያድላለው አለ ይህ አርሰናል ያድላለው ብሎ ስለ ተከላካዩ ጥንካሬ ብቻ ሳይሆን ስለ ግብ ጠባቂው ብዙ አውርቷል እዚህ አንድ ምክንያት በቡድኑ መከላከል ብቻ ሳይሆን በግብ ጠባቂውም ጥራትም ምክንያት ነው ይሄ ግብ ጠባቂ ደግሞ በእንግሊዝ እግር ኳስ ላይ ብዙ ጊዜ የማይመረጥ ሜትር ከ83 ቁመት ያለው ነው ይልና በአካዳሚ ደረጃም አሁን ይሄ ነገር በእንግሊዝ እግር ኳስ ላይ እየተቀየረ ነው በፊት ቁመት ያዩ ነበር የሚመለምሉት አሁን ግን ቁመት ተቀዳሚ ጉዳይ አይደለም ሌሎች ጉዳዮች ሆነዋል መመዘኛዎች ይላል ካስካሪ ነው አሁን እንግዲህ ያው እስካሁን ያወራውላችሁ ስለ ጥንካሬውና ስለ አስደናቂው ዴቪድ ራያ ከቁመቱ ጋር በእንግሊዝ ፉትቦል ላይ ታይቶ በማይታወቅ ሁኔታ ምርጥ ግብ ጠባቂ ሆኖ የመውጣቱ ጉዳይ ነው ከቁመቱ አንፃር ሰሞኑን ግን መሬት ለመሬት ከፍጹም ቅጣት ምሳጥን ውጪ የሚሞከሩባት ሙከራዎች ደግሞ ወደ ጎልነት እየተቀየሩበት እንዴ ይሄ ነገር የዴቪድ ራያ ደካማ ጎን ነው እንዴ መባል ተጀምሯል ኦፕታ ሰሞኑን ያወጣውን አንድ ታሪካዊ ዳታ ካያችሁ አሁን የምለው ነገር የበለጠ ግልጽ ይሆንላችኋል ምን አለ ይሄ ስታቲስቲክስ ኩባንያ ከፍጹም ቅጣት ምሳጥን ውጪ ጎል በማስተናገድ 100 ጎል ከተቆጠረባቸው ግብ ጠባቂዎች ይላል 100 ጎል በየትኛውም አይነት አቆጣጠር የተቆጠረባቸው ግብ ጠባቂዎችን ሰብስበህ ከዛ ከፍጹም ቅጣት ምሳጥን ውጪ ተመቶ የተቆጠረባቸው ምን ያህሉ ነው በሚለው ንጻሬ ካወዳደርክ ዴቪድ ራያ በጣም ዝቅተኛ አፈጻጸም ነው ያለው በፕሪሚየር ሊግ ታሪክ ሁለተኛው ከፍጹም ቅጣት ምሳጥን ውጪ ብዙ ጎል የተቆጠረበት ወይም ደግሞ ከፍጹም ቅጣት ምት ውጪ ከዚህኛው ክልል የተቆጠሩ ጎሎች ከአጠቃላይ ከተቆጠሩባት ጎሎች ረገድ ከፍ ያለ እጅ ወይም ንጻሬ ያለው ሁለተኛው ግብ ጠባቂ 160 ጎሎች ተቆጥረውበታል በአጠቃላይ ይሄኛውን ይሄ የሳምንት መጨረሻውን ጨዋታ ጨምሮ ማለት ነው 33 ጎሎች ይሄ ብራይተንን ጨዋታ ጨምሮ 33 ጎሎች የተቆጠሩበት ከሳጥን ውጪ ተሞክሮበት ይሄ እንግዲህ 20.6% አካባቢ ይደርሳል አይደል ኦፕታ ሚለው 100 ጎሎች ከገባባቸው የፕሪሚየር ሊግ በረኞች ከአጠቃላዩ ጎል ከፍጹም ቅጣት ምሳጥን ውጪ ብዙ የሚቆጠርበት አንዱ ግብ ጠባቂ እርሱ ነው ይላል በአንደኝነት የተጠቀሰው ቀድሞ ለኖቲንግሃም ፎሬስት ዌምብልደን እና ቶተንሃም በግብ ጠባቂነት የተጫወተው ሃንስ ሴገር ሲሆን እሱ 22% የራያ 20.6% ደርሷል ይሄ እንግዲህ ከመቶ በታች ጎል የተቆጠረባቸውን ግብ ጠባቂዎችን አይጨምርም ዘለግ ያለ የፕሪሚየር ሊግ ልምድ ያላቸውን በረኞችን ወስዶ ነው እዚህ ጋር ያነጻጽር እና አሁን ተጋጣሚዎች እንግዲህ ከፍጹም ቅጣት ምሳጥን ውጪ መሬት ለመሬት የሚሞከሩ ሙከራዎችን ሊያበዙ ነው ማለት ነው። ግን እዚህ ጋር አርሰናል ከ16-50 ውጪ ተጋጣሚዎች እንዲሞክሩበት እድል የሰጠው ለብራይተን በእለቱ የአማካዩና የተከላካዩ ጥምረት የአማካይ ክፍሉ ራሱ ጥምረት በተከላካዩ ፊት ያለውን ቦታ በአግባቡ መሸፈን ባለመቻሉ ራያ ይሄ ደካማ ጎን አለበት ከተባለ ሚኬል አርቴታ ይበልጥ መስራት የሚኖርበት እንደዚህ አለ ከብራይተን ጋር እንደነበረው ግጥሚያ በተከላካይና በተከላካይ አማካይ ቦታ ላይ በተለይ ቡድኑ በዲፌንሲቭ ትራንዚሽን ጊዜ ወደ ኋላ በሚያፈገፍግ በመልሶ ማጥቃት ሲጠቃ እዛ ጋር የሚከፈቱ ቦታዎች ካሉ ማናቸው ብራይተኖች እንዳደረጉት ሁሉ መሬት ለመሬት እየመቱ ሊሞክሩበት ይሄ ደግሞ ሞርጋን ሮጀርስ አሳክቶታል ብራይተኖች ከሶስቱ ጎሎቻቸው ሁለቱን ያስቆጠሩት በዚህ መልኩ ነው በቅርብ ጊዜ እንኳን ብዙ ጎል ማይቆጠረበት ቡድን በአጠቃላይ 4 ጎል ነው የተቆጠረበት አሁን ብዙ ጎል ሳይቆጥር 1 ጎል ብቻ ተቆጥሮበት ነው ወደ ብራይተን የመጣው እንደምታውቁት ከአራቱ ጎሎች 3ቱ የተቆጠሩት በዚህ መልኩ ነው ማለት 3 4 አንደኛው ከማዘን ነው ነሄ የአጭሩ
ትምርታ ጥቅሱስ ታርጉስ በነጽጽር ነው አጭሩ ያጭሩ ራያ ደካማ ጎን ተደርጎ መወሰድ ጀምሯል። ይሄ ነገር እንግዲህ በቀጣዮቹ ጨዋታዎች ላይ የአርሰናል ተጋጣሚዎች ይጣቀሙበት ይሆን ነው። ያው አርሰናልም የራሱን ድክመት ለማረም እንደሚሰራ ግልጽ ነው። እነዚህ ድክመቶች ተጋልጠዋልና በዚሁ ድክመት አይቀጥልም። ዛ ላይ ይሰራል። ግን ደግሞ ተጋጣሚዎች ከብራይተን ጨዋታ ላይ የሚወስዱት ኖት አለ አይደል? ማስታወሻ ከወሰዱ አርሰናል ማሸነፍ የሚቻለው ከሳጥን ውጪ ወደ ዴቪድ ራያ የጎል ሙከራ በመሞከር ጭምር እንደሆነ የተረዱ ይመስላል።

ባንካችን አቢሲኒያ ከየትኛውም አገር በየትኛውም ጊዜ የፈለጉትን ዕቃ ለመግዛት ካሰቡ እንዲሁም የትምህርትም ሆነ መዝናኛ ክፍያዎችን መፈጸም ከፈለጉ የባንካችንን ዓለም አቀፍ ቪዛ ካርድ መጠቀም እንደሚችሉ ለእናንተ ለውድ ደንበኞቹ ለማስታወስ ይወዳል። በተጨማሪም ወደ ቅርንጫፍ መሄድ ሳያስፈልጉ የባንካችንን የአፖሎ መተግበሪያ ተጠቅመው የውጭ ምንዛሪ ሂሳብ ሲከፍቱ ወዲያውኑ የዓለም አቀፍ ቪዛ ካርድ በቨርቹዋል መልኩ ማግኘት ይችላሉ። ካርዶትን ተጠቅመው የፈለጉትን ዓለም አቀፍ ክፍያዎችን ይከውኑ። ይህንን ዓለም አቀፍ አገልግሎት ወይንም አቢሲኒያ ርሚት በተመለከተ ተጨማሪ መረጃ ከፈለጉ በሁሉም ቅርንጫፎቻችን ማግኘት ይችላሉ። አቢሲኒያ የሁሉም ምርጫ። ክረምቱ ደርሷል። ታዳጊዎች ወደ ስፖርት ሜዳ የሚያቀኑበት፣ የነገ ጀግኖች ዛሬ የሚገነቡበት ወሳኝ ጊዜ። በዚህ ወቅት ዋናው ስፖርት ለእግር ኳስ ፕሮጀክቶችና አካዳሚዎች ልዩ የክረምት ፓኬጅ አዘጋጅቷል። በራሳችሁ የቀለምና ዲዛይን ምርጫ የተሰሩ ከፍተኛ ጥራትና ምቾት ያላቸው መለያዮች፣ ነፃ የልምምድ ቢብስ፣ ኳስና የአሰልጣኞች ፖሎን ጨምሮ ልዩ ልዩ ተጨማሪ ስጦታዎች ያበረክትላችኋል። ኑ የነገ ጀግኖችን ዛሬ በጋራ እንገንባ ሲልም ጥሪውን ያቀርብላችኋል። ክረምቱን በስፖርት ሜዳውን በዋናው ትጥቅ ከዋናው ለፕሮጀክትና አካዳሚው የስፖርት ትጥቅ ለማዘዝ 8289 ወይም 0901 83 68 58 ላይ ደውሉ። ዋናው ወደፊት። አያቶች ነን። የመኖሪያ ቤትን ችግር በህብረት ሰርተን ለመወጣት ግዙፍ አቅም በጅተን የጋራ ጥበብና ብልሃትን አክለን ይቻላልን ያበሰርን ዛሬም እንደ ትላንቱ ታምነን ከቀድሞም ዘምነን ወደ ላቀ ምዕራፍ ጉዞ የጀመርነው ለኑሮና ለንግድ ምርጥ አካባቢ በካዛንቺስ አያት አዲስ መኖሪያን እየገነባን ነው። በትዝታና በፓርኮች በተከበበው በዓለም አቀፍ ተቋማት አጠገብ የውብ ከተማችን እምብርት ካዛንቺስ በአዲሱ የካዛንቺስ አያት መንደር ኑሮ እንዲጀምሩ ቤቶችን በ15 በመቶ ቅድመ ክፍያ በማስታወቂያ ዋጋ ለሽያጭ አቅርበናል። ለሶስት አስርት ዓመታት በሪል ስቴት ግንባታ ላይ አንጋፋና ግንባር ቀደም የሆነው አያት ሪል ስቴት ከካዛንቺስ በተጨማሪ በአያት በሲኤምሲና በቤሌር አካባቢ የሚገኙ ለኑሮና ለሥራው ምቹ የሆኑት ዘመናዊ አፓርትመንቶችና በቀን ከ50,000 በላይ ጎብኚዎችን የሚያስተናግደው አያት ግራንድ ሞል ላይ የሚገኙ የንግድ ሱቆች ላይ እስከ 25 በመቶ የሚደርስ የበዓል ቅናሽ አዘጋጅቷል። ለተጨማሪ መረጃ 22 ጌታውን በሻ ሕንፃ 3ኛ ፎቅ፣ ቦሌ መድኃኒዓለም አውሎ ቢዝነስ ሴንተር 3ኛ ፎቅ፣ ካዛንቺ ሲቲ ሴንተር 1ኛ ፎቅ፣ ራስ ሆቴል 1ኛ ፎቅ፣ አያት የገበያ ማዕከል፣ ሲኤምሲ ዋናው መስሪያ ቤት፣ መስቀል ፍላወር፣ ሌቬንዝ ታወር 5ኛ ፎቅ የሚገኙ የሽያጭ ቢሮዎቻችን ይጎብኙ። በአጭር የስልክ መስመር በ7760 ወይም በ0977 60 60 60 ላይ ይደውሉ። አያት ዞሮ መግቢያይ። ሶሲ ሶያ በፕሮማሲዶር ኢትዮጵያ ፉድስ ማኑፋክቸሪንግ አክሲዮን ማህበር የተመረተ ሶሲ ሶያ ከንጹህ አኩሪ አተር የተመረተ አመራረቱም ከእጅ ንክኪና ከኬሚካል እየጸዳ በ15 ደቂቃ ውስጥ የሚደርስ በፈለጉት የምግብ አይነት መሰራት የሚችል በጾምም ሆነ በፍስክ ጊዜ ሊበላ የሚችል በደቃቅና በአንኳር በማንኛውም ቦታ የሚገኝ በሱቅና በሱፐርማርኬት ዋጋው ተመጣጣኝ፣ ምርቱ ተፈጥሯዊና ለምግብነት ደህንነቱ የተጠበቀ መሆኑን የተረጋገጠ በአይኤስኦ የምግብ ደህንነት ስርዓት የተረጋገጠ በተመሳሳይ ምርት ወይንም ተመሳስለው በመጡ እንዳይሸወዱ። ሶሲ ሶያ ከአምስት ዓመታት በላይ ደንበኞቹን በታማኝነትና በቅልጥፍና ሲያገለግል የቆየው ዲጂታል እቁብ ዛሬም
አቅምና ፍላጎትን ያገናዘቡ እቁቦችን በማንኛውም ሰዓት በሁሉም ቦታ ለሁሉም ሰው ተደራሽ እያደረገ ይገኛል። በከተማው እምብርት ካሳንችስ ላይ የሚገኘው ዲጂታል እቁብ ለነጋዴዎች፣ ለሹፌሮች እንዲሁም ለሰራተኞች የሚሆኑ ዕለታዊ፣ ሳምንታዊና ወርሃዊ የእቁብ አይነቶችን ከዘጠኝ በላይ የክፍያ መንገዶች ጋር በማቅረብ በርካቶችን ተጠቃሚ በማድረግ ላይ ይገኛል። እርሶም የዲጂታል እቁብ መተግበሪያን በማውረድ የመረጡትን የእቁብ አይነት አሁኑኑ ይጀምሩ። በቴሌብር፣ በሲኢቢ ብር ፕላስ፣ በዳሽን ሱፐር አፕ እንዲሁም ኤምፔሳ ላይም ታገኙታላችሁ። ለበለጠ መረጃ 6091 ላይ ይደውሉ። ልዩነታችን ዋስትናችን። ዲጂታል እቁብ

በቀሩን ደቂቃዎች ደግሞ እስቲ ወደ ስፔን ላሊጋ እናምራና መቼም ሰሞነኛው የላሊጋ አስደናቂ ታሪክ ባርሴሎናን የሚመለከት ነው። ይሄንን ቡድን ማን ነው የሚያቆመው? ይሄ ሁሉ ጎል እንዴት ነው ሊያስቆጥር የሚችለው? ተጋጣሚ ላይ የጎል ናዳ ያዘነበ የአትሌቲኮ ማድሪድ አሰልጣኝ ሳይቀር የሰጠውን አድናቆት ሰምታችኋል። ሌላ አይነት የማሸነፊያ ማሽን ሆኖ ነው በሃንሲ ፍሊክ ቡድን የመጣው። ሲጫወቱ ያምራሉ፣ ትርኢቱን በጎል ብዛት ያሳምራሉ። የካምፕ ኑን ያንን ከትውልድ ትውልድ ሲሸጋገር የመጣውን የአዝናኝ እግር ኳስን ቀመር በሌላ ዘመናዊ መልክ ደግሞ ያሳያሉ። የፊተኛው ታዲያ የማጥቃቱ ጫፍ ተፈጥሯዊ አጥቂ ያልሆነ ተጫዋች መሆኑ ነው የሚያስገርም። ራፊኒያን የምናቀው ከክንፍ እየተነሳ በሚያጠቃው ብቃቱ ነበር። ዘንድሮ ግን ባርሳ ዩሊያን አልቫሬዝን ለማስፈረም ያደረገው ያ ሁሉ ጥረት አልሳካልህ ካለው በኋላ ቤተኛ የሆነ መፍትሄ ፈልጎ ከዚያው ከስብስብ ውስጥ ራፊናን በዘጠኝ ቁጥር ቦታ ላይ ማጫወት ጀመረ እና መስኮቱ በተዘጋበት ወቅት በተለይ እንዴት ይዘልቅ ይሆን? በፎልስ ናይን እየተጫወተ አጥቂ የሌለው ቡድን ያው ጋብርኤል ጄሱስን አምጥቷል፣ ግን በጋብርኤል ጄሱስ ያን ያህል መተማመን አይቻልም። እና እንዴት ነው ያለ ዘጠኝ ቁጥር ሮቤርቶ ሌቫንዶቭስኪ እና ፌራን ቶሬስ የለቀቁትን ክለብ ይህንን ፖዚሽን በሌላ አስተማማኝ ጎል አስቆጣሪ መተካት በጣም ያስፈልግ ነበር። ግን ራፊና ሌላ ተጫዋች እንደማያስፈልግ ነው እያሳዩ ያለ። በስምንት ጨዋታ 14 ጎሎች አስቆጠረ። ወደ አንደሉሲያ ክልል ሴቪያ ሄዶ ባርሳ 3-1 ሲያሸንፍ ሶስቱንም ጎል ያስቆጠረው እርሱ ነው። ባርሳ በ100% ሪከርዱ ሲዝኑን ቀጥሏል። ለብራዚላዊው 8 ጨዋታ 14 ጎል። ለባርሳ ግን የተጫወታቸውን ግጥሚያዎችን ሁሉ በ3 ነጥብ እየደረማመሰ ያለፈ የማሸነፊያ ማሽን መሆኑን ያረጋገጠበት ነው። ራሲንግ ሳንታንደር ላይም እንደዚሁ 7 ጎል አስቆጥሮ 7-2 ሲያሸንፍ ባርሳ ሃትሪክ የሰራው ራፊና ነው። ተከታታይ ሃትሪክ ማለት ነው። እንደዚህ የጎል ዝናብ አውራጅ የሆነ ቡድን በጨዋታ 4.5 ጎል በአማካይ ያስቆጠረ ሳለ ፊት አጥቂው ደግሞ ራፊና በጨዋታ 1.3 ጎል በአማካይ ማስቆጠሩ የላሊጋው የዘንድሮ አጀማመር ግርምት ነው። በነገራችን ላይ በዚህ አጀማመሩ ራፊና ታሪካዊ ሪከርዶችንም እንደዚሁ እየተፎካከረ እየተሻማ ይገኛል። ከስምንት ጨዋታዎች በኋላ 14 ጎል በማስቆጠር ሴዛር ሮድሪጌዝ የተባለ 1948-1949 የውድድር ዘመን ወቅት ላይ አንድ ተጫዋች እሱም በስምንት ጨዋታ 13 ጎል ያስቆጠረው እሱ የሮድሪጌዝን ሪከርድ ነው እዚህ ጋር ያሻሻለው። በስምንት ጨዋታ 14 ጎል በማስቆጠር ራፊና ግን ላሊጋውን ብቻ ከወሰድን ከመጀመሪያዎቹ 7 ጨዋታዎች 12 ጎሎችን በማስቆጠር 1943-44 ላይ አንድ የኦቪዶ ተጫዋች በ14 ጎል እዚህ ጋር ከራፊና ልቆ ይታያል። እንዲሁም ክሪስቲያኖ ሮናልዶ 2014-2015 ላይ አሁን ከራፊና እኩል 13 ጎሎችን አስቆጥሯል። በዚህኛው የውድድር ዘመን ወቅት ላይ ከ7 የላሊጋ ጨዋታዎች በኋላ እና በጣም ሰርፕራይዝ ነው። ልጁ የለየለት 9 ቁጥር አይደለም። ነገር ግን ከሁኔታዎች ጋር አዳፕት እንዲያደርግ ሃንሲ ፍሊክ ያቀረቡት ሐሳብ በልምምድ ላይም በደንብ ከተጫዋቹ ጋር ተዋህዶ ተጫዋቹም አዳፕት አድርጎ ቦታውን እንደ 9 ቁጥር ያለው ውጤታማ እንቅስቃሴ፣ የፈጠራ ብቃቱ፣ የአጨራረስ ብቃቱ፣ ከአጥቂ አማካዮች ጋር ያለው ቅንጅት
ከግራ ከቀኝ ክንፍ ከሚያጠቁ ተጫዋቾች ጋር ባለው መስተጋብር ይሄንን አስደናቂ የጎል ሪከርድ ይዞ እንደ 9 ቁጥር እንደ ንጹህ 9 ቁጥር እንዲነገርለት አድርጓል። እንግዲህ የዘንድሮ ባርሳ እንደምታቁት ኳስ በብዛት ይዞ ጨዋታ ዶሚኔት አድርጎ የሚጫወት ነው። ለስሙ የሚመጥን አይነት ነው። ባርሴሎና ለሚለው ስም 65% ነው በየጨዋታው በአማካይ ኳስ የሚቆጣጠር። ይሄ በስፔን ላ ሊጋ አንደኛ መሆኑ ብቻ ሳይሆን ከሁለተኛው ጋር ያለው ርቀት በጣም ሰፊ ነው። ቪያሪያል የተሻለ ኳስ ይዛል የሚባለው በጨዋታ በአማካይ 58% ነው የፖሴሽን ድርሻው በአማካይ በየጨዋታው። አትሌቲኮ ማድሪድ ሶስተኛ ነው 55%። ይሄ ስታት ምን ያሳየናል? 65% ባርሴሎና፣ ቪያሪያል 58%። የ7% ርቀት አለ ከፖሴሽን ድርሻ አንጻር እንኳን በጨዋታ በአማካይ። ኳስ መያዝ ብቻ አይደለም የተጋጣሚ ግማሽ ሜዳ ላይ ብዙ የሚውል አታኪንግ ሰርድ ላይም እንደ ልቡ የሚንቀሳቀስ ብዙ የጎል ሙከራዎችን የሚሞክር ብዙ የሚያስቆጥር ቡድን እንደው በጥቂት ሙከራዎች አይደለም ከፍተኛ ጎል አስቆጣሪ ሆነ። ባርሳ ዘንድሮ እስካሁን ድረስ እስከዚህኛው ኢንተርናሽናል ብሬክ 21.4 የጎል ሙከራ በየጨዋታው ይመዘግባል። ቢያንስ ይሄ እንኳን አማካይ ነው 21.4። ከዚህም በላይ የጎል ሙከራዎች የሞከረባቸው ጨዋታዎች አሉ፣ ከዚህ በታች ማለት። ይሄ ግን አማካዩ ነው። በዚህም ሪያል ማድሪድ በ19 ይከተሏል። ግን የሪያል ማድሪድ ሙከራዎች የባርሴሎናን ያህል ግን ጥራት ያላቸው አይደሉም። ሪያል ቤቲስ በ17.4 የጎል ሙከራ በጨዋታ በ3ኛ ደረጃ ላይ ተቀምጧል። በሪያል ማድሪድና በባርሴሎና መካከል ያለው ርቀት የሁለት ወይ 3 የጎል ሙከራ ነው በጨዋታ። ግን ጥራቱን ለይተን ከወሰድነው የባርሳ ይለያል። የኳስ ቅብብል ስኬታቸውን በጨዋታ ከ11 እንኳን አያበላሹ። ከ90% በላይ ነው በአማካይ የተጫዋቾቻቸው የቅብብል ስኬት በየጨዋታው በአማካይ። እና ራፊና በአንድ በኩል እንደዚህ ባለ የሚያጠቃ ቡድን ውስጥ መጫወቱ እንዲህ ኳስ ይዞ ሁሉ ጊዜ ራሱን በሜዳ ላይኛው ክፍል ላይ ቆሞ ወይም ተንቀሳቅሶም ቢሆን ኳስ እንዲጠብቅ የሚያስችለው በተደጋጋሚ አሁንም እድሎችን በሚፈጥር ቡድን ውስጥ መጫወቱ እድለኛ ያደርገዋል። እና ቦታውን አዳፕት የማድረግ ጉዳይ ብቻ ሳይሆን ከቡድኑ አጠቃላይ የጨዋታ የማጥቃት ፕላን አንጻርም ለአጥቂዎች የሚመች ቦታ ነው ባርሴሎና። አሁን እንግዲህ በሊጉ ላይ ፒቺቺውን እየመራ ነው ያለው። ኮከብ ጎል አስቆጣሪነት ሩጫውን ራፊና በ12 እየመራ ነው። ከባርሴሎና አጠቃላይ ጎሎች 39%ን ያስቆጠረው እንግዲህ 31 አስቆጥረዋል፣ እርሱ 12 ነው ድርሻው። ላሚን ያማል አሁን በ7 ነው አይደል ታች ነው ያለው። ኪሊያን ኤምባፔ 7 ነው አሁን ያለው፣ እዚህ 7 ነው ከሌሎች ተጫዋቾች ከሌሎች ጎል አስቆጣሪዎች ጋር በ7 አለ። እና የኤምባፔ 7 ጎልን ካየ ነው ከሪያል ማድሪድ አጠቃላይ ጨዋታ 39% ነው በተመሳሳይ። ግን የራፊና 39% 12 ጎል የሚወክለው የኤምባፔ 39% 7 ጎል ለሚወክሉ ልብ በሉ። ያ ማለት ባርሳ 31 ጎል አስቆጥሯል፣ ሪያል ማድሪድ 18 ጎል አስቆጥሯል። ይሄኛው ባርሴሎና ከጎል አንጻር ለንጽጽር የማይመች ነው፣ ልቆ ነው ከሌሎቹ በላይ የሚቀመጠው። እንግዲህ የፍሊክ ሲስተም በ9 ቁጥር ቦታ ላይ ይሄ ተጫዋች አዳፕት እንዲያደርግ በስልጠናም ታግዞ እንዲመቸው አድርጓል። ከሴቪያ ጋር በነበረው ጨዋታ ሃንሲ ፍሊክ እንዴት በዚህ ተጫዋች ቨርሲቲሊቲ እንደተጠቀሙ ልንገራቸው። 3ቱን ጎሎች ብትመረምሯቸው 3ቱን በተለያየ አቆጣጠር የተቆጠሩ ናቸው፣ በተለያየ አይነት ስኮሪንግ ብቃት ማለት ነው። የመጀመሪያው ጎል በቀኝ እግር ነው፣ ሁለተኛው ጎል በቴስታ በጭንቅላት ነው፣ ሶስተኛው ደግሞ በግራ እግሩ የተቆጠረ ነው። ቀኝ፣ ቴስታ፣ ግራ። እንግዲህ ከሜይ 2 2015 ወዲህ ሉዊስ ሱዋሬዝ ነው እንደዚህ አይነት ፐርፌክት ሃትሪክ የሰራው እንደተመዘገበው በታሪክ። ከ2015 ወዲህ ራፊና የመጀመሪያው በ3 የተለያዩ መንገዶች ጎል ያስቆጠረ የሃትሪክ ጀግና ሆኖ ወጥቷል። በዚህ ላይ ቅድም እንዳልኳችሁ ተከታታይ ሃትሪክ ነው የሰራው። ሳንታንደር ላይ ሰርቷል፣ በቀጣይ ጨዋታ ሴቪያ ላይ አሁን ደግሞ የሃትሪክ ጀግና ሆኖ ወጣ። ከእርሱ በፊት ይህንን ማድረግ የቻሉ ሊዮኔል ሜሲ እና ሉዊስ ሱዋሬዝ ብቻ ናቸው ተከታታይ ሃትሪክ በላሊጋው ላይ ሰሩት። እና ባርሳ እንደዚህ ባለ አስደናቂ

0: ተጠናቋል። አብረናችሁ የቆየነው የፕሮግራሙ ዋና አዘጋጅ መንሱር አብዱልቀኒ፣ እኔም የፕሮግራሙ መሪ ዘላለም ሙላቱ። ነገ በተለመደው ሰዓታችን ረፋድ 3 ሰዓት ተኩል ላይ በሌሎች ርዕሰ ጉዳዮች እንገናኛለን። መልካም ቀን። ቻው።
1: ክፍላክ ቁጥብ ብድር በካቻ ብድር ቁጠባ ኢንሹራንስና ሐዋላን በአንድ መተግበሪያ በስልኮ ብቻ ካቻ ብቻ። ሁሉንም አገልግሎቶች በቅጽበት በሰከንዶች ብቻ ካቻ ብቻ። ከሁሉምና ወደ ሁሉም የፋይናንስ ተቋማት ገንዘብ መላክም ሆነ መቀበል በሁሉም ሲም ካርድ ካቻ ብቻ። መተግበሪያውን ከፕሌይ ስቶር ወይም ከአፕ ስቶር አውርደው ወይም ቢያሻው ኮከብ 677 መሰላልን ስልኮ ላይ ጠቅጠቅ አድርገው በፋይዳ ቁጥሮ ይመዝገቡ። ክፍላክ ቁጥብ ብድር በካቻ። ለበለጠ መረጃ 9964 ላይ ደውሉ። ካቻ ካቻ ብቻ።
2: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

0: አዲስ 1879 በአዲስ 1879 ሚዲያና ኮሙኒኬሽን ተዘጋጅቶ በተወዳጁ ብስራት ነጋሪት ወግ 101 ላይ የሚቀርብ የንፋስ ድምጽ ዝግጅት ነው። አዲስ 1879 1879
1: ይህ የአዲስ 1879 ሙሽት ነው። ደራሲው ስብሃት ገብረ እግዚአብሔር። በርካታ የስነ ጽሑፍ ሥራዎቹ ተበታትነው እንዳሉ የተመለከተው አረፋይኔ ሀጎስ አንድ ነገር ያስባል። የስብሃት ገብረ እግዚአብሔርን ሥራዎች በማሰባሰብ እንዲታተም ለማድረግ ይወስናል። ከስብሃት ገብረ እግዚአብሔር ጋር የቀረበ ወዳጅነት ያለው አረፋይኔ ሀጎስ ጋሽ ስብሃት ይህን ያህል የሥነ ጽሑፍ ሰው ሆኖ እንዴት አንድ መጽሐፍ እንኳን በስሙ ሳይታተም ይቀራል እያለ በጣም ይቆጭ ነበር። መታተም አለበት ብሎም ወስኖ ሥራዎቹን ከያለበት አሰባስበው አጫጭር ታሪኮቹን አንድ ላይ ሰደራቸው። ይህንን ሐሳቡንም ለደራሲ ኃይለ መለኮት መዋዕል አማከረ። ኃይለ መለኮትም ነገሩን በደስታ ደገፈው። አዎ ይሄ ነገር መደረግ አለበት። ኃይለ መለኮትም ከጉንጉን መጽሐፍ ሽያጭ ያገኘውን ገንዘብ የተወሰነውን እንደሚያዋጣና መጽሐፉ እውን እንዲሆን ወሰኑ። አረፋይኔም የራሱን ነገር ጨመረበትና የስብሃት ገብረ እግዚአብሔርን ሥራዎች 5-6-7 ሊያሳትሙት ወሰኑ። ውሳኔያቸውን እንደ ወሰኑ ለደረሰው ለስብሃት ገብረ እግዚአብሔር አሳታሚ የሚከፍለውን መጠን 10% ሊከፍሉት ተስማምተው ውል አስረው 10,000 ቅጂ አሳተሙ። ይህ ድርሰቱ በሚፈጥረው ገቢ ላይ መነሻ አድርገው ሌሎች ድርሰቶችንም ሊያሳትሙለት አቀዱ። እቅዳቸውን ይዘው ሌሎች ሊያግዟቸው የሚችሉ ሰዎች እናገኛለን ብለው ወደ ሥራው ገቡ። ስብስቦቹን ስብሃት ገብረ እግዚአብሔር ተመልክቶ የእርሱ ትክክለኛ ሥራዎች መሆናቸውን ሲያረጋግጥላቸው ቦሌ ማተሚያ ቤት ሥራው እንዲታተም ሰጡ። 5-6-7

የስብሐት ገብረ እግዚአብሔር መጽሐፍ በ1981 ዓመተ ምሕረት ለሕትመት የበቃው 10,000 ቅጂ ነበር። ከመጀመሪያዎቹ ሕትመቶች 5,000 ቅጂው ገደማ በደህና ሁኔታ ተሸጡ። የሽያጭ ሥራውን የሚያካሂደው ክብሩ ክፍሌ ነበር። መጽሐፉ በ1981 ዓመተ ምሕረት የመጀመሪያው ሕትመት ለንባብ በቃ። 5,000 ቅጂው ከተሸጠ በኋላ ቀጣይ ሽያጩ ቀጥ አለ። ምክንያቱም በወቅቱ በገበያ ላይ ብዛት ያላቸው የትርጉም ሥራዎች ወጥተው ነበር። ይህ የትርጉም ሥራ ገበያውን ስለተቆጣጠረው በስብሐት ሥራ ላይ ተጽዕኖውን አሳረፈ። ይሁን እንጂ የሁለተኛ ደረጃ ትምህርት ቤት መምህራን ይፈልጉታል ተብሎ የተወሰነውን ሲገዙ የቀረውን ዋጋ ግን ተቀንሶ በአንድ ብር ገደማ ተሸጠ። የመጀመሪያው የመጽሐፉ አንድ ቅጂ ዋጋም 3 ብር ነበር። በመጨረሻ ላይ አሳታሚዎቹ ኃይለ መለኮት መዋዕልና አረፋይኔ ሐጎስ ለደራሲው ስብሐት ገብረ እግዚአብሔር የሚገባውን ከፍለው እነርሱ ግን 500 ብር ብቻ አገኘው። ከዚያ በኋላ ሌሎች ሥራዎችን ለመቀጠል ቢያስቡም 1983 ዓመተ ምሕረት መጣ። በዚህም ወቅት በጣም ከፍተኛ የጋዜጣና የመጽሔት ሕትመት ተጀመረ። የአንባቢውን ቀልብ ዕለታዊ የፖለቲካ ሁኔታም ያዘው። በዚህ ወቅት ምንም አይነት ሐሳብ ያነጣጠረ መጽሐፍ ቢጻፍ ደራሲው የሚያነብለት ሰው ያገኛል ማለት አይቻልም። በዚህም ሕትመታቸውን 5, 6, 7 ብለው አቆሙ። የደራሲ ስብሐት ገብረ እግዚአብሔር 5, 6, 7 መጽሐፍ በ1981 ዓመተ ምሕረት 10,000 ቅጂ ነበር የታተመው። ዋጋውም 3 ብር ነበር። ውድ የአዲስ 1879 አድማጮች፣ መልካም ነገር ማድረግ ሁሌም ያስደስታል። አዎ፣ በምንችለው አቅም መልካም ሥራ እንሥራ፣ መልካም ተግባር እንፈጽም፣ ለወገን ደራሽ እንሁን፣ እንተሳሰብ፣ እንደጋገፍ፣ አንድ ላይ ሆነን ከፍ እንበል። ይህንንማ መቻጣ ነው። ሁሌም እየተደጋገፍን በጋራ ለመስራት እየሞከርን እንገኛለን ማለታችሁን የገመተው አጋፋሪ በአማን በብስራት ነጋሪት ወግ 101.1 አባ መላ እልፍኝ ማማ ላይ ሆኖ 3 ጊዜ መለከቱን ቢነፋው አዲስ 1879 ተጀመረ እናረፈው። ሰላም ጤና ይስጥልን አድማጮቻችን፣ እንደምን አረፈዳችሁልን? እንደምን ከረማችሁልን? ያለ ሽቦ ቃል በሚያስተላልፈው ንፋሰ ድምፅ እንደ መጽሐፍ እየተገለጠ የሚደመጠው በዩቲዩብ ላይ በርካታ የታሪክ መረጃዎችን በማስቀመጥ ቁም ነገር አለኝ አድምጡኝ የሚለው ሁሉ አመክሩ ወዘሰናይ አጽንዑ በማለት ሁሉን ፈትኑ መልካሙንም ያዙ ብሎ ሀገርኛ ታሪኮችን የሰነቁትን አንብቡኝ ታሪክና መረጃ አለኝ የሚሉትን ያነበበ ተጠቀመ በማለት ታሪክን ነውን ከነበር የምታጣቀሱበትን ቅጽ 1, 2 እና 3 መጽሐፍን ለንባብ ያበቃው አዲስ 1879 የዕለተ ማክሰኞ የታሪክ ድርሳን ዝግጅታችን እንዲህ ተጀምሯል። በዛሬው ዝግጅታችን እንደተለመደው የመረጃው አገልግል በሁነኛ ባለሙያ ተዘጋጅቷል። በግብር ሥርዓቱ ላይ በርከት ያሉ የታሪክ ማስታወሻዎችን ሰንቆ ለካ ይህም አለ፣ የእውነት ይገርማል፣ ይህም ተደርጓል፣ የምር ይደንቃል የሚያስብሉ መረጃዎችን
ይዘን መተናል። ለሁሉም ስለ ሁሉም እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ የሚለው ማክሰኞይ ግብዣችን ነው። በቆይታችን የምናስተናግዳችሁ ዳግማዊ ነቃጥበብና የዚህ ዝግጅት ደግሞ የበላይ ጠባቂ አጋፋሪ በአማን ነው። አጋፋሪ በአማን በርጩማው ላይ ተቀምጦ ሰሌን ባርኔጣውን አድርጎ አንበርጭቃውን ተቀባብቶ ዳማከሴውን እያሸተተ በኮዳ ውሃውን ባገልግሉ እትያዩ የቋጠሩለትን ይዞ እዚህ ብስራት ነጋሪ ተወግ 101.1 አባመላ እልፍኝ ተገኝቷል። ከእልፍኙ በርጩማ ላይም ተቀምጦ በ0912743274 ላይ የእናንተን የተከበራችሁ አድማጮቻችንን አስተያየት እየተቀበለ ውድ አድማጮች ብሎ ባለፈው ሳምንት በድንገተኛ አደጋ በተለያዩ ምክንያቶች በሞት ያጣናቸውን ውዶቻችንን ለአንድ ደቂቃ እናስባቸዋለን። ትናንት በሙያችሁ ደከመኝ ሰለቸኝ ሳትሉ ሰርታችሁ በሞት ያጣናችሁ ውዶቻችን ዛሬ በሞት ብትለዩንም ሁሌም እናስባችኋለን፣ እናስታውሳችኋለን። ነፍስ ይማር ብለናል።

አጋፋሪ በአማን በሞት ያጣናቸውን ውዶቻችንን ነፍስ ይማር ካለ በኋላ ዝግጅታችንን አቃፍ በዚያ ላይ ደግሞ ደቀፍ ያደረጉትን አጋሮቻችንን የሁሉም ምርጫ የሆነውን አቢሲኒያ ባንክን ሁሉን በተግባር ስልጠና እየሰጠ የሚገኘውን ቲቲአይ የሞባይልና የኮምፒውተር ማሰልጠኛ ተቋምን ሁሉም ኃይል ከርሶ ጋር ነው የሚለውን ሮሃ ፓወርን ገቢያችሁ ይስፋ ወረታችሁ ይጨምር ብሎ ምርቃቱን ከሰጠ በኋላ ውድ አድማጮች ብሎ ያሽከርካሪዎች ትግስት ማጣት ብዙ ጉዳት እያስከተለ ነው ብሏል። አጋፋሪ አንድ ሹፌር ወደ መንገድ ሲገባ በመንገዱ ላይ የሚያጋጥሙትን ነገሮች በትግስት በማለፍ ፍጥነቱን ገታ አድርጎ ለእግረኛ ቅድሚያ በመስጠት ማሽከርከሩን መቀጠል የሚኖርበት ቢሆንም በነፃ መንገድ ላይ አገኘው ተብሎ በመንዳት ለራሳቸውም ሆነ ለሌሎች አደጋ የሚሆኑ ስርዓተ አልበኝነት የሚታይባቸው እግረኛን ቀድመው በማለፍ የሚደሰቱ በከተማችን እየተበራከቱ መጥተዋልና ስርዓት መያዝ ለራስ ነው። በተለይ በተማሪ መግቢያና መውጫ ሰዓት ልጆች ይዘው ደንብ የሚጥሱ ወላጆች እየበረከቱ እየታዩ ነውና ቢያንስ ልጆቻችሁ ፊት ስርዓት አልበኝነት የሆነውን ገበናችሁን ደበቅ አድርጉት ብሎ ስርዓት አክባሪ ሹፌር ሁኑ፣ ለእግረኛ ቅድሚያ ስጡ በማለት አድማጮች እናንተስ ምን ታዘባችሁ? ምን ተመለከታችሁ? ያያችሁትን የተመለከታችሁትን በ0912743274 ላይ ደውላችሁ አጋፋሪ አሁን ላይ የመኪና አሽከርካሪዎች ብሶባቸዋል፣ በከተማ ውስጥ ፉክክር ውስጥ የገቡ በስተዋል፣ ያ ደግሞ ትልቅ ጉዳት ያስከትላል፣ በስርዓትና በደንብ ማሽከርከር ይመረጣል ብላችሁ የሚሰማችሁን ስሜት ለአጋፋሪው አድርሱት። እንዲህም አልናችሁ፣ እናንት የሀገሬ ሰዎች ኢትዮጵያን ውደዷት፣ ውድ አገራችን አልሟት፣ እናንተም ተፋቀሩ፣ ለሀገራችሁ ልማት ስሩ። አንትሙ ሰብአ ሀገሬየ አፍቅርዋ ለኢትዮጵያ ለይእቲ ሀገረ ሰላም አብልዋ አንትሙኒ ተፋቀሩ ወለበእለ ሀገር ክሙ ግበሩ ብሏቸዋል አዲስ 1879። እነሆ ተከታዩን ቸብቸቦ ለክብራችሁ ካናሞዶ ክብሮ ይኸው ጋበዝናችሁ።

0: ዝግጅቱ አዲስ 1879 ነው። ጣቢያው ደግሞ ተወዳጁ ብስራት ነጋሪ ተወግ 101.1 ነው። አዲስ 1879 እስከ 6 ሰዓት ድረስ እንደ መጻፍ የተገለጠ ይደመጣል። አብራችሁን ቆዩን ጋብዛችኋለን። እዚህ እልፍኛችን ደግሞ እጅጎን የተከበሩ አጋፋሪ በአማን ተገይተዋል። ክብሩነቱ እንደምናረፈዱ እንደምን ከረሙ አራ እንደምን አሉ ብዬ ጉልበቴው ላይ 19 ይገዚ ወድቅ ያለው እንደምናረፈዱ
1: እግዚአብሔር ይመስገን።
0: ሰላም
1: ይመስገን። እሰየ ያው ከምስጋና ለሚገባው ምስጋና ሰጠ። ለኔ ግን ሰላምታዎች ይበቃ።
0: እሰየ
1: እናመሰግናለን። ዛሬ እንግዲህ ለተማክሰኞ ሆኖ በመስከረም ወር እንግዲህ ሁለተኛውን መርሃ ግብራችንን እንግዲህ ዘመተናል፣ የአዲሱን አመት መርሃ ግብራችንን። ስለዚህ ደግሞ ቀደም ብለን እንግዲህ በሙሽት ጀምረናል፣ በእይታችንም ማከለንበታል። ከዛ ባሻገር ደግሞ እኛም ደግሞ እንደዚሁ መተናስተይቱን እናቀርባለን። የተሰማነን ያየነውን ደግሞ የተመለከትነውን ደግሞ እንደዚህ ቢሆን ቢስተካከል ቢታረም እያልን ሁላችንም የምንተራረምበት ነው እንጂ እኛ አቅራቢ እኛ ሙሉ ነን እናንተ ጋ ብቻ ነው ችግሩ የሚል ሳይሆን ሁላችንም የምንተራረምበት ነው። በዚሁ እይታችን ደግሞ አመቱን ሙሉ እንዘልቃለን። አብሮንም ደግሞ ገና ከመባቸው ጀምሮ በመደወልም ያጭር የጽሁፍ መልእክት በመላክም አብሮነታችሁን እያሳ ያያችሁን ስለሆነ ከልብ እናመሰግናለን። ዛሬ ለዕለተ ማክሰኞ ይሆናል ብለን ደግሞ ያመጣነው እይታችን እንደው አሽከርካሪዎች ባለፈው አመት ለበርካታ ጊዜ አንስተነዋል፣ አሁንም ቢሆን አልተቀረፈም፣ ይበልጥ ደግሞ ብሶበታል። በይበልጥ ደግሞ ዋና መንገድ ላይ ለመግባት ከመጋቢ መንገዶች የምትመጡ ፍጹም መረጋጋት አይታይምና እዚህ ላይ ጥንቃቄ ቢደረግ። ስለ አደጋ ከደረሰ በኋላ አንተን ብትታገሰኝ ብትጠብቀኝ ብለህ ግርግር ከመፈጠሩ በፊት ዋናው ነገር መሆን ያለበት ምንድን ነው? ከአደጋው በፊት ራሳችንን ሰከን አድርገን ራሳችንን ማቆየቱ እጅግ በጣም መልካም ነውና ይህ ነገር ሊታሰብበት ይገባል ብለን ልናሰምርበት ፈልገናል። ከዛ ባሻገር ደግሞ በአሽከርካሪና በሹፌር መካከልም ትልቅ ልዩነት አለ። በነገር ላይ አሽከርካሪ ልክ ይመጣል ቁልፉን ይዞ ከአደረበት ቤት ቂጭል ቂጭል እያደረገ በር ይከፍታል፣ ይገባል፣ አስነስቶ ውልቅ ነው።
0: መኪናው ምን አለ ምን የለም
1: ምንም የለም። ሹፌር ግን ስትሆን መጀመሪያ ልክ ቁልፍን ይዘ ከቤት ተነስተ ተሽከርካሪ ጋር እንደደረስክ ዙሪያውን አራቱንም ጎማች ታያለ፣ እንከን የለውም፣ ትገባለ፣ የኮፈንህን ትከፍታለ፣ ዘይትህን ታያለ፣ የውሃህን መጠን ታያለ፣ የፍሬንህን ከእንደገና ደግሞ በብዛት ደግሞ አሁን መኪኖቹ አውቶማቲክ አይደሉ፣ የአውቶማቲክ ማርሽህን ዘይት ምንህን ካየህ በኋላ ከዛ ለማስነሳት ወደ ጋቢና ትገባለ ማለት ነው። በእነዚህ መካከል ያሉ ልዩነቶች በበርካታ ቦታዎች የምናየው። ስለዚህ እሱ ነገር ቢታር ምንም ይሄ እኮ ትምህርት ቤት መግባት አያስፈልግም። አንድ ነገር አሁን ለምሳሌ ቤትህ አሁን ከዚህ ወጥተን ገበታ ሲቀርብልን ምሳ ባልታጠበ ሳህን ሲቀርብልህ አልታጠበም ትላለህ አይደል? መኪናህም እኮ መሄድ የማይችልበት ደረጃ ላይ ሆኖ አስነስተህ ና ሂድ ስትለው አይሄድም። ስለዚህ
0: ጠበኝ አስነሳኝ ይላል። እና ይሄ እንዳለ ሆኖ ደግሞ ትዝብታችን ላይ ባነሳ ነው ላይ ትናንትና በጣም ያየሁትና የገረመኝ ነበረ። ብርሃንና ሰላማት ቤት ጀርባ ጋር እየሄድኩ ነበረና ጠዋት ነው
1: አንተ ያለው መጋቢ መንገድ ውስጥ እንጂ ዋናው ላይ
0: አይደለም። መኪና የለ እንዲ በቁጥር ራሱ ሰው ራሱ እንዳይታይ እያልኩ ነበር የምሄደው። እዛ መደሆነ ሰው የምታየውና ከአጠገቤ ጋር ኮሮላ መኪና ነው እየጋለበን ያለፈው። ከዛ ከመቅጽበት ጓ የሚልም ሰማሁና ይህ ደግሞ ግንባታ ስላለ ከግንባታው ላይ ብረት ወደቀላለሁ። ለካ ከየት ጋር እንደተገናኘ አይታወቅም።
1: አንስተ ለመሄድ
0: አንድ ኮሮላና አንድ ቪትስ በእውነት ሁለቱም መኪኖች መኪና በሌለበት ሰው በሌለበት ጭር ባለው መንገድ ላይ ለጽብ የተገናኙ ይመስል ሰሞኑን ቦክስ ያረለ የመኪና ቦክስ ተጀምረን ያልኩት ጭር ባለበት ሁለቱም ይገርመሃል።
1: በነገር ላይ መንገዱ በጣም ጭር ያለ ነው። ይበልጥ በፊት ላይ እንደውም ታክሲ ማሳፈሪያ ስላለ ብዙ ታክሲዎች ይመላለሳሉ። አሁን አልፎ አልፎ ነው ሰውም ተሽከርካሪ የሚመላለስበት።
0: በጣም የገረመኝ ማለት እንደዚህ ጭር ባለ ቦታ ላይ ይሄ ከተከሰተ ሌላ ቦታ ላይ ምልክት እንደምችል አስብኩትና ከዛ ጠጋ ብዬ መጡ ትራፊኮች ወዲያውኑ እነሱም እንዳሉት እንዲሁ ምን የለ እንዲ ምን አጋጫችሁ ያሏቸው። ከዛ ይሄኛውም እሱን ላሳልፈው ስል ይሄኛው ላሳልፈው ስል ይላል። እና በጣም ነው የሚያሳዝነው። ትዕግስት ደግሞ መልካም ነው። አንዳንድ አሽከርካሪዎች በጣም ይሄ ትቢት እና
1: ማናለብኝነት
0: ያስቸግራቸው በጣም በጣም በጣም በእውነት አንዳንድ ጊዜ ትራፊክ ሲቀጡ ለምን ቀጡ የምትላቸውን እነሱ ደግሞ ሲቀጡ እንኳን ተቀጡ የምትላቸው ሰዎች አሉና በጣም የምናያቸው ነገሮች አሉ።
1: ከኔ በስተቀር ሹፌር አሽከርካሪ የለም ነው፣ ሹፌር እንኳን አይደለም አሽከርካሪ የለም ከኔ በስተቀር የሚሉ በርካቶች ናቸው።
0: ያሳልፈሃል፣ ያስቀድመሃል።
1: ለምንድነው ልክ በሚቀጥለው ጊዜ የሚመጣውን አደ አደጋ መታስተውል ከሆነ ትክክለኛ ሹፌር ነው። ከጎን ያለው መኪና አሁን ለምሳሌ ከኋላ ይሄደ ቢቀድመኝ ወይም ደግሞ ነው ቢቀድመው ምን እንዴት ነው ያለው መንገድ ላይ ያለው ነገር ከእንደገና ከፈለፊት ያለ ደግሞ መንገድ ማየት ያስፈልጋል። ብዙ መንገዶች ላይ አሁን ለምሳሌ አብሶ ደግሞ እነዚህ መታጠፊያ ከርቭ ምንላቸው ላይ የተጎዱ ናቸው። እሱን ስታይ አንተ መሪ ስትንትን ስትል ከባድ አደጋ ነው የሚደርሰውና ብዙ ጊዜ ከ አሽከርካሪ ልክ ሹፌር ሆነን በነገይ መልካም ነው የሚለው እሱ ይሰማርበት እስከ ኮለቀንም ያነሳሳ ነው። ከእንደገና ደግሞ በዚህም ደግሞ ረዘም ዘለገላለ ጊዜ ደግሞ በማሽከርከር ደግሞ ሙያቸው ደግሞ አንተ የተባሉ ስላሉ እነሱም ደግሞ ምክራቸውን ያከሉበት እንቀበላለን።
0: ሸጋሉን ቀጥላለን። መልክት ማቀበያም አለን አጋሮቻችንም አሉ። ከመልክት ማቀበያን ጀምር። የቀደማዊ ኃይለ ሥላሴ የሽልማት ድርጅት በወቅቱ ብዙ ትልቅ የሚባሉ የሀገር መኩሪያና ክብር ነበሩ የተባሉትን ሽልማት በመሸለም ይታወቃል። ሆኖም ግን ለሽልማት የሚታጩት ላይ ዘመቻ ይከፈትባቸው ነበር። እከሌ መሸለም የለበትም ለሽልማቱ ብቁ አይደለም እየተባለ ይነገር ነበር። ከነዚህ ውስጥ አንደኛው የዓለም ሎሬት አፈወርቅ ተክሌ ይጠቀሳሉ። የዓለም ሎሬት አፈወርቅ ተክሌ ለቀዳማዊ ኃይለ ሥላሴ የሽልማት ድርጅት መታጨታቸው ተሰማ። የርሳቸውን ሥራዎች የማይቀበሉ ግን የዓለም ሎሬትን ለሽልማቱ ብቁ አይደሉም እያሉ በከተማው ውስጥ ወሬ መንዛቱን ቀጠሉ። አንዳንዴ እኮ ይገርመኛል አንተ እሳቸው ቢሸለሙ
1: የሚያጎልብ ነገር የለም። አንዳንድ ጊዜ ይሄ እንዴት ነው መንፈሳዊ ቅናት የሚባል አለ። ሰውየው ላይ ለተደርስበት የምትችለውን መንገድ ማመቻቸት፣ ይሄ ግን የሆነ አካላዊ ቅናት ነው።
0: ወጥተ መጣ እንዴ አይሸለማትም
1: በነገር ላይ
0: አብረን ሳንሸለም
1: እንቀራለን። እንደዚህ አይነት ነገሮች አሁንም ያለን ግን ያሁን የሽልማት ስርዓት እኔ ብዙ
0: አይባል ያሁን ሽልማት
1: በገንዘብ እየገዛ ምን ይያልከ
0: ገንዘብ ብዙ ታሪክ አለ እናመጣዋለን ለፊት። ለማንኛውም እንቀጥላለን። አሁን ብዙዎች ሽልማት የተሸለሙት ሳገኛቸው ምን ወረቀት እየሰጡን ምን ወን ፈሰስ ከሌለው ይሏልና
1: ለከ ነው በህይወት የሆነች አንዳች ትርጉም የሌለው ነገር ካለ
0: ታጣ ያስፈልጋል። ኮንሽንቱን አሷ ጥይቷ ይላል ብዙዎቹ። እሷ ካለች ጥሩ ነው። ዝም ብለህ ይሄንን ምስክር ወረቀት ማደሉ
1: ጥይቷ ከተሰጠች እኮ እሱም እኮ ቢያተሰው ላይ ይወሩ ላይ እዛም ይተኩሳልና
0: የ200 ብር። ለማንኛውም እንቀጥላለን። ከአጋሮቻችን መካከል አንደኛው ሰልጥነው ቀጥታ ወደ ስራ የሚገቡበት TTI የሞባይልና የኮምፒውተር ጥገና ስልጠናውን ጀምሮ በርካቶችም እየሰለጠኑ ብቁ ባለሙያ ለመሆን እየተዘጋጁ ነው። TTI የሞባይልና የኮምፒውተር ማሰልጠኛ ተቋም መልክታለሁ።
1: ለ12ኛ ክፍል ተፈታኞች በሙሉ በተመጣጣኝ ዋጋ እጅግ እናንተ ባማከለ እናንተ ተማሪዎች ነበራችሁ። አሁን ደግሞ ወደ ስልጠናው ገብታችሁ ደግሞ ብቁ ባለሙያ ለመሆን TTI በሩን ከፍቶ እየጠበቃችሁ ይገኛል።
0: እንግዲህ ልዩ የዋጋ ቅናሽ ያደርጉላችኋል። በተጨማሪ ስትመጡ ደግሞ የትምህርት ማስረጃችሁንም ይዛችሁ መጣት አለባችሁ። በስልጠናውም የሞባይል የኮምፒውተር የፕሪንተርና የዲጂታል ኮፒየር ማሽን ጥገና በልዩነት ይሰጣል። በቀን በአምስት ፈረቃ ከሰኞ እስከ እሁድ ከጠዋት እስከ ማታ በሁለት ወይም በአራት ወር እንደ ምርጫችሁ ስልጠናውን ማጠናቀቅ ትችላላችሁ። በተቋሙ ሁሉንም በተግባር ተመረው ደግሞም በቲቲአይ የጥገና ቦታ ሰልጥነው የሚያገኙትን እውቀት ወደ ሥራ እንዲተገብሩ እኛ ከጎናችሁ ነን። ማሰልጠን ብቻ አይደለም ብለዋል ቲቲአዮች፣ ወደ ሥራው እንድትገቡ ከጎናችሁ ሆነን እናግዛችኋለን። እነዚህ ስልጠናዎች አሁን ላይ በሁሉም የከተማችን ቦታዎች ላይ ከፍተኛ የሥራ ተቀባይነት ያላቸው ስለሆነ ሰልጥኑ ብሏቸዋል። TTI ሁሉን በተግባር ያሰለጥናል። ሜክሲኮ ከኬርንጻ አንደኛ ፎቅ ቢሮ ቁጥር 124 ይገኛል። 0911 23 24 36 ከደወላችሁ ታገኛችኋላችሁ። TTI ደግሞም ብቁ የብቃት ማረጋገጫው የተመሰከረለት መምህራኖች

0: ነጻ 7 አፕ ነው። እያንዳንዱ ጠብታ መንፈስን አድሶ አንጀት ያረሳል። ከስኳር ነጻ የሆነ ጸዴ የሎሚ ጣዕም የተጎነጨን ቀናችንን እናሳምር። ፍስ እድስ ዳአሞ የሎሚ እርካታው ገራሚ 7 አፕ።
1: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁል ጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

0: take control.
1: DJ Kingston!
2: Man, I'm mad again.

ሰላም ሰላም ተራስተልኝ እንዴት ናችሁ? ልጅ ማይክ ነኝ ከአዲስ አበባ። ወዝ ወዝ አዲስን በዲጄ ኪንግስተን አዳምጡ ተጋብዛችኋል። መልካም ቆይታ። አመሰግናለሁ።

0: አዲስ ወዝወዝ አዲስ ተጀመረ ታዲያ ሰላምባዲ ዳዘም ዘንዋ አዲስ አበባ ጆይና ነው ወዝወዝ የተባለ ነው እስኪ መላመቱ ስልክምቱ
1: ይምቱ
0: ስልክምቱ 0984949409 ወዝወዝ ምናስብላችሁ ሄኒ ማሂና ኪንጎነን ቴክኒኩን እየተቆጣጠረች ሂዊ
1: አለች
0: የስልክ መልእክቶቻችሁን እየተቀበለች ሰላሚና ፕሮግራሙን እያስፈጸመ ባስት ቤት ፕሮዳክሽን
1: እስከ ስምንት አብረን እንቆያለን።
0: ወዝወዝ አዲስ ተኮስ ሙዚቃ ንጥር ካለ መረጃና መዝናኛ ጋር ይዞ በሞገዱ እንዲነግ ዘውድ ያጠለቁን ቆይ ክብር አጋሮች አሉን። ከቁጠባ እስከ ብድር፣ ከውጭ ሀገር የገንዘብ ዝውውር እስከ ዲጂታል ባንኪንግ ሁሉንም በአንድ ጣራ ስር አዋሽ ባንክ ጥራት ምቾትና አስተማማኝነት በአንድ ላይ ኑ የህይወቶን ምርጥ ውሳኔ ዛሬውን ይወስኑ ወደ ቤቶ ይግቡ አያት ሪል ስቴት ለምን ወደ ቤት ሻገቢም ይያለ ነው
1: አዎ እንገባለን ለዘውም በጊዜ ነው እንግዲህ ረጅም አመትን አስቆጥሯል ከ30 አመታት በላይ አሁን ደግሞ ኛ ላይ ደርሷል የቤት ባለቤት ሊያደርገን
0: በጊዜ ወደ ቤታችሁ ግቡ አያት ሪል ስቴት ሳፋሪኮም በሄዱበት ባቀኑበት ሁሉ ኔትወርክ ሙሉ በፍጥነትና በጥራት ሁሉም የሚያገናኝ ሳፋሪኮም የዲጂታል ህይወት ትክክለኛ ምርጫ አዲስ ጀማሮ ከሳፋሪ ጋር ሳፋሪኮም ኢትዮጵያ
1: አዎ ያለ ሐሳብ ከቴሌ ከ09 ወደ 07 እንደዋወል እያለ ነው ሳፋሪኮም ኢትዮጵያ
0: ሰንቺፕስ የ13 ወር ሰንቺፕስ የአመቱን አዲስ ምዕራፍ በደስታና በድምቀት ከሰንቺፕስ ጋር አብረን ንጋራ። የ13 ወር ሰንቺፕስ ሰንቺፕስ ለቁርስ ለመክሰስ ለምሳይሆንም ያለው
1: ከተበላ
0: ይቻላል
1: ይቻላል።
0: ስለዚህ በፈለጋችሁት ሰዓት ሰንቺፕስን ከሽ ከሽ ከሽ በተለይ ለልጅ ረፍት ነው።
1: አዎ ያው
0: አሁን
1: አሁን ልጆቻችን የለመዱት ነገር አለ ግን በመጠኑ ያዝናናል።
0: ሙሉ መሳሞን ይችላል
1: አይችልም
0: ከምሳጎን ለጎ ሳንቺፕስ ሰጋሮቻችንን በጅምላ እናመሰግናለን በውጣይ ተካ እንላለን
1: ይስጣችሁ ብለናል።
0: ስለታማኝ አገርነታችሁ በድጋሚ እናመሰግናለን። ወዝወዝ አዲስ በታምር ግዛው ተኮስ ሙዚቃ ተባርከው ተከፍቷል። ሺቅጣት
1: አለ አይጠፋ አንዱ መኮሽ ሊሆን ይችላል።
0: አዎ
1: ገለጻው ምናልባት።
0: ስለዚህ ሽቅጣት ብዙ ቅጣት ብዙ አይነት ቅጣት
1: ብዙ አይነት።
0: የታምርን አልበም እንዴት አገኛችሁት? እንደወደዳችሁ ተስፋ እናደርጋለን። ታምር ግዛው በቅርቡ አዲስ አልበም ለአድማጭ አብቅታለች። አድምጡላት ትወዱታላችሁ። ሽቅጣት እንዴት ነው ወዝወዝ እንዳላችሁ በትምነታችን ነው አንድ ያጣላናል። እኛውን ታረቅ ስቱዲዮ ፈራውን ተኩስ ሙዚቃ እየተገባበዘን ወዝወዝ እንላለን። ኢሳያስ ታምራት አዲስ አልበም ለቀቀ። እንዴት ነው ዘንድሮ አዲስ አልበሞችን በብዛት እያደመጥን ነው?
1: በጣም አይገርምም። አሁን ከአዲስ አመት በኋላ እንኳ አይደለ በርከት አሉ። የጸደኒያ
0: በቅርቡ ይወጣል።
1: በቅርቡ እንደዚህ ብቻ ግን ተደራርቧል። ደስ ይላል። ኢሳያስ ደግሞ ከረጅም ጊዜ በኋላ ነው በደንብ እንደደከመበት ያስታውቃል።
0: አዎ ኢሳያስ ታምራት ብቻ ነው እንጂ ጆሮ የሚያስቆረጥም ተኮስ ሙዚቃ ነው። ድምፅ ሞቅ አድርጋችሁ ወዝወዝ በሉበት። ተጨንቆ ተጠቦ በሀሳብ ተከቦ ምን ማድረግ ይቻለ?
1: ምንም ማድረግ አይቻልም።
0: ወዝወዝ ወዝወዝ ወዝወዝ ወዝወዝ ወዝወዝ ወዝወዝ

0: Bacchanan G, Isaias Tamrats, Wazwazadis. ለደስታ ጊዜ ካስቀመጣችሁ ጭፈራ ቀነሳችሁ ወዝ ያላችሁ ስለሆነ እናመሰግናለን።
1: ኩምበስ ብለናል።
0: ለዩነታችን ከመታሰቡት በላይ ነው።
1: ከፍ ያለ ነው።
0: ማክ ነው።
1: ማክሰኞ ነው።
0: ምን ይጠበሳታችን የሚፈቅደውን ያህል እንደተለመደው ይዘናል።
1: ሁሉም አለ።
0: ማውጫ
1: እሺ።
0: ኢንትሮ ገመጹ አንድ ሺህ ብር ነው ሽልማቱ። ከሸክላ ዘመን አንስቶ እስካሁን ለአድማጭ ከበቁ አገሩን ካደበላለቁት ጉዘፈኖች ጥያቄ ወጥቷል። ከአስር ይታርማል ቀርሻ አንድ ሺህ። ያላስደመጥነውን ሙዚቃ ጠይቀን አናቅም። ስለዚህ በጣም ቀላል ጥያቄ እንደተለመደው ይዘን መተናል። በእርግጠኝነት እንደምትመልሱት አንጠራጠርም። ይህን እድል የምንሰጠው ለሶስት አድማጮች ብቻ ነው። ስለዚህ 0984949409 ከወዲሁ ይቀባበል።
1: አዘጋጁት እስቲ
0: አልሰማንም እንዳትሉ።
1: አዎ ባለድል ደግሞ የአዲሱ ዓመት ሁለተኛ ባለድል ነው የሚሆነው አይደል? የዛሬው አድማጭ የሳምንቱ በጣም በሚገርም ሁኔታ የምርም የግምት ግምት ላንተ ይሁን ብሎት እንግዲህ ወስዶታል።
0: በጣም በሚያስገርም ሁኔታ ነበር ይመለሰው።
1: በጣም በሚገርም ሁኔታ
0: እንደነው ዘንድሮ። አሁንስ
1: ዛሬ መልካም እድል።
0: አዎ የዛሬው በጣም ቀላል ጥያቄ ነው። በእርግጠኝነት እንደምትመልሱት አንጠራጠርም። ኢንትሮ ገምቱ 1000 ብር ያሽልማል። ተክታችሁ ገምቱ 1000 ብሩን ኪሳችሁ አስገቡ። ይሄን እድል ለእናንተ አዘጋጅተናል።
1: ወሰዱት።
0: አዎ አለመውሰድ መብታችሁ። አናስገድዳችሁ።
1: ግን ገምቱ 1000 ማግኘት ጥሩ ነው።
0: ስለዚህ ኢንትሮ ገምቱ 1000 ብር ያሽልማል። ስልከኛ ሰላሜና አለች። ጆሮን አደናቅፎ የሚጥል አዝናኝ ፕሮግራም
1: እንቅፋት
0: ሬዲዮ። በዛሬ እንቅፋት ሬዲዮ ብርቁ ሞባይል ይቀርባል። ይሄ ሞባይል እጅሽ ላይ ቀሏል።
1: አዎ
0: ማሂ፣ ሞባይል መያዝ የዘመናዊነት መገለጫ ብሎም መዘነጫ ነበር። ዛሬ አንቺ እንዳቃለልሽው አይደል? ሞባይል ያለው ሁሉም አለው። አሲዞ ይበደራል ወይም ሲም ካርዱን አከራይቶ ኑሮን ይደግማል። ሞባይል ብርቅ ነበር።
1: ሞባይል ብርቅ ነበር። አረ እንደውም ወደ በኋላ ምን ጫወተው ይኖራል። እንደውም ወይ እኔማ ብዙ ቀምሻለሁ እኮ በስልክ። አዎ
0: ከዚህ ጋር በተገናኘ ገጠመኝ አለሽ?
1: አዎ በደንብ።
0: ሄኔ አከራይቶ በልቷል።
1: እንዲሁ ፈረደበት።
0: ይሄኔ አከራይቶ በል።
1: ታላቅ መሆን አስቸጋሪ ነው።
0: ያኔ ደግሞ አንድ ነበር ማውጣት የሚቻለው። ተሰለፈች በ450 ብር። ሰልፉም ረጅም ነው እውነት ለመናገር ፖስታ ቤት እና በጣም በአስቸጋሪ ሁኔታ ነበር ሲም ካርድ የሚያወጣው። ሲቀድም ደግሞ የቤት ካርታም ማስያዝ አለብሽ።
1: የሚገርም እኮ ነው ይሄ በየእጃችን ያለ ስልክ አሁን ላይ የቀለለብን። ደግሞ ከሁሉ ዓለም ያገናኘን በጣም ያስኔክ ጌም አይኔ ላይ ነው ያለው። አሁን ያቺ ግን በተን ስልክ
0: 1100
1: ቺ ወርቅ በለው መንካት አይቻልም። ከባድ ነው።
0: በጣም ነው የሚገርመው። ለማንኛውም ሞባይል ብርቅ ነበረ። ሲም ካርድ በራሱ ለማውጣት በጣም ከባድ ነበረ። ተያዥ ይዘሽ መምጣት አለብሽ፣ አለዛ 3 ምስክር፣ ካልሆነ ደግሞ የቤት ካርታ ወይም የመኪና ሊብሬ።
1: ያስቃል ኮንስተስ።
0: ያለ 3 ምስክር ሲም ካርድ።
1: ለምንድን ነው ግን 3 ምስክር? በእውነት አይገርምም? ኮንስተስ
0: በመሀላ አይ ንብረት የለኝም ማስይዘው ካልሽ በመሀላ
1: ወይ ጉድ፣
0: እናቴ ትሙት መልሳለሁ ምናምን አይነት ነገር።
1: ይገርማል እኮ አሁን እኮ እኛ ራሱ ደርሰን በጥቂት አመታት ማለት እንችላለን አደለ? እኛ እንኳ ከደረስንበት ከዛ ለልጆቻችን ስንነግራቸው እንግዲህ ታውቃለህ፣
0: ማንም የሚያምን የለም።
1: ይሄ ታሪክ ይከብዳል በጣም።
0: አዎ ሲም ካርድ ማውጣት በጣም ከባድ ነበረ። የመኪና ሊብሬ ወይም የቤት ካርታ ያስፈልጋል። ካልሆነ ተያዥ ይዘሽ ካልሆነ በስተቀር ሲም ካርድ አይወጣም። የሚገርምሽ ነገር የበፊቶቹ ሲም ካርዶች ቴክስት ምናምን አይሰሩ። ቴክስት አልነበርም፣ ደውል ብቻ ነው።
1: ተው እባክህ። ግን የሆነ ሜሴጅ
0: መስመር ስልክ ነው። ስለዚህ መስመር ስልክ ነው፣ በቀጥታ መደወል ብቻ ነው የምትችው። በኋላ ላይ እየተሻሻለ ሲመጣ ኢትዮ ቴሌኮም ቴክስት የሚሰሩ ስልኮችን አስመጥቷል።
1: ከዛ ይሄ እንትን አስታወስኩኝ፣ ይሄ አበባ ምናምን እየተደረገ ነገር ቴክስት አብረህ መላክ እንድትችል
0: ዞር ዞር ያሉ አበባዎች እና ሞባይል በጣም ብርቅ ነበረ። ሞባይል ያለው ሁሉም አለው። አለፈ ነው የምትባዩ። አለፈ
1: እንደዚህ በተማሪነት ጊዜ እንደዚህ ሰፍ ያለበረምና እንዲህ የተላለፍ ነው እንዲህ አልተንሰራፍነት ለመናገር ቢገዛልህ እንኳን ከቤት ይዘህ እንዳትወጣ ነው ተባለው።
0: አዎ
1: ወላጅ ቢገዛልህ
0: የሚገርምሽ ነገር አሁን ለምሳሌ አንቺና ሰላም አላችሁ ልበል ሰላም ስልክ ካላት ዋሽታ የምትታመነው እሷ ናት።
1: ያው
0: ሞባይል አለው ይታመናል። በዛ ላይ ያው ስልክ ውስጥ ደግሞ አይቀመጥም ታውቂያለሽ ከቀበቶ ጋር አብሮ የሚሰራ ራሱን የቻለ ማስቀመጫ አለ።
1: በተለይ አባቶቻችን ነበራቸው።
0: አይ ስልክም ያላቸው እነሱ ናቸው። አባቶቻችን ናቸው ስልክ ያላቸው። እና ስለዚህ አንድ ስልክ አለ ማለት ለቤቱ ብርቅ ነው። እና መነጋገሪያ ነው አትደውይበትም እኮ። እና በጣም የሚያስቀው ነገር ልንገርሽ የ25 ብር የ50 ብር ካርድ ይሞላ ነበረ 25 ብር 15 ብር 5 ብር ምናምን በኋላ ነው የመጣው። ያኔ የ50 ብር ወይም 25 ብር ትንሹ 25 ብር ነበር። እና እሱን ስትሞዩ ብዙ ሰው እኮ የሚደውልበት ቦታ የለውም። ለምሳሌ አንቺ ስልኩን ትይዣለሽ ለማን ትደውያለሽ? ማንም ስልክ የለውም። በዙሪያሽ ያለው ሰው በሙሉ ስልክ የለውም። ስለዚህ ኤክስፓየርድ ያደርጋል ካርዱ
1: ያልቃል። ሳታወራበት አሁን በረከቱ ሊጠፋ እንደ
0: አንድ ወር ነበርና የምትደውይለት ሰው ስለሌለ እኮ ነው። አንቺማ ስልኩን አውጥተሽዋል እኮ የ5 ብር ካርድም አለው ስልክሽ፣ ግን ለማን ትደውያለሽ? በዙሪያሽ ያለ ሰው ሲም ካርድ የለውም ሞባይል የለውም።
1: መሙላት ደግሞ
0: ወደ ቤት ደግሞ ይቆጥራል ይባላል። ከሞባይሉ ደግሞ ወደ ገመድ ስልክ ይቆጥራል ስለሚባል ኤክስፓየርድ ነው የሚያደርገው። እና ከስልክ ጋር በተገናኘ ከሲም ካርድ ጋር በተገናኘ ትዝታ ያላችሁ ሰዎች በ0984 949409 ወይም በተለመደው መልኩ ቴሌግራም ላይ ዲጄ ኪንግስ ተንብላችሁ ሀሳባችሁን ብትልኩልን በጣም ደስ ይለናል። ብርቁ ሞባይል ዛሬ በእንቅፋት ሬዲዮ ይደመጣል። እስከ ዝግጅታችን ፍጻሜ ጆሯችሁን ሳትነቅሉ አብራችሁን ቆዩ። ወዝወዝ አዲስ ከትኩስ ሙዚቃ ሲመለስ ፌርማታ አዳዲስና አሮጌ ወሬዎች የሚገናኙበት ቦታ በፌርማታ አዳዲስና አሮጌ ወሬዎች እነግራችኋለን። ራስ መኮንን ሰፈር፣ ራስ ተሰማ ሰፈር፣ ራስ ብሩ ሰፈር፣ ፊት አውራሪ ሀብተ ጊዮርጊስ ሰፈር፣ ራስ ዩም ሰፈር፣ ደጃች ቤ ሰፈር፣ ነጋድ ራስ ኃይለ ጊዮርጊስ ሰፈር፣ ደጃች ዘውዱ አባ ኮራን ሰፈር፣ ሸጎሌ አዲስ ጫፍ እስከ ጫፍ በተነቃቃ መንፈስ ወዝወዝ አዲስ ትኩስ ሙዚቃ ሳለሚያ ከለምብሬ በኋላ አዲስ የነጠላ ዜማ ለቃለች
1: እንደገና።
0: አዎ አዲጎሽ ይሰኛል። ሞቅ ያለ ሙዚቃ ነው።
1: እስቲ እንሰማዋለን።
0: ይህንን ሙዚቃ ጋበዝናችሁ። መስቀልም እየደረሰ ነው። ከወዲሁ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። በያላችሁበት መልካም ቆይታ እንመኛለን። ሳሌሚያ ትቀጥላለች። አዲስ የነጠላ ዜማ ነው። አዲጎሽ ወዝ ወዝ ወዝ ወዝ ወዝ ወዝ

0: በእለት እለቱ ጣውረር ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጠው የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ።
1: ሰዓቱ የምርቃት ነው። ቀናችሁ ይቅና፣ ዘመናችሁ ይመር። ከባንካችን አዋሽ ጋር በአዲስ ዓመት ያሰባችሁት ይሳካ። ያዙ ምርቃት። ለበዓሉ ሲገበያዩ በአዲስ አበባ እንዲሁም ሌሎች ከተሞች በተመረጡ ካፌዎች፣ ሬስቶራንቶች፣ ሱፐርማርኬቶች ያሻውትን እየሸምቱ ከጳጉሜ 1 እስከ መስከረም 26 በሚቆየው ተመላሽ ምርቃት ይንበሽበሹ። የአዋሽ ባንክን ኪዋር ተጠቅመው በአዋሽ ብር ፕሮና በአዋሽ ባንክ ፖስ ማሽኖች በአዋሽ ካርዶ ክፍያ ሲፈጽሙ ከከፈሉት ላይ ተመላሽ ይደርሶታል። እስከ 7% ምርቃት ባንካችን አዋሽ ደባ ይሉታል። ያዙ ምርቃት። እንደተንበሸበሽን አዲስ ዘመን ያዝልቀን፣ እንደተመራረቅን ዓመት ያድርሰን። መልካም አዲስ ዓመት። አዋሽ ባንክ።
2: ዓመት እስከ ዓመት ሽክ ልክክ ወቅት የማይቀይረው ውበት በአዲስ ዘመን ሩብ ምድር የመስከረም ዓለይ ሲያልፍ ጥቅምትን በጋቢ ሽክ እየማዕዘኑ ውበትና ባህል ሲናይ ፈገግታችን ከወቅቶች ሲያስተባ ጸደይና መጸው ድረስ ደስታችን ሲጋባ በባህል ልብሳችን ክረምት ከበጋ በምትወጣው በደማቅ ፀሐያችን የሁሉ ውበት የሁሉ ትዝታ እንዳማረበት የትም ብንሄድ ልባችን ያለበት ቤት በየጌጣችን ሽክ እንላለን። ማማር፣ መዋብ፣ መድመቅ 13 ወር ሙሉ ከሰንቺፕስ ጋር ሽክ ማለት ነው። ሰንቺፕስ Anti-slips.

0: ወዛዲስ DJ Kingston ምንም ማረጋ ይቻለም ወዝወዝ ያላችሁ አሪፍ ቀን ያሳለፋችሁ ስለሆነ ደስ ይለናል ወዝወዛዲስ
1: የሙዚቃ ግብዣችንን ተከትለው የክብር አጋሮቻችን መልእክቶች ተሰምተዋል። ሻጭና ድማጭ ተገናኝተዋል። ምርቶቻቸው እንድትገዙ አገልግሎታቸው እንድትጠቀሙ እንጋብዛለን። አሁንም በጋለበት እንቀጥላለን። እናንተ ለማዝናናት ወደዘጋጀንባቸው ወሬዎች እናልፈው። በኢንትሮ ገመቱ ነው። ኢንትሮ ገመቱ አንድ ሺህ ብር የሚያሸልም የሙዚቃ ጥያቄ። ኢንትሮ ገመቱ አንድ ሺህ ብር ነው ሽልማቱ። የመግቢያ ሙዚቃውን ወይም ኢንትሮን አድምጣችሁ ማን ሙዚቃ እንደሆነ ትገምታላችሁ። በትክክል የመለሰ አንድ ሺህ ብር ይሸልማል። ይህን ድል የምንሰጠው እንደተለመደው ለሶስት አድማጮች ብቻ ነው። ድለኛ አድማጭ ማን ነው? በእርግጠኝነት እንደምትመልሱት አንጠራጠርም። ስልከኛ ሰላሜና 0984949409 ኢንትሮ
2: ገመቱ
3: ኢንትሮ ገመቱ
4: ኢንትሮ ገመቱ ወዝወዛዲስ ምንም ማረጋ ይቻላል
3: ኢንትሮ ገመቱ

0: አሁን መልሱት። ሆም ተብሎ አድማጮች እንዳይመለሱት
1: ሚጢጢ ኢንትሮ።
0: በነገራችን ላይ ይሄንን ያዘጋጀው ኤፍሬም ነው እና ሀብሎ ሲያዘጋጀው ዛሬ ትንሽ ለምን ጠምዘዝ እናደርገው እና የአድማጮችን አቅም ለምን አንለካው?
1: እንደውም የመለሰ ሰው በዚህ የመለሰ ሰው ከኪሲ 500 ብር ጨምር ይሰጣሉ ብራ።
0: አይ ፓርት 2 ላይ እናስተካክለዋለን ችግር የለም። ግን ትንሽ ጠምዘዝ ማለቱ እናንተ እንዳትመለሱት የተደረገ ጥረት ነው እና ባንሰጣቸው በቃ ኢንትሮ ገምቱ ባይኖርስ
2: ከፋን እንዴ ዛሬ?
0: አይ ልክ አይደል ልክ አይደል። አንደኛ ሙዚቃው በጣም ቀላል ነው እንት ለመናገር፣ ሲጠመዘዝ ግን ወደ ሆነ ዘመን ይሄደ ይመስለኛል።
1: አንተ ላይ ተደረገ ነው ይመስለው ይሄ ኳላ ወደፊት እንደዚህ እንትን የተደረገ
2: የካሴቱ ነገር ተደርጎ ያሲነክስ ያለው
0: ስም የሰባዎቹ ትዝታ ነው እያለች ነበር ማይ። የሰባዎቹን ነው ያስመሰለው። በዚህ ሁኔታ ውስጥ ግን መመለስ ከቻላችሁ በጣም ነው የሚገርመኝ። ትንሽ ለወጥ አድርገነዋል። እንዴት አገኛችሁት? በእርግጠኝነት ልትመልሱ ትችላላችሁ ብዬ ገምታለሁ፣ ምክንያቱም ሙዚቃው በጣም ቀላል ነው።
1: ሲደገም ደግሞ በደንብ ይመልሱታል።
0: እሱ ላይማ ተስተካክሏል። እስካሁን ባለው ሁኔታ ግን ካደመጣችሁት የማ ሙዚቃ እንደሆነ የገባችሁ ይመስለኛል። በጣም ተወዳጅ የሆነ ሙዚቃ ነው። ኢንትሮ ገምቶ 1000 ብር ነው ሽልማቱ። 0984949409 እናንተን ይጠብቃል። ብትደውሉ ታገኙናላችሁ። አረ ኢንትሮ ገምቱ።

0: እንኳን ለ2019 አዲስ ዓመት በሰላም በጤና ደረሳችሁ። የሃረል ስቴት ኃላፊነቱ የተወሰነ የግል ማህበር በአዲስ አበባ መሃል ስቴዲየም በትዛታ ሆስፒታል ፊት ለፊት እንዲሁም በመሃል መቀሌ ሐውልት ሰማዕታት አደባባይ ወደ ደጀን መውረጃ ደደቢት ማይክሮ ፋይናንስ ህንጻ አጠገብ የሚገኘው ለንግድና ለቢሮ አገልግሎት የሚውሉ ከ2005 ዓመተ ምህረት ጀምሮ ለ13 ዓመታት አገልግሎት እየሰጠ ይገኛል። ደረጃቸውን የጠበቁ ካፌዎች፣ የባንክ ኢንሹራንስ ማይክሮ ፋይናንስ ተቋማትና ኢትዮ ቴሌኮም የሞባይልና ኮምፒውተር ሽያጮች፣ ጥገናና አክሰሰሪ፣ ሙሉ ልብስ፣ የዋቂና የህፃናት ልብሶች፣ ቡቲኮች፣ የቦንዳ ልብስ ሽያጭ፣ የትርጉምና የጽህፈት አገልግሎት፣ የወንዶች የሴቶች የጸጉርና የሞዴሊንግ ስልጠና፣ የኢምፖርተርና ኤክስፖርት ድርጅት፣ የውጭ ሰራተኛ አገናኝ ኤጀንሲ፣ ትራንዚት ስራዎችን የሚሰሩ የመንግስትና የግል ቢሮዎችን እንዲሁም ኮሌጆችን ጨምሮ የተለያዩ ተቋማትን ይዟል። ዘመናዊ የንግድ ቦታዎቹ ምቹ አካባቢ ተደራሽነቱ ደግሞ አገልግሎት የተሟላ የጸጥታና የሲሲቲቪ ካሜራ ያለበትን ለንግዶ የሚመጥን ሁሉንም በአንድ ቦታ የሚያገኙት የአሲት ሴንተር ተመራጭ አድርጎ አሁንም የቀሩት ውስን ሱቆች ስላሉ ህንጻው ድረስ በመምጣት ማየት ይችላሉ። አድራሻ አዲስ አበባ ከተማ አዲስ አበባ ስቴዲየም በትዛታ ሆስፒታል ፊት ለፊት። ለበለጠ መረጃ 0911558013 አሊያም በ0115581112 የሃሪል ስቴት ኃላፊነቱ የተወሰነ የግል ማህበር አዲስ አበባና መቀሌ ቅርንጫፍ።
1: መግዛት መሸጥና ማከራየት እንዲቀሏል እንዴ?
2: አዎ፣
1: ሁሉንም በጆ ስልክ ላይ ይገኛል። ቤት፣ መኪና፣ ማሽን ለመሸጥና ለመግዛት ወይም ለመከራየትና ለማከራየት እየፈለጉ ነው? የፋብሪካ ምርትና አገልግሎቶች፣ መለዋወጫዎች፣ ኤሌክትሮኒክሶች ወይም ሌሎች ማናቸውም አይነት ንብረቶች መግዛትና መሸጥ ይፈልጋሉ? እንግዲያውስ ዲጂታል ገበያው ኢማርት ገላግሎታል። አልተስ ቴክኖሎጂ ያበለጸገው ኢማርት ሻጭና ገዢን፣ አከራይና ተከራይን በቀላሉ የሚያገናኝ ሁሉን አቀፍ የዲጂታል ገበያ መድረክ በነፃ አገልግሎት ላይ ውሏል። አስመጪዎች፣ የሪል ስቴት አልሚዎች፣ ሻጮች፣ አምራቾች፣ የኮሚሽን ሰራተኞች ወይም ደላሎች ከሆኑ ኢማርት ኤጀንትስን፣ ገዢዎች ወይም ተከራይ ከሆኑ ደግሞ ኢማርት ዩዘርስን ከፕሌይ ስቶር ወይም አፕ ስቶር አውርደው በነፃ ይጠቀሙ። እንዲሁም የኮምፒውተር ወይም የታብሌት ተጠቃሚ ከሆኑ www.altasethiopian.com ላይ በመግባት የተለያዩ ንብረቶችን በቀላሉ ይፈልጉ፣ ያስተዋውቁ፣ ይግዙ ወይም ይከራዩ። ለበለጠ መረጃ በስልክ ቁጥር 0994111111 ላይ ይደውሉ።

0: ኢንትሮግም 1000 ብር ነው ሽልማት። ሶን ዳይት ነው ብዙዎች እየተነጋገሩበት ነው እንደሚመለሱት አንጠራጠርም። እንኳን ለብርሃነ ልደቱ ኮዲ በሰላም አደረሳችሁ ባሉ የሰላም የጤና የፍቅር የስኬት እንዲሆንልዎ እንመኛለን። በእያላችሁበት መልካም በዓል 0984949409 እናንተን ከኛ ጋር በቀጥታ ያገናኛል።
1: እንግዲህ የሞከሩ ነው
2: እስቲ ደውል ደውል አድርጉን።
1: የሚያስገርመን ይመስለኛል ዛሬም
2: ባለቀ ሰዓት ይሳምንት ለታ
1: በጣም ለየት ያለ ነው። ሴቶቹ ማውን በርታ ብለዋል።
0: የመጀመሪያው አድማጭ የተገኘ ይመስለኛል።
1: እኔ ዝም ብዬ ሳስቡ እንዴ በፊት ግን እኮ
0: ጠና ያስጠለን ማንም በልከይት ነው ማናልከን ተሰምቷችኋል?
1: አይ
0: ግርማ
2: ግርማ ከአብነት
0: ተመለሰ።
3: ግን በደንብ አይሰማም ወይ? ግርማ ወይ ጉልም
0: ድምጽ ትንሽ ርቋል።
3: ግርማ ወይ ጉልም
0: ግን ከአብነት ነው። ሰላም ነህልና ማነው ሁሉ ነገር እንኳን አደረሰ። አለናለን በዓሉ እንዴት ነው? አዲስ አመት እንዴት አለፈ? የመስቀል በዓል ከፊት ለፊታችን አለ። የበዓሉ ስሜት ምን ይመስላል?
4: በዓል ነህ ነበር እንግዲህ በጣም ደስ ነበር። በጣም ማለት
0: ቆንጆ አለፈ?
4: አዎ በጣም ቆንጆ ነበር።
0: ምንድነው የምትሰራው ግርማ?
4: ኤርሚያስ ያብነት ነኝ።
0: ኦ በለኛ በቃ ከአብነት አለቀ ተበላችሁ።
2: ከባድ
0: ለስንተኛ ጊዜ እንደሆነ ባይታወቅም ሊመለስ
4: ነው።
0: በጣም ቀላል ጥያቄ ነው የጠየቅነው። አንተም በእርግጠኝነት እንደቀለለ ተስፋ እናደርጋለን። የመጀመሪያው ኢንትሮ ላይ አውቀን ድምዙን ጠምዝዘነው ነበረ። እንደዛም ሆኖ ብዙ አድማጮች ሊመልሱት እንደሚችሉ አንጠራጠርም፣ ምክንያቱም ሙዚቃው ተወዳጅ ነው። የማ ሙዚቃ መግቢያ ነው? ቤተልሔም ሸረፈዲን። የትኛው? አዲሱ አልበም።
1: ከአዲሱ አልበም
0: ምን የሚለው ዘፈን? ከአዲሱ አልበም። እሺ ግን የትኛው ዘፋኝ ምን የሚለው ዘፈን? ቤተልሔም ናት ቤተልሔም ናት ብሎ ደምድሟል።
1: እሱም ከዛ ደግሞ የዘፈኑን ርዕስ አላወቀውም።
0: የዘፈኑን ርዕስ በትክክል ሊመልሰው አልቻለም። መረጃ የሚያቀብል የለም።
1: ዘፈኑ ማወቅ አለበት አይደል?
0: እሺ ዘፈኑ አትሊስት እሺ፣ ወይ በድምፅ አስታውሰን ስለዚህ የዘፈኑን ወይ ካላለልን
1: ወይ ርዕሱን ካልጠራው
0: ትክክለኛውን ርዕስ ካልጠራው
1: ቼክ አድርጎ መልሶ ቢደውል ሳይሻል አይቀር።
0: ሄኖክ ብሎ መኮንን እንዳለ ማለት ነው።
2: እንዳለ ማለት
3: ሄኖ ነው እንጂ ክም የለውም
0: አላለቀም። እና ምን ይሻላል? ርዕሱን ማወቅ አለመቻሉ በራሱ ያሸልማል ወይ?
1: ወይ ቀጣይ አድማጭ ርዕሱን ይንገረውና ለሁለት ይካፈሉ።
0: እንደዛ ይሻላል። ትስማማለህ? በቃ የሚቀጥለው አድማጭ ርዕሱን በትክክል ከመለሰው እኩል ትካፈላላችሁ። እንደውላለን። አዎ ይሄኛው መንገድ ሳይሻል አይቀርም።
2: አዎ
0: አሪፍ ሀሳብ ነው። ይሄን ይዞ ይመጣ። ስለዚህ ቤተልሔም ሸረፈዲን መሆኗ ተረጋግጧል።
2: ግን ምን የሚለው?
0: አዎ ቤተልሔም ሸረፈዲን በቅርቡ አዲስ አልበም ማድም ማውጣቷ ይታወቃል። በጣም ተወዳጅ የሆነ ሙዚቃ ነው። እኛም ደጋግመን አጫውተነዋል። ስለዚህ ቤተልሔም እንዳይል ቀጣይ አድማጭ ትክክለኛውን ርዕስ ከመለሰው ይካፈላሉ። አሪፍ ሀሳብ። ሀሎ፣
4: ሀሎ፣
0: ማንም በልከይዝ ነው?
4: አለክን ጎንደርም ኮረንቲን
0: እንዴ? ሰላም ነው?
4: ሰላም ነው ያለ ይመስገን። እንዴ
0: አላችሁ? እንዴት ነው ወለንጭት? ይሞቅ ደመቅ ብሏል።
4: ሁሉ ጥሩ ነው፣ ሁሉ አምሯል።
0: እንኳን አደረሰ እንዴ። ስልኩ ትንሽ ያስቸግራል፣ ብዙ ሰው ስለሚደውል ለዛ ይቅርታ እንጠይቃለን። ከአንተ በፊት የገባውን አድማጭ ሰምተኸዋል? አንተ ርዕሱን ከመለስከው እኩል ትካፈላላችሁ።
4: ርዕሱ በቃ በቃ ነው የሚለው አይደለ?
0: በቃ በቃ ናቲ ኃይሌ በቃ በቃ አይደለም።
4: ሌላ ደግሞ ክር ታዲያ?
0: እንዴታ መብት ነው። ችግር የለም። አፍ ላይ የመጣውን
1: አልበቃም ማለት ይችላል።
0: ወይ እሺ አንጎራጉረው ስለዚህ እሺ፣ የመጨረሻ እድል እንስጥ። የሆነ ነገር ጥራ። እንዳለ ከወለንጭቲ ምንም ማድረግ አይቻልም። ስለደወልክልን በጣም እናመሰግናለን። መልካም በዓል፣ መልካም ቀን ይሆንልህ። እሺ ነው ጌታ።
1: ጥሩ ሞክሯል። ግን
0: አንድ የመጨረሻ አድማጭ፣ አንድ የመጨረሻ አድማጭ።
2: ኧረ ይቅናችሁ።
0: ኧረ ርዕሱን የሚያውቀው አንድ የመጨረሻ አድማጭ ስሙን ተናገርን።
1: በነገራችን ላይ በጣም እኮ ቀላል ነው አሁን ለማወቅ። ኦልሬዲ ስሙ ከተነገረ ከቤተልሔም
2: የመስመሩ ጉዳይ ይመስለኛል።
0: ያለመገኘትክስትን ይገባ። ጤና ይስጥልን።
4: አብሮትና አብሮትን ሰላም
0: አለን አለን። ማንም በል ከየት ነው?
4: ጀማል
0: ከሰበታ።
4: ጀማል
0: ጀማል ከሰበታ። ሰበታ እንዴት ነው? በጣም እናመሰግናለን። በምን አይነት ሁኔታ ሆናችሁ እያደመጣችሁን ነው? ጀማል ምንድን ነው የምትሰራው?
4: ተማሪ ነኝ። ተማሪ
0: ተማሪ። ስንተኛ ክፍል?
4: አስረኛ።
0: አስረኛ? አዎ፣ የአስረኛ ክፍል ተማሪ። በእርግጠኝነት ይህንን ጥያቄ ሊመልሰው ላይመልሶ አይችልም። ሊመልሶ ይችላል። እንገምታለን። መጀመሪያ ላይ የገባውን አድማጭ ሰምተኸዋል። ስሟን ጠርቶ የዘፈኑን ርዕስ መጥራት ባለመቻሉ አንተ ጋር ደርሷል። ስለዚህ ጀማል ተቋረጠ። ጀማል
2: ዛሬ በጣም
0: ስለተቋረጠ አንድ አድማጭ እናስገባ
2: እስቲ። 500 የሚከፈል
1: የሚሉ ሰዎች ያስፈልጉናል።
0: የመጨረሻ አድማጭ ተመለሰም አልተመለሰም። ጤና ይስጥልን። ሬዲዮ ይዘጋ፣ ሬዲዮ ይዘጋ። ሬዲዮ ሬዲዮ ሬዲዮ
1: ደግሞ ሬዲዮን ወዝብዞት ነው የሚመስለው።
0: ሬዲዮ ሬዲዮ።
2: አንድ ድል ነበረ።
0: ስለዚህ ምን ይሻላል? ምን ትላለህ?
1: አንድ የመጨረሻ
2: አንድን ሞክር።
0: ጤና ይስጥልን አለን አለን። ማንም በል ናቲ ከኮዬ። ኮዬ እንዴት ነው? ሞቅ ደመቅ ብሏል።
4: ሞቅ ደመቅ ብሏል። ኪንጎችም እንዴት ናችሁ? ሰላም ነው
0: አለን አለን። ኮዬ ላይ ምን እየተሰራ ነው? በምን አይነት ሁኔታ እያደመጣችሁን ነው?
4: ኮዬ ደግሞ ሞቅ ደመቅ ብሏል። ያው ስራን እያደመጥናችሁ ነው።
0: ምንድን ነው የምትሰራው ናቲ?
4: እኛ እንትናክ ንግድ ላይ ነው።
0: ንግድ ነው። በዓል ላይ እንዴት ነው? ጦፏል ነው?
4: በዓል ጥሩ ነው።
0: ከበዓሉ ጋር ንግዱ እንዴት ነው? በደንብ ጦፏል እየተባለ ነው። ለማንኛውም በድጋሚ እንኳን አደረሰ ናትዬ። በጣም ቀላል ጥያቄ ነው የጠየቅነው። አንድ አድማጭ ገብቶ ስሙን መልሶታል። የዘፈኑን ርዕስ ከመለስከው እኩል ትካፈላለህ።
4: ደስተኛ ይሆን
0: ነህ?
4: ደስተኛ
0: አንተ ነህ? ደስተኛ ነህ?
1: በንግዱ
0: በንግዱ ደስተኛ። ቤተልሔም ሸረፈዲን እኩል ተጋግዛችሁ መልሳችሁታል። ናቲ ከኮዬ ግማሹን እንግዲህ ደርሰሃል። ከአብነት ደግሞ ግማሹ ሄዷል። ስለዚህ ስለደወልክ ስለመለስከውን በጣም ደስ ብሎናል። ናትዬ ከልብ አመሰግናለሁ ወንድሜ።
4: ከልብ አመሰግናለሁ እኔም በጣም በጣም አድናቂያችሁ ነኝ በጣም።
0: እናመሰግናለን ናትዬ። ያው እንግዲህ ከኮልፌ ተጋግዞ መልሰውታል።
3: አብነትና ኮልፌ ተገናኝተዋል።
0: አየ እንደዚህ ነው ስናጣመር
3: በጣም ጫፍና ጫፍ እንደማለት ይቻላል።
0: እንደዛ ነው ኢትዮጵያዊነት ይሄ ነው። ስለዚህ ተጋግዘን እንደምንበላው ሁሉ ተጠራርተን እንደምንበላው ሁሉ ተጋግዘው መልሰውታል። ኮየ ላይ ስለምታደምጡን ስለመለሳችሁትን በጣም ደስ ብሎናል። የአንድ ሺህ ብር ባለቤት ማን ነው ብለን ነበረ፣ ግን ተጋግዘው ነው የመለሱት። አብነት አካባቢ ላይ ግማሹ መልስ ተመልሷል። ቤተልሔም ሸረፈድኝ ተብሏል። ናቲህ ደግሞ ከኮየ ደወለና 500 ብሩ ለኔ ይገባል፣ ምክንያቱም ደስተኛ ነኝ፣ የዘፈኑ ርዕስ ደስተኛ ብሏል።
2: የሚገርመው እንደዚህ አጋጥሞን አያውቅም አይደለም።
0: አዎ
2: ሙሉ ይወሰዳል እንጂ 55።
0: አይ አሁን እኮ ሬስቶራንት ላይ ሀፋፍ ተጀመረ።
2: ተው ባክ
0: የቦታው ሀፋፍ
3: ቦታው። እንደውም አሁን ታሪክ አሁን በሚቀጥለው ታሪክ ነው የሚሆነው። እንዴት ነው ስም ይነገራል ወይ ርዕስ ይነገርና ለስም ወይ ለርዕስ ስንሄድ በመሃል ሚዘፍ ነው ርዕሱንም ሳያቅ ሚዘፍ ነው ሰው ይመጣል ደግሞ። ስለዚህ ለሶስቱ ሊካፈሉ ይችላሉ። በዚህ ሁኔታ
0: የሚገርመው ነገር በስልክ እንዲመለስ ስለፈለግን ነው እንጂ ቴክስት ላይ የመለሱ አድማጮች አሉ
3: ከስማቸው ጋር።
0: አዎ ሻኪር መልሶታል፣ ደስተኛ ቤተልሔም ሸረፈዲን ብለዋል። ግን በስልክ ቢሆን ሞር ለማውራትም ስለሚመች ነው። ሌላኛዋ ቲጂ ከአቡዳቢ ናት፣ ቤተልሔም ሸረፈዲን ደስተኛ ብላ መልሳለች። ወደ 100 ምናምን ቴክስት ነው የገባው። ለማንኛውም እንግዲህ ዛሬ በጣም በሚያስገርም ሁኔታ ለሁለት ተካፍለውታል። አብነት አካባቢ ግማሹ ገብቷል፣ ኮየ ላይ ግማሹ ገብቷል። ቤተልሔም ሸረፈዲን ደስተኛ በቅርቡ ደስተኛ የተሰኘ አዲስ አልበሟን በኩራር ስትሪም ለቃለች። እንዴት አገኛችሁት? አዳዲስ ሙዚቃዎችን እያደመጥን የቆየ ነው። ዛሬ የታምር ግዛው ሙዚቃ አስደምጠናቸው ነበረ። ታምር ግዛው አዲስ አልበሟን ለአድማጭ አብቅታለች። ኢሳያስ ታምራት በተመሳሳይ አዲስ አልበሙን ለአድማጭ አብቅቷል። ሳሌሚያ አዲስ ሙዚቃዋን ለቃለች፣ እሱንም ጋብዘናቸው ነበረ። አሁን ደግሞ ቤተልሔም ሸረፈዲን ደስተኛ ትለናለች። ደስተኛ ሆኑልን በያላችሁ በደስ እያላችሁ ደስ የሚል ጊዜ እንድታሳለፉ እንፈልጋለን። ተወዳጁ ብስራት ኤፍኤም 101.1 ላይ ብትፈልጉን አታጡንም። ወዝወዝ አዲስ

0: ድሮስ ያንማ ከገጠር እስከ ከተማ ጭራሮ ሰብረን በኩበት ጋግረን በጭስ ታፍነን አዳል ስናፍቅ ኖረናል። በሻማና ፋኑስ ሌቱን በኩራዝ አድረናል። ዋላም የግድብ መሰረት ተጣለ፣ ወንዝ በሉጋም ታሰረ፣ ጨለማ ላይ ከተታወጀ የብርሃን ድል ተበሰረ። እኛም በበኩላችን ባደራና ኃላፊነታችን የምንጨውን ተረከበን። ተራራ ሸለቆ አቋርጦ የመብራት ምሰሶ ተተክሏል። በመላ ሀገሪቱ ኃይልና ብርሃን ተዳርሷል። ኢትዮጵያን ጸዳን ለማልበስ የብርሃን ጉዞ ቀጥሏል። እንኳን ለ2019 አዲስ ዓመት በሰላም አደረሳችሁ። አሁንም ገጠሩን ይበልጥ አድምቀን ከተማውን በብርሃን አፍለቅልቀን በዘመን አሰራር የኢትዮጵያን አድማስ እናነጋለን። የብርሃን ዘመን ይሁንላችሁ። የኢትዮጵያ ኤሌክትሪክ አገልግሎት።
1: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። ቃል አይደል? ልክ እንደ ኮንፈርት ያለ ልብስ ታጥቦ መጽዳቱ ብቻ በቂ ነው ብዬ አላምንም። ልዩ ልስላሴና ቅንጡ መዓዛ እንዲላበስ እፈልጋለሁ። ለዛ ነው እኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለስለሻ የሚለቀለቀው። ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ መዓዛ ጋር ያላብሰዋል። ኮንፈርት፣ ቅንጡ መዓዛ ለመቶ ሰዓታት።
2: የምትሰድምጡት የምትወዱት ነው። ወዝወዝ አዲስ ወዝወዝ ሳይሉ ምሳ እንዳይበሉ።
3: በፍጹም
2: በወዝወዝ አዲስ አጃቢነት ቡፌ ያነሳው
3: ዳንስ ነው። ምሳው
2: በተለያዩ አማራጮች በስልካችሁ በራዲዮ ናችሁ ሊሆን ይችላል። በየትኛው

0: በጉጉት እየተጠበቀ ነው የሚገኘው። ኤለን መስክ ያለ ፍቃዴ ነው የወጣው፣ ምንም ማድረግ አልቻለም። ያለ ፍቃዱ ቢወጣ ስም ለማጥፋት የተደረገ ጥረት ነው፣ ተቀባይነት የለውም ብሏል። መስክ ኦክቶበር ላይ ይለቀቃል፣ የሚቀጥለው ወር ላይ ጥቅምት ላይ ይለቀቃል ተብሏል። ብዙ ሰዎች በጉጉት እየጠበቁት ነው። ለማንኛውም ያለ እሱ ፍቃድ ስለተሰራው መስክ ፊልም መመልከት አለባችሁ። ሰዓቱ ሲደርስ በትክክል ይወጣል እና ብዙ ነገሮችን ይዟል ተብሎ ይጠበቃል። ለማንኛውም ኦክቶበር ላይ ይለቀቃል። ባለፈው ሳምንት የነገርናችሁ እሱን ነበረ። ወደዚህኛው ስንመለስ ደግሞ ትንሽ ዞር ያለ ነው።
1: ይሄ ብዙ የሚታወቁ ይሄ ፐብሊክ ሪከርድ የሆኑ ሰዎችም ታሪኮችም ወደ እንትን ሲመጡ ወደ ለህዝብ እይታ በተለይ ወይ በዶኩሜንተሪ ወይ በፊልም መልኩ ሲመጡ አንዳንዴ በቃ የምታውቀውን ነገር ነው አሁን በፊልም ያመጡልህ። በምን መልኩ በምን አንግል የሚለው ነገር ያጓጓል የበለጠ። አሁን ለምሳሌ አንዳንድ የነ ዶክተር ድሬ የነ ይሄ ስለ እነሱ የተሰራ ፊልም አለ፣ ስለ ምናምን ካምተን አይደል፣ ስትሬት አውት ካምተን። አሁን እሱ ፊልም ላይ አከራካሪ ታሪክ አላቸው ሁሉ በቃ ተብሎ በዶክመንተሪ በተለያየ ሚዲያ በምን በብዙ ነገር ታሪካቸው ይታወቃል። ግን ፊልሙ ሲመጣ በቃ የመጣበት አንግሉ በጣም አሪፍ ስለነበረ በጣም ታይቶላቸዋል። ፊልሙም አትራፊ ነበረ፣ ዳይሬክተሮቹም ተዋናያኑም በጣም ተደንቀው ነበር። እና የስቲቭ ጆብስ ግን ፊልም ሲሰራ አልተሳካም። በነገራችን ላይ የስቲቭ ጆብስ ፊልም ሊያውም ሁለት ፊልም ነው የተሰራለት። አንደኛው የአፕል ሰዎች እነ ቲም ኩክ የደገፉትና ያው ስፖንሰር ያደረጉት ፕሮዲስ ያደረጉት ነው። ሁለተኛው ግን እነ አሽተን ኩቸር የሰሩት ነው፣ ሌላ ሰው ነው ፕሮዲስ ያደረገው። እና የመስክም እንደዚህ ምናልባት ማነጋገሩ ለእይታ ሊጠቅመው ይችላል፣ የበለጠ እንድጓጓ ነው ያደረገኝ።
0: እሱ ደግሞ ፈቃደኛ አይደለም፣
1: እሱም የበለጠ ያጓጓል አይደል?
2: ያው ይተዋወቃሉ እኮ ለነገሩ ምልህ አይደል፣ በደንብ ነፃነቱም ስላለ ለምን ጎርበጥ እንዳለው።
0: እንግዲህ ያው ጠበቃዎቹም ተቀባይነት የለውም፣ እኛን አይወክልም፣ የደንበኛችንን ስም ለማጥፋት ነው ብለዋል። ያው እንግዲህ ሲወጣ ምን ይዟል፣ ከንግድና ከፖለቲካዊ ተጽዕኖ ጋር በተገናኘ መስክ የተባለው ዶክመንተሪ በሚቀጥለው ወር ይለቀቃል ተብሏል። ያለሱ ፍቃድ የተሰራ እጅግ በጣም በጉጉት እየተጠበቀ ያለ ዘጋቢ ፊልም ነው። ባለፈው ሳምንት ስለሱ ነበር የነገርናቸው። ወደ ዛሬ ወሬያችን ስንመለስ ይሄ ስም አዲስ አይደለም፣ እርግጠኛ ነኝ ታውቁታላችሁ። ሲሞን ሌቬቭ ይባላል። ሴቶችን በማሞኘት ከፍተኛ ዝና አትርፏል። የቲንደር አጭበርባሪ ወይም ቲንደር ስዊንድለር ነው የሚባለው ሲሞን። ቲንደር በአካባቢው አዳዲስ ጓደኞችን ወይም የፍቅር አጋሮችን የሚያገኙበት የሞባይል መተግበሪያ ወይም አፕሊኬሽን ነው። እርግጠኛ ነኝ ስለ ቲንደር ታውቃላችሁ።
1: ምን ማለት እንችላለን? ይሄ ለፍቅርም ሆነ ከዛ በላይ ለሆኑ ለጾታዊ ነገሮች ሰዎች ልክ እንደ ራይድ ወይ ደግሞ ፈረስ ብለን እንደምንጠራው
0: አፕሊኬሽን ነው።
1: ሰዎችን በጣም በቅርብ ያሉ ሰዎችን በዚህ ሰዓት እንችላለን ብለው የሚሉ ሰዎችን የሚያገናኛል።
0: ለምሳሌ በቅሎ ቤት ነኝ ስትል በቅሎ ቤት አካባቢ ላይ ያሉ ተመሳሳይ ፍላጎት ያላቸውን ሰዎች ነው የሚያገናኝ። እና ቲንደር ይታወቃል፣ ጓደኛ ሊሆን ይችላል፣ የፍቅር አጋር ሊሆን ይችላል። በተለያዩ መልኩ በዙሪያ ያሉ ሰዎችን አፈላልጎ የሚያገናኝ የሞባይል መተግበሪያ ወይም አፕሊኬሽን ነው። ሲሞን ሃዩት ይባላል ትክክለኛ ስሙ። እሱ ግን ሲሞን ሌቬቭ ነኝ ባይ ነው። የከበርተ የቢሊዮነር ልጅ ነኝ ብሎ ራሱን ያስተዋውቃል። እውነት ለመናገር ዘደኛ ነው፣ መላዋቂ ነው። ሴቶችን እንዴት ማታለን እንዳለበት በጣም ነው ጠንቅቆ የሚያውቀው።
1: ሌቬቭ
0: የቢሊዮነር የከበርተ ልጅ ነኝ እያለ ነው የሚተዋወቀው። ትክክለኛ ስሙ ሲሞን ሃዩት ነው የሚባለው። እሱ ግን ሌቬቭ ሲሞን ሌቬቭ ነኝ እያለ የቢሊዮነር ልጅ እንደሆነ ራሱን ያስተዋውቃል። ሴቶችን እንዴት ማሞኘት እንዴት ማታለል እንዳለበት በደንብ ነው የሚያውቀው። እና ሁሉም ሴቶች እሱ ጋር ሲመጡ ይቀልጣሉ። እና የመጀመሪያው ምንድን ነው፣ ሴቶችን በቅንጠቱ ህይወት ያማልላል።
2: መጀመሪያ
1: ማለት ሳያገኙት በወሬው ማለት ነው።
0: አዎ። እና በቅንጦት ህይወት ያማልላል። አንዳንድ ኢንቨስትመንትም ሊኖር ይችላል፣ ወጪ ያወጣል። ከዚያም ጠላቶቼ እየተከታተሉኝ ነው፣ የባንክ ካርድ ያልሰራለኝ እያለ በሐሰት ድራማ ሴቶቹን እርቃናቸውን ያስቀራቸዋል። እና ምላሱ ጤፍ ይቆላል የተባለለት ሲሞን ከአንዷ ጭበርብሮ የተቀበለውን ገንዘብ

0: አንድ ብር ሳይጎድል ሌላኛው ሴት ላይ ኢንቨስት ያደርጋል። ለምሳሌ ከማሂ 50 ሺህ ከተቀበለ ሰላም ለሄዶ ኢንቨስት ያደርጋል እንደማለት ነው። ከዛ በኋላ እሷንም እንደለመደው አዳዲስ ምክንያቶችን እየፈጠረ ማህረቧን ያስፈታል። ከዛ ደግሞ ወደ ሌላኛው ሴት ይሄዳል።
1: አባቴ ላከልኝን እቃ ከኤርፖርት ማውጣት አልቻልኩም ሰው ልኬ እንዳመጣ የሆነ ነገር እጅ ላይ ስለሌለ ነው
0: ላኪና ከዚች የተቀበለውን እዛች ላይ ከዛች የተቀበለውን እዛች ላይ እና እንዲህ ነው የሚያሽከረክራቸው ዙር ይዞራል። እና ወደ ሌላኛው ሴት ይሄዳል። ከባዳ ከሄድ ነው ይሄንንም ለማድረግ መቼም መስጠት ይፈልጋል። እኔ ዝም ብሎ ከመሬት ተነስተው እንደዚህ አይነት ሰው መሆን አይቻለም።
1: ግዜ መስጠትም ሁሉ ነገሩ መስጠት
2: አይ ተሰጦ ራሱ ውሸት እንትን ይፈልጋል እኮ
0: አይ መስጠት ነው። ይሄ ማለት በዚህን ያህል ደረጃ ሰዎች ላይ ጨክና ታደርግም እና ፍራቻ የሚባል ነገር የለውም። በዚህ መልኩ ከ10 ሚሊዮን ዶላር በላይ አጭበርብሮ ወስዷል።
1: ዋው!
0: እና በኋላ ላይ ተደጋጋሚ ቅሬታ ቀረበበት። ስሙን ሁሉም ያነሱ እንዲያረገኝ መባል ተጀመረ። ከዛ በሴቶች ህይወት ሲቀልድ አንድ ቀን እንደሚጋለጥ የሚያውቅ አልመሰለኝም። በሰዓቱ እንደዛ የገመተ አልመሰለኝም።
1: እሱ በዚህ አካሄዱ እኮ ንግድ ፈቃድ አውጥቶ ራሱ ለመንቀሳቀስ ያሰበ ነው የሚመስልበት።
0: አዎ፣ ማለት በአንዳንድ ጊዜ እኮ ትክክለኛ ያልሆነ ነገር ስትሰራ አንድ ቀን መጋለጥ አይቀርም። በጨለማ የሰራኸው በብርሃን ይጋለጣል።
1: በጊዜ ጥፍ የሚሉ ሰዎች አሉ። መቼም አሁን ይሄ ነገር
0: የሰው ነው፣ ይጥልሃል፣ የሆነ ቦታ ላይ ያንበረክካል።
1: ወንድ ላይ ስለሆነ እንደው ያው ጎልቶ ወጣ እንጂ ብዙ
0: ሴቶች ላይ የተለመደ
1: ማለት ብዙ ሴቶች በአቅራቢያችንም ባየነውም በሰዎችም አይተናል እንደዛ ሲሆኑ።
0: እውነት ለመናገር አዎ፣ መደምደም አይቻልም። ፐርሰንትም ቁጥርም የለውም። ይህን ያህል ሴቶች እንደዚህ ናቸው አትልም። ሴቶቹ እንደሚያደርጉት ወንዶቹ ያደርጋሉ። በአማካይ ምናልባት ሴቶቹ ሊበልጡ ይችሉ ይሆናል እንጂ ሴቶቹ የሚያደርጉትን ወንዶቹም ያደርጋሉ። ምንም ውሸት የለውም። እንደውም ጭካኔውም በወንድ ሳይበልጥ ይቀራል ብለህ ነው?
1: ከምን አንጻር ነው
0: ጭካኔው?
1: ማለት ብዙ ሳንቲሙ ወንዶች ጋር ነው ያለው አይደል? ብዙ ቦታ ሳንቲሙን ለማግኘት ቅርብ የሆኑት
0: ኦፍኮርስ የምሰማውም እሱን ነው።
1: አዎ፣ ለዛ ብዬ ነው ወደ ሳንቲሙ ነው የምትሄደው። አሁን ደግሞ እየተገለበጠ ብዙ ሴቶች በራሳቸው ጥረው ግረው በርከት ያለ ሀብት ሳንቲም እጃቸው ላይ ስላለ ሳንቲሙ ነው ወደ ሳንቲሙ ነው የሚሄደው።
0: ትክክል። አሁን በብዛት አረብ ሀገር ያሉ ሴቶች ለዚህ ተጠቂ ናቸው። ለፍተው ሰርተው ያገኙትን ገንዘብ ትናንትና በሶሻል ሚዲያ ለተዋወቁት ሰው ነው ኢንቨስት የሚያደርጉት። እና ብዙ ጊዜ ተመሳሳይ ነገሮችን ሲያወሩ ትሰማለ፣ ቅሬታቸውን ሲያቀርቡ ትሰማለ። እኔ ፍቅርም ብዬ ህይወትም ብዬ ባደረግኩት ነገር ገንዘቤን ተበላው ይላሉ። አብዛኛው ሴት ለዚህ ተጋላጭ ነው፣ በተለይ አረብ ሀገር ያለ ሴት። እና ወንዶቹም ያደርጋሉ፣ ሴቶቹም ያደርጋሉ። ቅድም እንዳልኩት ግን ማረጋገጫ ስለሌለ ጥናትም ስለሚፈልግ በፐርሰንት ይህን ያህል ነው ማለት አትችልም፣ መደምደምም አትችልም። ጊዜውን ትታዘበዋለ። ሶሻል ሚዲያ ላይ ያሉትን ሴቶች ልትታዘብ ትችላለ። ግን ደግሞ ወደ ትክክለኛው መስመር ስትመጣ ሁሉም ሴቶች እንደዛ ናቸው ማለት አይቻልም።
1: ያው አንዳንዴ በግፊትም ነው። ለምሳሌ የሀገራቸውን ሰው አይተው በማያውቁበት ሁኔታ በማህበራዊ ሚዲያ የሚያገኟቸውን ሰዎች ወንድም ይሁን ሴት፣ ሴቶች ለወንዶች፣ ወንዶች ለሴቶች፣ ለምሳሌ ያው ባልተለመደ ሁኔታ እንዲህ ምንድን ነው ጸጉርህ በል ምናምን፣ ጸጉርህንማ ተቆረጥ ምናምን ብለው ለጸጉር ሳይሆን ለአንገት ቆረጣ የሚመስል አይነት ብር ይልካሉ።
0: የሚገርም ነገር ሄኒ፣ እንደዚህ አይነት ጨዋታዎችን ካነሳን አንድ አስተያየት ሰጥቼ ማለፍ የምፈልግበት ጉዳይ አለ። መደምደም በሚባለው ዝም ብለን ከመሬት ተነስተን ሁላችንም መደምደም የለብንም። አንድ ነገር ያለ ጥናት ወይም ያለ ማረጋገጫ ይሄ ነው ብለህ ማስቀመጥ አትችልም። አንድ ጊዜ ሴት አርቲስቶች ተሰባስበው አይፎን 70 ይዘው ፎቶ ተነሱ ኦር ቪዲዮ ተለቀቀ። ከዛ በኋላ ብዙ ሰዎች ሲተቻቸው ተመለከትኩኝ። መደምደሙ ላይ ነው ስህተቱ። ሴቶቹ እንደዛ ያደርጋሉ አያደርጉም፣ ለሱ ራሱን የቻለ ማረጋገጫ ይፈልጋል። ግን መረሳት የሌለበት ነገር አብላጫው ሴቶች፣ በብዛት ታዋቂ የሆኑ ሴቶች አንድ ለአንድ ካምፓኒ ወይም ለአንድ ድርጅት ብራንድ አምባሳደር ሲሆኑ ምን ያህል ይከፈላችኋል የሚለው መጀመሪያ በቀይ ቢሰመርበት አሪፍ ነው። አንድ ሴት ወይም ደግሞ አንድ ዝነኛ ተዋናይ ለአንድ ካምፓኒ ብራንድ አምባሳደር ስትሆን ዛሬ ላይ ከ5 ሚሊዮን እስከ 10 ሚሊዮን ብር ትጠይቃለች
1: በሚሊዮኖች።
0: ስለዚህ የተለመደ ነገር ካልሆነ በስተቀር እች ልጅ 3 እና 4 ማስታወቂያዎችን እየሰራች ይህንን ስልክ መግዛት አይችልም ወይ?
1: በጣም
0: እኛ ለምንድን ነው እንደመደመው? አሁን እኔ ባልኩትም እኮ ላይሆን ይችላል፣ በሌላ መንገድም እኮ አምጥተው ሊሆን ይችላል። ለዛ ማረጋጋጭ አለ ሆይ
1: ገና ለገና ወንዶቹ አላዙም ተብሎ
0: ይሄንን ነው ማለት። ወንድ ግን ሊከፈሉ አይችልም። ብራንድ አምባሳደር ሲሆን ይሄን ያህል ብር ሊያንቀሳቅስ አይችልም። ገብቷል? እንደውም አንድ ነገር ልንገር፣ ስሙን መጥቀስ አልፈልግም፣ ጓደኛዬ ሪል ስቴት እንዳለው ታውቃላችሁ። እና ለዛ ካምፓኒ ብራንድ አምባሳደር ሲመረጥ አንዷ ምን እንዳለች ታውቃለህ? ባለ ሁለት መኝታ ቤት ስጠኝ አለች። ብዙ ማስታወቂያ አላት፣ ገንዘብ አትፈልግም፣ ቤት ስጠኝ አለች። በጣም ነው የገረመው። ስለዚህ እዚህን ያህል ደረጃ ደርሰዋል ነው የምልሽ።
1: የገረመው በእንትን መልኩ በመጥፎ መልኩ ሳይሆን እንደዚህ
0: ማሰቧና እየተጠየቀም ነው ማሰቧም ገርሞታል። ለምሳሌ 10 ሚሊዮን እንኳን ቢከፈላት እኮ ቤቱን አይገዛውም። ገብቷል አይደል? ብዙ ካምፓኒዎች ከሷ ጋር ስለሚሰሩ ገንዘብ አላት፣ በቂ የሆነ ገንዘብ አላት። ስለዚህ እሷን ለማግኘት ወይም ደግሞ በእሷ ቤት ለመሸጥ መታሰብ ከሆነ ይህንን አሟላለች።
1: ሳንቲሙ እጇ ላይ ስላለ አሁን በዛኛው በቤት መልኩ ነው አሁን እንዲከፈላት የፈለገች። ለምን? ኦልሬዲ ሳንቲሙ አላት።
0: እሱን ነው የምልህና
2: ነገሩም እያደገ ነው እኮ ኪንግ አይደለ? አሁን ከጊዜ ወደ ጊዜ ጥሩ ነው፣ ኑሯቸው ጥሩ ነው። የሰራ ሰው ያግኝ ትላለህ፣ ትመኝላቸዋለህም። እና ከባለፈው ቀደም ካሉት ባለሙያዎችም እየተማሩ
0: እዚህ ሙያ ውስጥ ለመግባት መሞከር ነው። እዚህ ሙያ ውስጥ ሆነሽ በስህተት መንገድ አይሄዱም እኮ አይደለም፣ ሊሄዱ ይችላሉ፣ የሚሄዱም ይኖራሉ። መደምደምና እርግጠኛ መሆን ትክክል አይደለም፣
1: ግን ውስጡ ጥረት እንዳለ መረሳት የለበትም።
0: ሁሉም ላይ አለ። ለምንድን ነው አርቱ ላይ ብቻ ያለው ይሄ ነገር? ሌላ ቦታ ላይ የለም ወይ? ሌላ መስክ ላይ የለም ወይ? ሌላ የስራ ዘርፍ ላይ የለም ወይ? ዛሬ ላይ እኮ ብዙ የምንመለከታቸው ነገሮች አሉ። እኛ በራሳችን ዙሪያ እዚህ ጋር የምሰማው ነገር አለ። ደጅ ስትወጣ በህክምናው ዙሪያ የምሰማው ነገር ይኖራል። ኦር ወደ ባንክ ደግሞ ስትሄድ እንደዛ። አይ አለ እኮ በየቦታው አለ። እዚህ ላይ ለምንድን ነው የሚጎለው ነው። እና ደግሞ ማረጋገጫ ኖሮ በተለይ ደግሞ በጣም ብዙ ሰዎች የሚከተሉ ሰው ስትሆንና የምትደመጥ ስትሆን ትንሽ አፍን መቆጠብ መቻል አለብህ። ካለዛ ማረጋገጫ ይዘና ማስረጃ ይዘ ከመጣ እኮ ይጨበጭብልሃል። እንደውም ሰው ሁሉ ነው ሽኮኮ የሚያደርግ፣ ታማኝ ስለሆንክ፣ ምንጭ ስለሆንክ፣ ለሰው አንደበት ስለሆንክ። ገባ? ያለምንም ማረጋገጫ ግን እነዚህ ሴቶች ቀጥታ በቃ አይፎን 70 ስለያዙ ብቻ ወደ ሌላ መስመር ገብተው ነው፣ በሌላ መንገድ ነው ገንዘቡን የሚያመጡት። ይሄ ትክክል አይደለም። የሚሄዱ ይኖራሉ። ደግሞ በዚህን ያህል ደረጃ የሚከፈላቸው አንድ ነገርኩ፣ አንድ ዝነኛ ሴት በዚህ ሰዓት ከ5 ሚሊዮን በላይ ነው የሚከፈላት ለአንድ ዓመት የብራንድ አምባሳደር ኮንትራት። ስለዚህ 3-4 ካላት ከየትኛውም ሙያ በየትኛውም ዘርፍ ላይ ካለኸው እሷ የተሻለ ገቢ አላት፣
1: የተሻለ ገቢ አላት።
2: ዝም ማለት ያቃተን ያለ ይመስላል። ግን እንደ አንዳንዴ ክፉም ነገር ካፋ ለመውጣት ጥሩ ነው አይደል?
1: ግን በአንድ በኩል ደግሞ ህዝብ ፊት መውጣት እንዲህ አይነት ነገርንም
2: ለመጋፈት
1: መታገስ፣
0: ሴቶቹንም ዝም ብሎ እንደዚህ ከደረጃ በታች ማድረግም ትክክል አይደለም።
2: እሱ ኮኪንግ ይሄ ስናድግ የሆነ ይዘን የመጣ ነው ወይ እንደ ማህበረሰብ የሆነ ያደረሰብን ጫናም ሊሆን ይችላል አይደል? ሴት ልጅ ከፍ ብላ ስትታይ የሆነ ቦታ አይ በወንዶቻችን ተደብቀን የሚያልፍልን አይደል የሚመስለው። እንደዚህ አይነት አስተሳሰቦቻችን እኮ አልተቀረፉም። እና ግን ደግሞ በተቻለ መጠን መቼውም ስንዘምን የሆነ ነገራችንም አስተሳሰባችንም ቢዘን
0: ወደ ወሬ ሲመጣ ነው፣ ወደ ሚዲያ ሲወጣ ከማረጋገጫ ጋር ቢሆን አሪፍ ነው ለማለት ነው እንጂ ይህንን አያደርጉም እያልኩ አይደለም። የሚያደርጉ ደግሞ በጣም ብዙ ሰዎች አሉ። ኢቭን በማስረጃም የምታውቂው እኮ ሊኖር ይችላል። ግን ደግሞ መደምደምና ሁሉንም ትክክል
1: አሁን ማለት አይፎን 17 ታይቶ እንግዲህ ዋጋው ይታወቃል። የአይፎን ዋጋ እሱን አስበው ምናምን ይሆናል እንደዛ የተባለው። ሌላውም ህብረተሰብ ያንን ለማግኘት በጣም ብዙ ነገር ጎሎበት ሊሆን ይችላል። ያንን የሚያደርገው የምርጫ ጉዳይ ነው። በእርግጥ ያንን ይዘ ምን ታደርግበታለህ? ስታተሳቸው ማሳየት
0: ያለባቸው ነገር ከሌለ እሱንስ መያዝ ምን ይሰራል?
1: በጣም ከባድ ነው። ነገር ግን መታወስ ያለበት ነገር ቅድም እንደተነጋገርነው
0: ግን እዚች ጋር የስታተስ ነገር ስለሆነ ነው እንጂ ከአምላክ ጋር የሚያገናኝ ስልክ የለም።
2: እውነት ነው።
0: ሁሉም ስልክ አንድ ነው።
1: አንድ ነው።
0: በቃ ፐርፐዙ ይታወቃል። ገብቷል አይደለ? ግን ያው የስታተስ ነገርና ምናልባት መጠነኛ ሊጠቅምህ የሚችሉ ነገሮች ሊኖሩት ይችሉ ይሆናል።
1: ከሆነ ጊዜ ወዲህ ለምሳሌ አሁን እንግዲህ እኛውን የሚታወቁ አርቲስቶች ህዝብ ፊት የሚመጡት ትራዲሽናሊ ማለት ነው ወይ በቲቪ ወይ በፊልም በምናም አይነት ነገር ነው። ግን የቲክቶክ የሌላ እንደዚህ የሶሻል ሚዲያም ሰዎችም በነገራችን ላይ የዛሬ 4-5 ዓመታት አካባቢ እኔ አንድ ልጅ እንደዚህ በጣም ተታወቀ ነች የሌለ እንደዚህ ገጻባሮችን መልሳ ለመጫወት ምትሞክራለች አይደል እንደዛና ወደ አንድ ነጥብ ምናም ጠየቀች ተብሎ ጉድ ተብሎ ሊያውም ከዚህ ምናም ተብሎ እንግዲህ ዛሬ 5 አመት 6 አመት አሁን ያው ነገሮቹም እየተገለበጡ ነው ግን ባላቸው አቅም እነዚህ ልጆች ብዙ ቦታ መሄድ ያማራቸው ተተው ቤታቸው አርፎ ተቀምጠው መሄዱበት የሚታዩበት ቦታ በጣም የተወሰነ የተገደበ ሆኖ ራሳቸውን ጠብቀው ነው ያለ ጥረት አልተገኘም ይሄ ነገርና ሰው ይሄን መረዳት አለበት
2: መጀመሪያ እሰይ ራሱ ብንልስ ደስ አይልም እሰይ እንኳን አገኘች
0: በጣም
2: እነት ይሄኩ በጣም
0: እና አብዛኛው ሰው ደግሞ ስትመለከቺ ይሄንን ሐሳብና ኮሜንት አስተያየት ወይም ደግሞ ይሄ ጉዳይ ቫይራል እንዲወጣ የሚያደርገው ሴቶቹ ናቸው
2: እኛው ነን
0: አይገርምሽ በጣም የሚገርመኝ ደግሞ የታዘብኩት ነገር እሱ ነው ይሄ ወሬ ቫይራል እንዲወጣ የሚያደርጉት እነሱ ሴቶቹ ናቸው ከስር
1: አንዴ ያለች የተባለው ማለት ያቺ ልጅ እንትን አንዷ ብቻ የሆነ በኖርማል ስታንዳርድ እሷ እንደዚህ መኪና ይዛ ስታልፍ እኔ በዚህ በዘናብ ነው በዛህ ብቻ እንዴት ይሄን መሰለ መልክ ይዤ እንዴት በግሬዳል አይነት ነገር
0: እዛ ጋ ነው አሁን ትልቁ ችግር ከራስ ጋር መታገናኘው ሲጀመር ከሰው ጋር ራስን መታነጻጽር ከሆነ ድሮን ይሞትከው አሁን አይደል ኦሬዲ ሞታል ገብቷል ራስን ከሰዎች ጋር ማነጻጽር የጀመርከ ቀን ይሞትከው ገባ አንተ ራስህ ነገር አለ በራስህ መንገድ ነው የምትሄደው የራስን ህይወት እየኖርክ ነው አንተ እዛን ሰው ህይወት ትመኛለህ እንጂ እየኖርከው አይደለም ገብቷል ከዛ ሰው የተሻለ መኖር እኮ ትችላለህ አሁን እቺ ልጅ በራሷ መንገድ ዛሬ ላይ ራስን የምታስተዋውቅበት ብዙ መንገዶች አሉ እንደ ድሮ አይደለም
1: ይሄም አንዱ መንገዷ ሊሆን ይችላል ነገራችን ላይ
0: ግን ይሄን ያው ለምሳሌ እነዚህ ፕሮፌሽናል የሆኑ ሰዎች ትናንትና ዋጋ አልከፈሉም ማለት አይደለም ዛሬ ላይ የተሻለ ማንነትና የተሻለ ህይወት ያላቸውን ሰዎች ስትመረምራቸው ትናንትና የሆነ መንገድ
1: መጥተዋል
0: ገብቷል አይደለ በብዛት ፋዘር ጋር የተንገላቱ የተለያዩ ቦታዎች ላይ ሄደው ኮርስ ይወሰዱ በሞዴሊንግም በምንም ባላደገ ኢንዱስትሪ ውስጥ
1: ሲሰሩ ሲለፉ
0: ብዙ ነገር የሆነ መስመር ውስጥ ለመግባት የራሳቸውን ጥረት አድርጓል ዛሬ ላይ ግን ኤጀንት ጋር ወይም ደግሞ የሆነ ቦታ መሄድ አይጠበቅብም ራስን የምታስተዋውቅበት ልዩና ትልቅ መድረክ እጅ ላይ አለ ስልክ ነው መስኮት ነው ስለዚህ እዛ ላይ የምትሰራቸውን ነገሮች በተሻለ ሁኔታ ሰዎች ጋር ማድረስ ትችላለህ ሰው ደረጃ ይሰጣል በሰራኸው መጠን ትከበራለህ ከዛ በኋላ ማስተዋወቂያ ይመጣልሃል ቲክቶከሮቹም እኮ ይሄንን ያደረጉት ላይቭ ገብቶ ከሚሰዳደቡት ውጪ ኮንቴንት ክሬት ያደረጉ የሚሰሩትን አለማድነቅ አትችልም
1: በጣም
0: ስለዚህ የራሳቸውን ነገር እየፈጠሩ እየቀረጹ ከቤታቸው ሆነ ያስተላልፋሉ ከዛ በኋላ ቫይራል ይወጣላቸው ሰው እየተቀበላቸው የትወና ብቃታቸውን ያደነቀላቸው ሲመጣ የፈጠራ ክህሎታቸውን ያደነቀላቸው ሲመጣ ቀጥታ ከንጀራ ጋር ይገናኛሉ ራሳቸውን አሻሽለው ዛሬ ላይ ቲክቶከሮቹ መኪና ይዘው ቤት ለናታቸው ሲገዙ ከዚህ በላይ ምን ትፈልጋለህ
1: ወጥረው በቃ ወጥረው ሳያሰልሱ ሳያቋርጡ የተገኘቻቸው ነገር ፍለፊት ያመጣሉ ይውልኝ ይላሉ ይሄ ጥረት በዚህ መልኩ ሲካስ ደስ ይላል
0: በጀርባ ተኝተ ሐሳብና አስተያየት መስጠት እዛው ላይ ተኝተ እንድትቀር ነው የሚያደርግ ወጥተ እነሱ ያዙትን ስልክ ለሚያዝ ብትሞክር ነው የሚሻል
2: እንደውም ጥንካሬው ወሰድ
0: አረድላለ ሰፊ ነው ዛሬ ራስን በራስ መንገድ ማስተዋወቅ ይቻላል ሰው ጋር መሄድ አይጠበቅብህም ያሳ መሰለፍ አይጠበቅብህም ቦሌ መታየት አይጠበቅብህም ባለህበት ቦታ የፈለከውን ነገር እየፈጠርክ ማስተዋወቅ መስራት ትችላለህ ክሊኒክ ያልከፈተ ዶክተር አለ ራሱን ያስተዋወቀ በቲክቶክ በሶሻል ሚዲያ ራሱን ያስተዋወቀ ጥርስ ቤት ያልከፈተ ሰዋል ገባ እድሉ ሰፊ ነው በጣም በጣም ሰፊ ነው ለማስተዋወቂያ መታወጣውን ራስ ማስተዋወቅ ትችላለ ዛሬ ላይ የራስን ድርጅት ራስ ማስተዋወቅ ትችላለ ግዴታ ለሰው ራሱ መከፈል አይጠበቅብህም ሁሉም ሰው ዛሬ እድል አለው ልትፋበትም ካለ መጥፊያው ነው
1: በጣም
0: የተሻለ ቦታ ላይ ልድረስም ካለ እድሉ ሰፊ ነው ስለዚህ ይሄን ነገር ተጠቅሙበት ለማለት ነው
2: ግን ይሄ ባለ ታሪካችን ነው አይደል እዚሁ ልስጥ
0: እዚህ ነገር ውስጥ ከተተንና አንዱን ሲያነሳ ወደዛ ሄደ ይሄ አጭበርባሪ እንግዲህ በኋላ ላይ የተደረሰበት በኖርዌይ የምርመራ ጋዜጠኞች ወይም ቪጂ በአደባባይ ሊያጋልጡት ይችላል ያንዳንዱ ነገር እየተከታተሉና ሴቶቹን ቃለ መጠየቅ ያደረጉ ምን ያህል ነገሮችን አታቹዋል እንዴት ነው የሚያሰምጣቹ እንዴት ነው ገንዘብ የሚቀበላቹ ይላል ሰፊ ነገር ሰርተውበት በኋላ ላይ በዚህ መልኩ ሶሻል ሚዲያ ላይ በሰፊው መነጋገሪያ ሆነ ማህበራዊ ሚዲያና የፍቅር ጓደኛ ማግኛ አፖች የሰዎችን ህይወት እያመሰቃቀሉ እንደሆነ በብዛት ሲነገር እንሰማለን ምክንያቱም ያለህን አለኝ ብለህ አይደለም የምትቀርበው ሴቷን ኢምፕረስ ለማድረግ እዛች ቦታ ላይ የሆነ የጨዋታ ብልጫ ይዘለ መውጣት ያልሆነ ከሆነ ነገር ነው ብዙ ጊዜ የምታወራው እና አጠቃቀሙን በአግባቡ ካለመረዳት እንደዚህ አይነት ነገሮች በብዛት ሲከሰቱ እንሰማለን። ዊኪፒዲያ ላይ ገብታችሁ ብትመለከቱት ስለሱ ብዙ የተጻፉ ነገሮች አሉ። ቢቢሲም በሰፊው ያስነበበዋልና ይሄ ወንድማችን ይሄ ግለሰብ በተለያዩ አጋጣሚዎች ሴቶችን ያማለለ በንግግር በብዙ ነገሮች ገንዘብም ኢንቨስት ያደረገ በኋላ ላይ ደግሞ እንደዚህ አይነት ችግር ገጥሞኛል ካርድ ሳልይዝ ወጥቼ ይያለ ገንዘቦችን ይቀበላልና ከዛ ከዚች የተቀበለውን አንዷ ላይ ካንዷ የተቀበለውን አንዷ ላይ ያደረገ ወደ 10 ሚሊዮን ዶላር አካባቢ ከሴቶቹ አጭበርብሮ ወስዷል ሲል ሲጂ ወይም ደግሞ የበኖሩ የሚገኙ ጋዜጠኞች የምርመራ ጋዜጠኞች ይሄንን እውነት አጋልጠውታል ተብሏል።
2: ፍቅር ነው አይደል የተጠቀለለበት ይሄ ማጭበርበርኮ? በፍቅር
0: ወረቀቱ ፍቅር
2: እና እንደውም ለወንድም ለሴትም ይሰራል ይመስለኛል ይሄ ነገር። አንዳንድ ግንኙነቶች ውስጥ ግልጸኝነት ሲያንስ ባህሪ ሲለዋወጥ ገንዘብና ጥቅም ላይ ብቻ ሰዎች ሲያተኩሩ ወይ ደግሞ የሆነ ነገር ተወርቶልህ በተግባር ማይደገፍ ማይፈጸም ሲሆን ማንቂያ ደውሎች ይሆኑሃልኩ እቺ ነገር ብለን አንዳንዴ እውር ብለን ፍቅሩ ላይ ብቻ ትኩረት እናረጋለን አይደል? ግን ስለ ህይወት ስታስብ እነዚህ ነገሮች ስታሰምሩባቸው እቺ ላይ ችግር አለ ብለን እንድታስብ ይሆንና በጊዜ ራስን እንድትቆጥብ ይሆናልና ብዙ አመትም በተስፋ የሚሸወድ ይኖራል ይስተካከላል። አይ ይሄ ፍቅር ነው ቢሉም ይቆይም ይኖራልና እንግዲህ ፍቅር በሚባለው ስም ራስ አለማጣት
0: ሁሉንም ነገር የሚፈጥረው ያው ቀደም እንዳልሽው መጠቅለያው ፍቅር ነው ማሰሪያው ፍቅር ነው። ሴቶቹንም በእንደዛ ነው የሚያባብላቸው በእንደዛ ነው ወደ ስሜት ውስጥ የሚከታቸውና ሁሉንም ሴቶች በተመሳሳይ መንገድ ያታለለ ከ10 ሚሊዮን ዶላር በላይ ሰብስቧል ሲል ቢቢሲ ያስነብቧል።
2: ሳፋሪኮም ኢትዮጵያ ጊዜ ቦታ ሳይገድበን እንደልብ ያለ ሐሳብ ከሳፋሪኮም 07 ቁጥሮ ወደ ቴሌ 09 ቁጥር እንደዋወል ያለነው ወደ ኮከብ 777 መሰላል አሁንኑ ደውለው ሳምንታዊ 30 ብር ጥቅል መግዛት ይችላሉ። እንዲሁም በ120 ደቂቃ እንደልብ ያውጉ የሚለው ሳፋሪኮም ኢትዮጵያ ነው።
0: አገራችን ስለሆነ እጅግ አድርገና መሰግናለን። መልካም መዝናኛ መልካም ቆይታ ተመኝቶላችኋል። ማክሰኞ ነው ተወዳጆ በስራት ኤፍኤም 101.1 ላይ ያደመጣችሁን ስለሆነ ደስ ይለናል። ሐሳብ አስተያየታችሁን በ0984949409 ወይም በቴሌግራም ዲጄ ኪንግስተን ብላችሁ ላኩልን። ወደ ወሬያችን እንመለስ።
1: በነገራችን ላይ ከማጭበርበር ከፍቅር ማጭበርበር አንጻር ባለፈው ሳምንትም አውርተን ነበር 400,000 ዶላር ዳይመንድ ለማስመለስ ብሎ 10,000 ዳይመንድ ፌክ
0: አሰርቶ
1: አንዳንዴ በቃ ሰው እንደዚህ እየሆነ ነው።
0: ምን ታረጋለህ? ያው ጊዜው ነው።
1: በጣም የሚሰሩት ነገር በሙሉ አተርፍ ጋር አተርፍ ባያግዳይ የሚሆንባቸው ሰዎች አጋጥሞቸው ያውቃሉ።
2: በተለይ በንግድ
0: አለ ብዙ
1: በትር በንግድ አለ
0: በህይወትም አለ
1: በህይወትም
2: ይኖራል
0: አትርፋለሁ ብሎ ያጎደለ ብዙ ነው።
1: ትግሩል ባሳር ይባላል። የ በቱርኳ የንግድና የታሪክ ከተማ በኢስታንቡል 3 ዝርፊያዎች ላይ በመሳተፍ ፖሊስ ሲፈልገው ነበር። ባሳር ከፖሊስ ለማምለጥ ሲሽሎኮል ቆይቷል። በጣም ኃይለኛ ራሱን ማመሳሰል ይችላል። እንደውም በቃ ከዚህ ሁሉ ልፋት ለምን በነጻነት አልኖርም ሲል ያስብና እጅ ሰጥቶ እንደዛ ማረክ አለበት እጅ ሰጥቶ መገላገል ነው ያረለ ያለበት።
0: አስሩን ከጨረሰ በኋላ ቅጣቱን ከጨረሰ በኋላ ነጻ ሰው ሆኖ መኖር ይችላል።
1: እሱ ግን ምንድነው ያረገው? ራሱን ወደ ሴት በመቀየር መኖር ይመርጣል። ቱርክ ደግሞ ለዛ ተመቻለች።
0: አዎ ብዙ ነገሮችን መቀየር ትችላለህ።
1: ብዙ ነገር ይቀየራልና ቆንጆ ወጣት ሴት መስሎ የእህቱን መታወቂያ በመጠቀም ከእህቱ ጋር በአንድ ቤት ውስጥ ይኖሩ ነበር። እናልባት ይሄ እሱ ነው ብላችሁ
0: እህቱ የቷናት
1: እሱ ነው የሚመስለው ራሱ ነው። በነገራችን ላይ
0: ራሱ ነው ይሄ
1: ራሱ ራ የሆነ ወጣት ነው ግን ሙሉ ለሙሉ በቃ በጣም ቆንጆ አማላይ ሞዴል ወጣት ነው የሚመስለው። ራሱን ወደዚህ ቀይሯል። ይህን ያረገው ምንድነው? በዝርፊያ ከሶስት ዝርፊያ በፖሊስ ሲፈለግ ቆይቶ ማለት ነው። ፖሊስ በመሃል ያው በጣም ይከታተለው ነበረ። ወጣቱ የክሱን ሂደት በሌለበት በነገራችን ላይ ይታይና መጨረሻ ላይ የሚያስፈርድበት እሱ በጣም ሰቅሎ ነው ያሰበው ነገሩን። 3 አመት ብቻ የሚያስቀጣ ጥፋት ነበረ። ዝርፊያ ነው ግን ያው ሲታይ ያው ብዙ ነገሮች ስላሉት በሶስት አመት ብቻ የሚያስቀጣ ጥፋት ነው ተባለ። ሆኖም የነበረውን ክስ ሲሸሽ ሌላ ጾታ ቀይሮ በሴትነት ሲኖር 8 አመት ደፈነ። በነገራችን አትርፈ ጉዳይ እኮ ማለት ይሄ ነው። ለሶስት አመት ከሶስት አመት ፍርድ ይገላገላል።
0: 8 አመት ታሰረ።
1: 8 አመት ሙሉ
0: ራሱን አሰረ።
1: ራሱን አስሮ ማንነቱን ቀይሮ በህቱ መታወቂያ እየተጠቀመ ሲኖር ቆይቷል። ፖሊስ እንደዚህ ያጣራሉ። መጨረሻ ላይ ለፍሬ ያልበቁ ክሶችን መልሰው በሚከለሱበት ሰዓት የዚህ ልጅ ጉዳይ ወደ ክትትል ውስጥ ይገባል። በመጨረሻም ከህቱ ጋር አብሮ በሚኖርበት ቤት በቁጥጥር ስር ሊያውት ይችላል። በነገራችን ላይ የህቱን ማንነት መታወቂያ ቢይዝም በአሻራው ነው ያገኙት። ከህቱ ጋር በጣም ይቀራረባል፣ ይመሳሰላል በመልክ። ስለዚህ ይሄ ማንነት የማን ነው ብለው መጨረሻ ላይ አሻራቸውን ወስደው ነው እሱ እንደሆነ ያወቁት። የቱርክ ፖሊስም ሙሉ ለሙሉ ራሱን ወደ ሴትነት የቀየረውን ባሳርን በመታወቂያው ማንነትህ ሳይሆን የምናቀህ በጀርባ በድሮ ማንነትህ ነው ብለው ወንዶች እስር ቤት ነው ያስገቡት። በነገራችን
0: ይህ ሁሉ ወጪ ከወጣ በኋላ
1: ወንዶች እስር ቤት በኋላ መጨረሻ ላይ
0: ደስ ይላል።
2: እኔ ትዝ ይላችኋል፣ ቻይናዊ ነው ለእናቱ ብሎ 20 አመት እና ከዛ በላይ
0: ሴት ሆኖ
2: መስሎ ያስታመመው ለማስታመም በበጎ መንገድ በመልካም ፍቃድህ እንኳ አርገው እኮ አይደል? በጣም ከባድ ነው። ወደዛኛው ነገር ትሳባለህና እንዴት ቻለበት?
1: ለሶስት አመት ብሎ
0: አሁን ነጻ ቢወጣ እንኳን እኮ አሪፍ ነበረ። ለምሳሌ ሶስት አመት ነው እስሩ። በቃ ሰርቋል፣ ዘርፏል፣ መጨረሻ ላይ ፖሊስ ወንጀለኛ ብሎታል። እጁን ሰጥቶ 3 አመት ቆይቶ ቢወጣ ነው የሚሻለው። በዚህም በዛኛውም ነጻ እኮ አልሆነም። ራሱን ጾታውን እስከ መቀየር ደርሶ ከዛ በኋላ 8 አመት ሙሉ ከሌባና ፖሊስ እየተጫወተ ቆይቶ በኋላ ላይም ደግሞ ስሩም
1: አይቀርለትም። ያው መቼም ከሶስት አመት ከፍ ነው የሚለው። ስለዚህ ወደ 12 13 አመት ባከነ ማለት ነው። አንዳንዴ አተርፉ ጋር አጉዳይ የሚባለው በትክክል እንትኑን ካልተጠቀመን ብዙ ሰዎች ገንዘብ ከሆነ መልሽ አገኘዋለሁ ትላለ፣ ጊዜን ግን አታገኘውም
0: በጭራሽ። በጣም ነው የሚገርመው። ሀሳብ ስጡበት። ወዝወዝ አዲስ በጎላ ስፒከር ከፍ ብሎ እየተደመጠ ነው። ምንም ማድረግ አይቻልም። 0984949409 ክፍት ነው። ሰላሚና አለች። ትኩስ ሙዚቃ
2: እስቲ እንስማ።
0: እንደ መብረቅ ምድሩን የሚደባለቅ ትኩስ ሙዚቃ ጥደናል። ምቱ ሰዓት ነው።
2: አብሮ መንደድ ነው።
0: አብሮ መንደድ ነው። አሊቢራ ኒንዴማ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ

0: መድኃኒትን ወጥ
1: ዋስ አዲስ ዲጄ ኪንግስተን ምንም ማረግ አይቻለም በኪንጎ ዋስ ብሉልኝ ድምጻዬ ጌትሽ ማሞ ነኝ ተቀበል እንግዲህ ተቀበል አለኝ አውነቱ
2: ሰላም ሰላም ጤና ይስጥልኝ ናቲማን ነኝ ከሜልበርን አውስትራሊያ ዋስ አዲስ DJ Kingston, Madragoja.

0: የራዲዮ ናችሁን መስመር በስራ ኤፍኤም 101.1 የራዲዮ ናችሁን ድምፅ በትንሹ
1: መቶ ላይ
0: አድርጋችሁ ዳንኪራና ጮቤ እየረገጣችሁ ወዝወዝ እያላችሁ ስለሆነ ደስ ብሎናል። በጣም በርካታ አድማጮች ደውለውልናል። ወዝወዝ እያሉ አሪፍ ቀን እያሳለፉ እንደሆነ ነግረውናል። ከልብ እናመሰግናለን። አዋሽ ባንክ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። በዓሉን ምክንያት በማድረግ ከባህር ማዶ ከወዳጅ ዘመዶ የሚላክሎትን ገንዘብ ከአዋሽ ባንክ ይቀበሉ። አዋሽ ባንክ ለሁላችንም ቅርብ የሆነ የልብ አጋር። መልካም በዓል።
1: አዎ መልካም በዓል ይመኛል። የቤት ባለቤትነት ህልሞን በአያታዊ ፍቅር እሁን ያደረገው አንጋፋው አያት ሪል ስቴት የ30 ዓመታት ታማኝነቱንና ዘመናዊነቱን አጣምሮ አዲስ የላቀ ምዕራፍ ጀምሯል። የከተማችንን ብርት በሆነው በፓርኮችና በዓለም አቀፍ ተቋማት በተከበበው ካሳንቺስ ለኑሮና ለንግድ ተመራጭ የሆኑ ዘመናዊ መኖሪያዎችን በ15% ቅድመ ክፍያ ብቻ ለሽያጭ አቅርቧል። ከካሳንቺስ በተጨማሪ በአያት ኤምሲና ቤለር የሚገኙ ዘመናዊ አፓርትመንቶች እንዲሁም በቀን ከ50,000 በላይ ጎብኚዎችን የሚያስተናግደው የአያት ግራንድ ሞል የንግድ ሱቆች ላይ እስከ 25% የሚደርስ ልዩ ቅናሽ አዘጋጅቷል። ለበለጠ መረጃ የሽያጭ ቢሮዎቻቸውን ይጎብኙ። ቦሌ መድኃኔዓለም አውሎ ቢዝነስ ሴንተር 3ኛ ፎቅ፣ ካሳንቺስ ሴንተር 1ኛ ፎቅ፣ ራስ ሆቴል 1ኛ ፎቅ፣ ሲኤምሲ ዋናው መስሪያ ቤት፣ መስቀል ፍላወር፣ ለቤንዝ ታወር 5ኛ ፎቅ። አያት የገበያ ማዕከሎቻቸውን አየት አድርጉ። በአጭር የስልክ መስመራቸው በ7760 ወይም በ0977 6060 ላይ ደወል አድርጉ። አያት ዞሮ መግቢያ
0: የ13 ወር ሰንቺፕስ የዘመን መለወጫ ስንቆ እንቁጣጣሽ አዲስ ዓመትን ስንቀበል ከ13 ወር ሰንቺፕስ ጋር ይሆን የዓመቱን አዲስ ምዕራፍ በደስታና በድምቀት የምንጋራበት ውብ አብሮነት ሰንቺፕስ። ከ13 ወር ሰንቺፕስ ጋር መልካም በዓል ይሆንላችሁ የሚለው ሰንቺፕስ ነው። ከምንጊዜውም በላይ አብሯችሁ ይሆን። መልካም በዓል የ13 ወር ሰንቺፕስ። የድረስ ምስጋናችን ለክብር አጋሮቻችን ወዝወዝ አዲስን በክብር ስላቀረቡ ቆይታችንን ስለማያስቡ በጅምላ እናመሰግናለን። በወጣ ይተካ እንላለን።
1: ይስጣችሁ ብለናል፣
0: ጎንበስ ብለናል።
1: አዎ ቅድም እያወራን ነበርና እየሳኩን የገባት የተለያዩ መልእክቶች እየደረሱን ነበር።
0: ከባባድ አስተያየቶችን እያየን ነበረ። በጣም የሚያዝናኑት። ለማንኛውም ፌርማታ እያረገ ፈታ እንዲቀጥል አንድ ወሬ
1: አዎ አለን።
0: ያን ዶር እድሜ ይቀረናል፣ እንሄድበት።
1: እሺ ዛሬ መቼም ከሴት ጋር ተያይዞ በሚመስል ይሄንም የፌርማታ ወሬያችን ይሄንን ይመስል ነበረና
2: ወደ ሴት።
1: አዎ ሙሐመድ ያሲን የተባለ የኮንትራት መምህር በቶሎቶሊ ሪጀንሲ በሚገኘው የመጀመሪያ ደረጃ ትምህርት ቤት ሲያስተምር እንግዲህ ታየበት ተንቀሳቃሽ ቪዲዮ ትችትን አስነስቶበታልና በኢንዶኔዥያ ሴንትራል ሱላዌስ ግዛት የአንድ የባህልና የጥበብ መምህር ነውና በሴቶች አልባሳትና በሜካፕ ነው ተውቦ የታየው እና ቅጥር ግቢ ውስጥ ሲያስተምር ይታያል። በጣም ብዙ ሰዎች ተቃውሞ አስነሱ። ወንድ ሆኖ ከተፈጥሮ ውጪ እንዴት እንደዚህ ያደርጋል የሚሉ ነገሮች ቁጣንም አስከትለው ነበርና አንዳንዴ አሁን እንጃ ጆሯችን ለምዶት ይሆን ብቻ ግን ተፈጥሮን ከሰጠችው ውጪ ሆነ ሰው ተፈጥሮን ሲለቅ ይቀፋል አይደል? ደስ አይልም አይደለም? እናየው ነገር አልተለመደም። እና ክስተቱን ተከትሎ እንግዲህ አካባቢው የትምህርትና የባህል መምሪያ መምህሩን የትምህርት ቤቱን ርዕሰ መምህር ጠርቶ ማብራሪያ ይጠይቁና እንግዲህ የምክክር ሂደት አድርገው በቀጥታ አሰናብተንሃል ነው የተባለው። እና ሁለት የሚጣረስ ነገር አይሆንባችሁ። መምህር ትልቅ ነገር ነው አይደል? መምህርነት። ከዛ ደግሞ ይሄኛውን ተግባር ሲያካሂድ ምን አስቦ ነው ትላላችሁና ትምህርት ቤቱ እንግዲህ ባወጣው ይፋዊ ደብዳቤ እርምጃ የተወሰደው በትምህርት ቤቱ ውስጥ ግምገማ፣ ስነ ምግባርና የእሴት መመሪያዎችን መሰረት አድርጎ ነው የሚሉትና የትምህርት ቤቱን ማህበረሰብ የሰላም የጋራ ጥቅም ለማስጠበቅ ሲባል ነው እየተባለ ነው። እንደው ወደኛ ካመጣ ነው አሁን ቸላ የምንለው ነገር በጣም ብዙ ነው አይደለ? እየተለማመድን ያለነው ነገር አለ ሶሻል ሚዲያ ላይም። እንደ ቀልድም ሊመስል ሊሆንም ይችላል፣ ሊያስቀንም ይችላል ግን የሆነ ነገር ውስጥ ልምምድ ውስጥ እየገባን ያለ ይመስለኛል። እኔ ኪንግ እንደዛ ይሰማኛል። እና ጆሮችን እየለመደው ምንም እየመሰል ግን እንደወለደ ሰው ምናልባትም ሀገርን ሊረከብ የሚችል ምን አይነት ትውልድ እየመጣ እንደሆነ ስታስብ ደግሞ የሚያስደነግጥ ነገር አለ።
0: ያስፈራሻል፣
1: በጣም ያስደነግጣል። እና እንግዲህ የትሪቡን የሚባል ገጽ አላችሁ እንደዚህ አይነት ክስተቶችን የሚዘግብና ይሄንን ይዞት ወጥቶ ነበር።
0: አዎ በጣም ነው የሚገርመው።
1: ዛሬ ፌርማታችን ላይ
2: ትንሽ አስቸጋሪ ነው። አንደኛ አልተለመደም፣ ሁለተኛ ደግሞ በተለይ እንደዛ አይነት ወደዛ ወደ ኢንዶኔዥያ ነው አይደል ያልሽው? ወደዛ ማካቢ እኛም ሀገር በተለይ ተማሪዎች ያሉበት አካባቢ ሞር ተፈጥሯዊ ነገሮች ነው አይደል የሚመከረው የሚሆነውም ልክም የሚሆነው እና ከዛ ውጪ የሆነ ነገር ተማሪዎች እንኳን ለምሳሌ ወንድ ተማሪ እንደ ሴት አስረዝሙ ትምህርት ቤት መሄድ አይችልም አይደለም እንደዛ አርጎ ጥፍር ራሱ ካስረዘሙ እንትን ይሏቸዋል ይመለሷቸዋል ህግ አለው ደንብ አለው ስርዓት አለውና ከዛ ደግሞ ሴት ተማሪ ሆና ደግሞ እንደ ወንዶች ሊሆን ማለት አትችልም እድሜያቸው እስከሚፈቀድ ድረስ በተለይ በአመለካከታቸው በፍጹም በፍጹም በቃ ከተለመደው ወጣ ሲሉ ማንንም አይቀበልም
1: አሁን ያስፈራሃል በእውነት በተለይ ልጅ እንዳለው ሰው ደግሞ ግዴታ አንተ ልጅ ላይ ቆም ሆን የለበት በቃ ልብህ ድንግጥ ነው የሚለው አይደል የላም ልክ እንደ ልጅ ነው ፊልም ታደርገውና ከሰሞኑ እንደው መዳዲስ ከተማ መሰለኝ እዚሁ ሀገራችን ውስጥ ስለ አንድ መምህር ታሪክ ሴቶችን ስለሚያስቸግር ዜና አይታችሁ ከሆነ እየተሰራጨ ይገኛልና እንዴ የመምህርነት ሚናው የቱ ጋ ነው የፈረሰው ትላል ትደነግጣል።
0: አዎ በፊት ላይ የነበረው ስርዓት በፊት ላይ የነበረው ማንነት በፊት ላይ የነበረው የስራ ሂደቱ በራሱ በጣም ጥብቅ ነበር። ስፔሻሊ አስተማሪ ከተማሪ ጋር ያለው ቆርኝት ይታወቃል። በብዛት ወጣቶች እየሆኑ ሲመጡ ደግሞ ከዩኒቨርሲቲ ተመርቀው ቀጥታ ወደ ትምህርት ማስተማሩ ሲገቡ ያ ሁሉም ሰዎች ቀድም እንዳልነው መጥፎናቸው ማለት አይደለም ግን ደግሞ ወጣት ስትሆኚ ብዙን እንደዚህ አይነት ነገሮችን ትሰሚያለሽ። ከቅርብ ጊዜ ወዲህ በተለይ ተመሳሳይ ነገሮችን እያደመጥን ነው። ትምህርት ቤት ውስጥ እንደዚህ ተደርገው ሴቶቹ እንደዚህ አብዩስ ተደርገን ካሊካሊ እንደዚህ አድርገውን ዩኒቨርሲቲ ላይ እንደዚህ አምጪ ተብለን ማርክ ለማስጨመር የማይባል ነገር የለም ማንሰማው ነገር የለምና ያው ጊዜው ነው እዚ ላይ ጠብቀ ቁጥጥር ሊደረግበት ይገባል። ምክንያቱም ትውልድን የሚያነጸው ትውልድን የሚቀርጸው መምህር ነው። በዚህኛው መንገድ ከሄደ እጃችን ላይ ያ ትውልድ ሊጠፋ ነው። ስለዚህ መንግስትም ይሄንን በደንብ ሊያስብበት ይገባል። ከምንጩ መድረቅ አለበት ብዬ ነው ማስበው። በአስተማሪና በተማሪ ያለው ግንኙነት በጣም ጥብቅ መሆን አለበት። ትምህርት ቤቶችም ይሄ ኃላፊነት አለባቸው ብዬ አስባለሁ።
1: አይ በጣም በጣም
0: እንግዲህ ተመሳሳይ ሐሳብ ላይ ቆይ
1: አይገርም።
0: ፈርማታ ዚጋር ተገታ እንቅፋት ሬዲዮ ይቀጥላል። ጆሮና አድናቅፎ የሚጠላ አዝናኝ ፕሮግራም
1: እንቅፋት
0: ሬዲዮ በሄኒ ይቀርባል። ብርቁ ሞባይል ብርቅ ነበር። አንድ አድማጫችን ምን አለ? ሄኖክ ይባላል፣ ሞክሼ ነው። በጣም በሚገርማችሁ ሁኔታ እኔ ሲም ካርድ የናቴንም የኔንም በሀብር አከራይ ነበር ብሎናል።
1: አረባኩ ታብታም ነበር።
0: አዎ ሀብር አከራይ ነበር ብሎናል። ሌሎችም የሰጡን አስተያየቶች አሉ። ከጌሙ ጋር በተያያዘ በጣም ብዙ ሰው እንደውም ሐሳብ እሱ ላይ ነው የሰጠበት። ስለ ኩኪም አዎ በሱ ዙሪያ ላይ በጣም ሐሳብ ሰጥተውበታል። የቤተሰቦቻችንን ስልክ ወዲያውኑ ይዘን ወደ ጌም ነበር መንገባውና ያረግን ረጅም ሰዓት እንቆያለን። ባትሪው ካለቀ ደግሞ ባትሪው ከሞተ አስቸጋሪ ስለሆነ ትንሽ እየተጫውተች ነው ብታስረክቢውና የሁላችንም ትዝታ ይመስለኛል። ብርቅ ነበር ሞባይል፣ ሲም ካርድ ብርቅ ነው። ሞባይል ያለው ሁሉም አለው። በጣም ቆንጆ ፕሮግራም ነው። እሱን ጋብዘናችሁ እኛ ከወዲሁ ልንሰናበት ነው። ደስ የሚል ጊዜ ነው ያሳለፍነው።
1: ቆንጆ ማክሰኞ
0: ማክሰኞ እንደ ሁሌው ያማረ ጊዜ ያሳልፈናል። ማሂ ኪንጎ ሄኒ ኤፊ ሰላሚና ፓስት ቤት ፕሮዳክሽን አብረናችሁ ቆይተናል። ስምንሳሴል ትሪቡን ስፖርት ኤፊና ፍቅር ሁላችንም በጉጉት የምንጠብቀውን ተወዳጅ ፕሮግራማቸውን ይዘው ይመጣሉ። መልካም ቆይታ ከነሱ ጋር እንመኛለን። ሞባይል ብርቅ ነበር። ሞባይል ያለው ሁሉም ያለው አሲዞ ይበደራል፣ አክራይቶ ኑሮን ይደጉማል። ብርቁ ሞባይል እንቅፋት ሬዲዮ ወዝወዘ ዲስ
3: ጆሮና ደናቅፎ የሚጠር አዝናኝ ሬዲዮ ፕሮግራም እንቅፋት ወዝ አዲስ

ሞባይል የሀብት መለኪያ ነበር ቢባል ማን ያምናል? ሞባይል መያዝ የዘመናዊነት መገለጫ ብሎም መዘነጫ ነበር። ሞባይል ያለው ሁሉም አለው። አሲዞ ይበደራል ወይም ሲም ካርዱን አከራይቶ ኑሮውን ይደጉማል። ሞባይል ብርቅ ነበር። በሀገራችን ኢትዮጵያ በኢትዮ ቴሌኮም አማካኝነት የሞባይል ሲም ካርድ መሰጠት ሲጀምር የቤት ካርታ፣ ምስክሮችና የማስያዣ ገንዘብ ማቅረብ ግዴታ ነበር። በነገራችን ላይ በወቅቱ አገልግሎቱን ማግኘት የሚችሉት ከፍተኛ የመንግስት ባለስልጣናት፣ ነጋዴዎችና ባለሀብቶች ነበሩ። ከቀዳሚዎቹ ተመዝጋቢዎችና የሞባይል ወሳጆች መካከል የሆኑት ዶክተር ሉሉ ሰገድ አለማየሁ ግንቦት 19 1991 ዓ.ም ዋናው ፖስታ ቤት ስር የነበረውን የሞባይል ምዝገባ ሰልፍ ሲያስታውሱ ወይ ግሩም በማለት ነው። ሌላኛው እድለኛው የሞባይል ባለቤት አቶ ወንደሰን ደምረው ናቸው። አቶ ወንደሰን ሞባይል መያዝ እንዲህ እንደቀላል የሚነገር አይደለም ይላሉ። ሞባይል የጨበጡት ሃሎ ለማለት የበቁት ከሚሰሩበት መስሪያ ቤት ማስረጃ አምጥተው ብዙ ወጥተው ብዙ ወርደው ነው። በዚያ ደግ ዘመን አንድ ሰው የሞባይል ባለቤት ለመሆን 2600 ብር መክፈል ይጠበቅበታል። ከዚህ በተጨማሪ ንግድ ፈቃድ ወይም የቤት ካርታ ማስያዝ አለበት። ይህን መስፈርት ማሟላት ያልቻለ አበቃለት ተባለ። ሞባይል የመያዝ ጉጉቱ ህልም ይሆናል። ኢትዮጵያ የሞባይል ስልክን በተዋወቀችበት ዘመን አገልግሎት ሰጪው ኢትዮ ቴሌኮም ከሚያቀርበው ተንቀሳቃሽ ስልክ ውጪ መጠቀም በፍጹም የተከለከለ ነው። በዚህ ምክንያት ሁሉም የአገልግሎቱ ተጠቃሚዎች ተመሳሳይ የሞባይል ስልክ ለመጠቀም ተገደው ነበር። በዘመኑ ከኢትዮ ቴሌኮም ሲም ካርድ ጋር አብሮ የሚሰጠው ስልክ በጣም ትልቅና ከባድ ከመሆኑ የተነሳ ለአያያዝ ምቹ አልነበረም። ወድቆ አይሰበርም፣ ጠፍቶ አይሰወርም። እድሜ ለቴክኖሎጂ በከፍተኛ ገንዘብ ለተገዛው የሞባይል ስልክ ማንጠልጠያ ተበጀለት። ከዚያ ወዲህ ስልክን በቀበቶ ማንጠልጠል እየተለመደ ሲመጣ ሀብታሙ ተለየ እየተባለ ይቀለድ እንደነበረ በጊዜው ሞባይል የመጠቀም እድል የገጠማቸው ባለሞባይሎች ያስታውሳሉ። ይህ በሀገራችን ቀድሞ አገልግሎቱን ማግኘት የቻለው ባለጸጋ ዜጋ ስልኩን መጠቀም የሚችለው ሃሎ ለማለት ወይም ለድምፅ መልእክት ብቻ ሲሆን የጽሑፍ መልእክት አገልግሎት ወይም ቴክስት ማግኘት አይችልም ነበር። ይሁንና ከጥቂት ጊዜያት በኋላ የቴክስት አገልግሎት በከፊል ጀምሯል። የመጀመሪያዎቹ ቁጥሮች በ0911 20 ብለው የሚጀምሩ ሲሆን ወዲያው አልቀው ሁለተኛው ዙር በ0911 21 ብሎ እንደጀመረ ታሪክ መዝግቦታል። ሶስት የተበልተው በማይታደርበት ሀገር የሴጣን ስራ የሞባይል ስልክ ምን ይሰራል የሚሉ ቴክኖሎጂውን የሚያጣጥሉ ሰዎች ቁጥር ቀላል የሚባል አልነበረም። ሞባይል ሲያወሩ ሰይጣን ያዘው ብቻውን ማሯት ጀመረ እየተባለ ይታማል። ሞባይል የያዘው ሞባይል ባልያዘው ወጋ ወጋ ይደረጋል። በእርግጥ ለሐሜት የሚያደርስ ረጅም ሰዓት ተገትሮ ስልክ ለማውራት የሚያነሳሳ ዘመን አልነበረም። ወጪው በጣም ከባድ ነው። ሞባይሉ በእዳውላ ሊወረስ ይችላል። አይ ጊዜ እውነት በዘመኑ ስልክ ይዞ እንደ መንቀሳቀስ ጌታ የሚያስብል ነገር አልነበረም። አሁን ያለውና የቀድሞ የስልክ አገልግሎት ሲነጻጸር ግርምትን ያጭራል። አሁን ሁሉ ነገር ብርቅነቱን አጥቷል። ቴክኖሎጂው ብርቅን አጥፍቶታል። ንጉሥ ያሰኝ የነበረው ስልክ ረቆ ጊዜውን ተከትለው በመጡ የማኅበራዊ ሚዲያዎች ዓለም እየተጠፋፋ ነው። መጨረሻውን ለማድረስ የሚሮጡ ይመስላል። ለማንኛውም ሞባይል ብርቅ ነበር በዚያ ጊዜ። እንደኛ በዳስተር ሞባይል ተደንቃችሁ ልጅነታችሁን ያሳለፋችሁ ኖኪያ፣ ሶኒ፣ ኤሪክሰን፣ ሞቶሮላ እና ብላክቤሪ የተሰኙትን ሞባይሎች እንደማትዘነጉ ተስፋ እናደርጋለን። ብርቁ ሞባይል ምንጭ በግል ካሰባሰብናቸው ጽሑፎችና ቢቢሲ አማርኛ ለንባብ ካበቃው ጽሑፍ የተወሰደ ለፕሮግራሙ ሲባል ማሻሻያ ተደርጎበታል። እንቅፋት ሬዲዮ ወዝ ወዝ አዲስ

0: በእለት እለቱ ጣውረር ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ።
1: ሰዓቱ የምርቃት ነው። ቀናችሁ ይቅና፣ ዘመናችሁ ይመር። ከባንካችን አዋሽ ጋር በአዲስ ዓመት ያሰባችሁት ይሳካ። ያዙ ምርቃት። ለበዓሉ ሲገበያዩ በአዲስ አበባ እንዲሁም ሌሎች ከተሞች በተመረጡ ካፌዎች፣ ሬስቶራንቶች፣ ሱፐርማርኬቶች ያሻውትን እየሸመቱ ከጳጉሜ 1 እስከ መስከረም 26 በሚቆየው ተመላሽ ምርቃት ይንበሽበሹ። የአዋሽ ባንክን ኪዋር ተጠቅመው በአዋሽ ብር ፕሮና በአዋሽ ባንክ ፖስ ማሽኖች በአዋሽ ካርዶ ክፍያ ሲፈጽሙ ከከፈሉት ላይ ተመላሽ ይደርሶታል። እስከ 7% ምርቃት ባንካችን አዋሽ ደባ ይሎታል። ያዙ ምርቃት። እንደ ተንበሸበሽን አዲስ ዘመን ያዝልቀን፣ እንደ ተመራረቅን ዓመት ያድርሰን። መልካም አዲስ ዓመት። አዋሽ ባንክ።
2: ዓመት እስከ ዓመት ሽክ ልክክ፣ ወቅት የማይቀይረው ውበት። አዲስ ዘመን በውብ ምድር የመስከረም አዴ ሲያልፍ ጥቅምትን በጋቢ ሽክ በየማዕዘኑ ውበትና ባህል ሲናይ ፈገግታችን ከወቅቶች ሲያስተባ ጸደይና መጸው ድረስ ደስታችን ሲጋባ በባህል ልብሳችን ክረምት ከበጋ በምትወጣው በደማቅ ፀሐያችን የሁሉ ውበት የሁሉ ትዝታ እንዳማረበት የትም ብንሄድ ልባችን ያለበት ቤት በየጌጣችን ሽክ እንላለን። ማማር፣ መዋብ፣ መድመቅ 13 ወር ሙሉ ከሰንቺፕስ ጋር ሽክ ማለት ነው። ሰንቺፕስ አዲስ ልብስ።

0: De aurului joci, e zarea în valuri și de găfriuri. De aurului joci.
1: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት FM 101.1 ነው። የሁሉ ጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

0: 수입원의 스포츠. በፍቅር ይልቃልና ኤፍሬም የማን አዘጋጅነት
1: አዲስ ህንፃ እግሩ እንኳ ሰላዲን አዳነ አዳነ ሰላዲን
0: ትሪቡን ስፖርት በኦያያ መልቲሚዲያ በብስራት ኤፍኤም 101.1 ማራኪ ስፖርታዊ መረጃዎችና ጉዳዮች ይተነተናሉ። የስፖርቱ ዓለም ከዋክብት ታሪኮች ይደመጣሉ። በእያንዳንዷ የስፖርት ሽርፍራፊ ሴኮንድ የተጻፉ ታላላቅ ታሪኮች በስፖርቱ ዓለም የቀረቡ ድርሳናት ይፈተሻሉ። ሁሌም አዲስ የሚሆኑ ትውስታዎች ወደ ጆሯቸው ይደርሳሉ። ትሪቡን ስፖርት ዘወትር ማክሰኞ ከ8 እስከ 10 ሰዓት፣ ሐሙስ ከ6 እስከ 8 ሰዓት፣ እሁድ ከረፋዱ 4 እስከ 6 ሰዓት። ትሪቡን ስፖርት ስፖርትን ለመከታተል ትክክለኛው ቦታ። ትሪቡን ስፖርት

0: ደብዳቤ በግልጽና ለተገልጋይ ህብረተሰብ በሚታይ ሁኔታም የመለጠፍ ወይም የማሳወቅ ግዴታ አለበትም ተብሏል። የህግ ጥሰት የተገኘባቸው ተቋማት ተገቢውን ማስተካከያ በማድረግ በ20 ቀናት ውስጥ ሪፖርት እንዲያቀርብ የሚደረግ ሲሆን የመጨረሻ የጽሑፍ ማስጠንቀቂያም ይሰጣቸዋልም ተብሏል። በማስጠንቀቂያው መሰረት ማስተካከያ ያላደረጉ ተቋም ካምፓስ ወይም ቅርንጫፍ ማዕከል ለ2 ዓመት አዲስ የተማሪ ቅበላ እንዲያደርግ የሚታገድ ሲሆን አስፈላጊ ሆኖ ሲገኝም እንዲዘጋ የሚደረግ ይሆናል ተብሏል። በተጨማሪም የቅበላ መስፈርት ያላሟሉ ተማሪዎች ወዲያውኑ እንዲሰናበትም ይደረጋል። ተቋማቱም ይህንን አፈጻጸም በአንድ ወር ውስጥ በባለስልጣኑ ሪፖርት ማድረግ እንዳለባቸውም ባለስልጣኑ አስገንዝቧል። ውድ አድማጮቻችን አሁንም ብስራት 12ታችን እያደመጣችሁ የምትገኙት አሁንም ብስራት 12ታችን እንደቀጠለ ነው። 6ኛው የኦሮሚያ ቱሪዝም ሳምንት ከ20 ሀገራት የተውጣጡ ተሳታፊዎችን ያሳትፋል ተባለም። 6ኛው የኦሮሚያ ቱሪዝም ሳምንት የቱሪዝም ገበያ ትስስርና ማስተዋወቅ ላይ በማተኮር ከመስከረም 19 እስከ መስከረም 21 ቀን በኢትዮጵያ ስካይላይት ሆቴል በደመቀ ሁኔታ እንደሚካሄድ የኦሮሚያ ቱሪዝም ኮሚሽን ገልጿል። የኦሮሚያ ቱሪዝም ኮሚሽን ምክትል ኮሚሽነር አቶ ነጋ ወዳጆ እንደገለጹት የዝግጅቱ ዋነኛ ዓላማ በሀገሪቱ በክልሉ የሚገኙ የተፈጥሮ የሰው ሰራሽና የታሪካዊ ቱሪዝም ሀብቶችን ማስተዋወቅና ዘላቂ የገበያ ትስስር መፍጠር ነው። በዚሁ የሶስት ቀን የቱሪዝም ኤክስፖ ላይ ከአፍሪካ፣ ከሰሜን አሜሪካ፣ ከአውሮፓ፣ ከእስያና ከመካከለኛው ምስራቅ የተውጣጡ 20 ሀገራት እንደሚሳተፉ ብስራት ሬዲዮም ሰምቷል። ይህም ባለፈው ዓመት ከተሳተፉት 10 ሀገራት ጋር ሲነጻጸር የእጥፍ እድገት ያሳየ መሆኑን ምክትል ኮሚሽነሩ ገልጸው በዝግጅቱ ላይ እስከ 200 የሚደርሱ ተሳታፊዎች ምርትና አገልግሎታቸውን እንደሚያስተዋውቁም ተናግሯል። የኦሮሚያ ቱሪዝም ኮሚሽን ከተመሰረተበት ጊዜ ጀምሮ ባለፉት 6 ዓመታት ሰፋፊ የቱሪዝም ልማትና የማስተዋወቅ ስራዎችን ሲሰራ መቆየቱን የገለጹት አቶ ነጋም ይህ የቱሪዝም ሳምንት በምስራቅ አፍሪካ ደረጃ ትልቅ የቱሪዝም ገበያ መድረክ እየሆነ መምጣቱን ገልጿል ሲል ባልደረባችን ሚኪያስ ፀሐዬ ዘግቧል። ውድ አድማጮቻችን እያደመጣችሁን ስላላችሁ እጅግ አድርገን ከልብ እናመሰግናለን። ብስራት 12ን እየመራው እኔ ሰላማዊ ነጋሲ አብሬያችሁ እገኛለሁ። እንዲሁም በቴክኒክ ቁጥጥሩ አሸናፊ አበራ አብሮን ቆይታ በማድረግ ላይ ይገኛል። ከመልእክቶች በኋላ በድጋሜ ተመልሼ እመጣለሁ።
1: አበባዎቹ ወደ ንቦቹ ቀርበዋል። ማሩ ደግሞ ወደ እናንተ ተጠግቷል። የንብ ኢንተርናሽናል ባንክ ሂሳብን ለመክፈት ወደ ቅርንጫፎቻችን መምጣት ሳይጠበቅብዎት ባሉበት ቦታ ሆነው የእጅ ስልክዎንና የፋይዳ መታወቂያውን ብቻ በመጠቀም ሂሳብዎን በቅጽበት ከፍተው ገንዘብዎን በቀላሉ ማንቀሳቀስ ይችላሉ። ቆይ ግን አሁን እኔን እየሰሙ የስልክዎን ፓስወርድ ከፍተው የንብ ተራ ኦንላይን መተግበሪያን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የፋይዳ መታወቂያ ቁጥርዎን ተጠቅመው የአገልግሎታችን ተጠቃሚ ለምን አይሆንም? እስከ መቼ? እስከ መቼ አለብሽ? እስኪ ኑርብን። ለአዲስ የንብ ተራ ተመዝጋቢዎች ደግሞ የደብተር ማሟሟቂያ በ100 ብር ፈገግታን የምንቀበሉት። ዝምን ብለን ለምቾትዎ ያለን ትጋት እንደ ሰላ ይቀጥላል። ንብ ኢንተርናሽናል ባንክ ይሰራዋል ከልብ እንደ ነው።
2: በዕለት ተዕለት ውጣ ውረድ ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666060 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ።
3: ጠቅላላ ጉባኤ ጥሪ ለአማራ ባንክ ባለ አክሲዮኖች በሙሉ። የአማራ ባንክ አክሲዮን ማህበር የባለ አክሲዮኖች 5ኛ መደበኛና 2ኛ አስቸኳይ ጠቅላላ ጉባኤ እሁድ ህዳር 27 ቀን 2019 ዓ.ም ከጠዋቱ 2 ሰዓት ጀምሮ በአዲስ አበባ ጃን ሜዳ ስለሚያካሄድ ባለ አክሲዮኖች ወይም ህጋዊ ወኪሎቻቸው በጉባኤው ላይ እንድትገኙ ጥሪ እናስተላልፋለን። የጉባኤውን አጀንዳዎችና ተጨማሪ መረጃዎች ረቡዕ ነሐሴ 20 ቀን 2018 ዓ.ም በወጡት አዲስ ዘመንና ሪፖርተር አማርኛ እትም ጋዜጦች ላይ ማግኘት የምትችሉ መሆኑን እናሳውቃለን። ማሳሰቢያ፣ ውድ ባለ አክሲዮኖቻችን፣ ምልዓተ ጉባኤው መሟላት እንዲችል በዕለቱ በአካል መገኘት የማትችሉ በሚቀርባችሁ የባንካችን ቅርንጫፍ ወይም በሰነዶች ማረጋገጫና ምዝገባ

0: ጽፈት ቤት በመገኘት ውክልና እንድትሰጡ እያሳሰብን፣ ውክልና የምትሰጡ ሰው በጉባኤው ተገኝቶ ሊፈርምላችሁ የሚችል ሲሆን በኢትዮጵያ ብሔራዊ ባንክ መመሪያ SBB ህዝባር 91 ህዝባር 2024 መሰረት ሁሉም የዳይሬክተሮች ቦርድ አባላትና የባንኩ ሰራተኞች ውክልና መቀበል የማይችሉ መሆኑን በአክብሮት እናሳውቃለን። የአማራ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ።
1: አማራ ባንክ ከባንክ ባሻገር

0: እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል ባለም አቀፍ ገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ዳብሽል፣ ዳንዲሊየን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞና ኦፔሳ ኮዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሬ መጠን በተጨማሪ የ10% ጉርሻ ያገኛሉ።
1: አብራው ይቆዩ ካብራው እንደላሽን ባንክስፈው ተስፋው ሰምሮይቴው ካብራው ይቆዩ
0: መልካም በዓል ዳሽን ባንክ ሁልጊዜም አንድ ርምጃ ቀዳሚ
2: መግዛት መሸጥና ማከራየት እንዲቀሏል እንዴ?
3: አዎ ሁሉንም በጆ ስልክ ላይ ይገኛል። ቤት መኪና ማሽን ለመሸጥና ለመግዛት ወይም ለማከራየትና ለማከራየት እየፈለጉ ነው? የፋብሪካ ምርትና አገልግሎቶች፣ መለዋወጫዎች፣ ኤሌክትሮኒክሶች ወይም ሌሎች ማናቸውም አይነት ንብረቶች መግዛትና መሸጥ ይፈልጋሉ? እንግዲያውስ ዲጂታል ገበያው ኢማርት ገላግሎታል። አልተስ ቴክኖሎጂ ያበለጸገው ኢማርት ሻጭና ገዢን፣ አከራይና ተከራይን በቀላሉ የሚያገናኝ ሁሉን አቀፍ የዲጂታል ገበያ መድረክ በነፃ አገልግሎት ላይ ውሏል። አስመጪዎች፣ የሪል ስቴት አልሚዎች፣ ሻጮች፣ አምራቾች፣ የኮሚሽን ሰራተኞች ወይም ደላሎች ከሆኑ ኢማርት ኤጀንትስን፣ ገዢዎች ወይም ተከራይ ከሆኑ ደግሞ ኢማርት ዩዘርስን ከፕሌይ ስቶር ወይም አፕ ስቶር አውርደው በነፃ ይጠቀሙ። እንዲሁም የኮምፒውተር ወይም የታብሌት ተጠቃሚ ከሆኑ www.altasethiopian.com ላይ በመግባት የተለያዩ ንብረቶችን በቀላሉ ይፈልጉ፣ ያስተዋውቁ፣ ይግዙ ወይም ይከራዩ። ለበለጠ መረጃ ስልክ ቁጥር 0994411111 ላይ ይደውሉ።

0: አድማጮቻችን መልእክቶችን አድምጠን ተመልሰን መተናል። እያድምጣችሁት የምትገኙት ከተወዳጁ ብስራት ኤፍኤም 101.1 የሚተላለፍላችሁ የዕለቱ የብስራት 12 የመረጃ ሰዓታችን ነው። መረጃዎቹን እየነገርኳችሁ እኔ ሰላማዊ ነጋ ሲያብሬያችሁ እገኛለሁ። ብስራት 12ን በክብር አድምጡልኝ የሚላችሁ አሃዱ ባንክ ነው። 10% ጉርሻ ከአሃዱ ባንክ ይላችኋል። አሃዱ ባንክ አዲስ ዓመቱን አስመልክቶ ከወዳጅ ዘመድ የሚላክሎትን ገንዘብ በአሃዱ ባንክ በኩል ሲቀበሉ እኛ ደግሞ 10% ጉርሻ ጨምረን በዓሉን ደማቅ እናደርግሎታለን ይላችኋል። አሃዱ ባንክ በውጭ ሀገር ገንዘብ አስተላላፊ ድርጅቶች በስዊፍት እንዲሁም እጆ ላይ ያለውን የውጭ ገንዘብ ከጳጉሜን 1 ቀን 2018 እስከ መስከረም 25 ቀን 2019 ዓ.ም ድረስ በባንካችን በኩል ሲቀበሉና ሲመነዝሩ እኛ ደግሞ የ10% ጉርሻ ጨምረን ገንዘቡን በክብር እናስረክባለን ይላል አሃዱ ባንክ። ደንብና ሁኔታዎች ተፈጻሚ ይሆናሉ። መልካም አዲስ ዓመት። አሃዱ ባንክ የክብር አጋራችን ነው። መልእክቱን አድምጠን ተመልሰን እንመጣለን።
1: የቅዱስ መስቀሉ በክፋት መቀበር ያሳሰባት ንግሥት እሌኒ መገኛው ከወዴት እንደሆነ ምክርን ጠየቀች። ኪሪያኮስ ከተባለ የከበረ ሽማግሌ ባገኘችው ምክር ደመራ አስደመረች። ጭሱም ቅዱሱ መስቀል ያለበትን ተራራ አመለከተ። ተቆፍሮም ተገኘ። እንኳን ለመስቀል በዓል አደረሱ። አሃዱ ባንክ ከብዙዎች

አሃዱ ባንክን እጅግ አድርገን እናመሰግናለን። ውድ አድማጮቻችን አሁን በቀጥታ መናልፈው ወደ ዓለም አቀፍ ወደ ተገኙ መረጃዎች ይሆናል። በዓለም ዙሪያ ከ57 ሚሊዮን በላይ ሰዎች የመርሳት የአእምሮ ህመም ወይም ዲሜንሺያ ሰለባ መሆናቸው ተገለጸም። እንደ ዓለም የጤና ድርጅት መረጃ ከሆነም በዓለም ዙሪያ ከ57 ሚሊዮን በላይ ሰዎች በዲሜንሺያ ወይም የመርሳት የአእምሮ ህመም እየተጠቁ የሚገኙ ሲሆን በየዓመቱ 10 ሚሊዮን አዳዲስ ታካሚዎች ይመዘገባሉ። በዓለም አቀፍ ደረጃ የዲሜንሺያ ተጋላጮች ቁጥር በፈረንጆቹ 2030 ወደ 78 ሚሊዮን እንዲሁም በ2050 ወደ 139 ሚሊዮን ይደርሳል ተብሎም ይጠበቃል። ከነዚህ መካከል ከአልዛይመር ጋር የተያዙት ከ60 እስከ 70 በመቶ የሚሆነውን ድርሻ ይይዛሉ። እስከ 45 በመቶ የሚሆነው የዲሜንሺያ ተጋላጭነት ሊሻሻሉ ከሚችሉ እንደ ሲጋራ ማጨስ፣ የአልኮል መጠጥ አጠቃቀም፣ አካላዊ እንቅስቃሴ አለማድረግና ከፍተኛ የደም ግፊት ካሉ ምክንያቶች ጋር የተያያዘ እንደሆነ ገልጿል። አሜሪካ፣ ዴንማርክና ግሪንላንድ የእርስ በርስ የደህንነት ስምምነት ሊፈራረሙ ነው። አሜሪካ፣ ዴንማርክና ግሪንላንድ በአርክቲክ ግዛት ላይ ያለውን የዴንማርክን ሉዓላዊነት የሚያረጋግጥ ነው። የአሜሪካን ተሳታፊነት በግሪንላንድ መከላከያ ላይ የሚያሰፋ የደህንነት ስምምነት በዛሬው ዕለት ሊፈራረሙ እንደሆነ በሰፊው ተገልጿል። የዴንማርክ መንግስት እንደገለጸው ከሆነ አሜሪካ፣ ዴንማርክና ግሪንላንድ ቀደም ሲል ይፋ የተደረገውን የአሜሪካን ነው የግሪንላንድ የደህንነት ስምምነት ማክሰኞ ዕለት በኒውዮርክ በሚካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ለጎን ይፈራረማሉም ተብሏል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ባለፈው አርብ እንደገለጹት ከሆነም ይህ ስምምነት አሜሪካ ከረጅም ጊዜ ጀምሮ በምትመኛትና በአርክቲክ ውቅያኖስ ውስጥ በሚገኘው የዴንማርክ ራስ ገዝ ግዛት በሆነችው ግሪንላንድ የደህንነት ጉዳይ ላይ ቋሚ ቁጥጥር እንዲኖራት ያስችላታል። የዴንማርክ ጠቅላይ ሚኒስትር ሜቴ ፍሬድሪክሰን ጽህፈት ቤት እንደገለጸው ፕሬዚዳንት ትራምፕና የግሪንላንድ ጠቅላይ ሚኒስትሩ ጄን ፍሬድሪክ ኒልሰን ስምምነቱን በኒውዮርክ በሚገኘው የተባበሩት መንግስታት ድርጅት ህንፃ ውስጥ ይፈራርማሉ። ፍሬድሪክሰን ሰኞ ዕለት እንደገለጹት እስካሁን ይፋ ያልተደረገው የስምምነት የዴንማርክን ግዛት ሉዓላዊነትና አንድነት እንዲሁም የግሪንላንድ ህዝብ የራሱን እድል በራሱ የመወሰን መብትን እውቅና የሚሰጥ ነው ብሏል። ውድ አድማጮቻችን፣ አሁን ደግሞ ወደ ሀገር ውስጥ መረጃዎች መለስ ስንል ንብ ባንክ እናገኛለን። ንብ ባንክ ግብይት ሲፈጽም በድምፅ ማወቅ የሚያስችል አሰራርን ተግባራዊ ማድረግ ጀመረም። ንብ ኢንተርናሽናል ባንክ ከያጉት ፔ ፋይናንሻል ቴክኖሎጂ ጋር በመተባበር ያስጀመረው ንብ ኢትዮ ኪዋር ሳውንድ ቦክስ ፕላትፎርም ግብይትን አስተማማኝ፣ ፈጣን፣ ቀልጣፋና ደህንነቱ በተጠበቀ ለማድረግ የሚያበረክተው ሚና ከፍተኛ መሆኑም ተገልጿል። ይህም ሳውንድ ቦክስ በንግዱ ዓለም የተሰማሩ ሰዎች ደንበኞቻቸው ላደረጉት ግብይት ክፍያ ሲፈጽሙ ወዲያውኑ በድምፅ እንዲያውቁት ያስችላቸዋል ተብሏል። ይህም የባንኩን ዲጂታል ክፍያ ለማዘመንና ለደንበኞች ፈጣንና አስተማማኝ ክፍያ ለመፈጸም እንደሚያስችል የባንኩ ዋና ስራ አስፈጻሚ አቶ ሄኖክ ከበደ መናገራቸውን ብስራት ሬዲዮም ሰምቷል። ዋና ስራ አስፈጻሚው አክለውም ባንኩ በቀጣይ የደንበኞቹን ተሞክሮ የሚያሻሽሉና የዲጂታል ኢኮኖሚን የሚያጠናክሩ አዳዲስ የዲጂታል ባንኪንግና የክፍያ መፍትሄዎችን ለደንበኞች ለማቅረብ ይሰራል ብለዋል። የያጉት ፔ ዋና ስራ አስፈጻሚ አቶ ተሾመ አለማየሁ እንደገለጹት ከሆነ ኩባንያው በቀጣይም ለንግድ ተቋማትና ለደንበኞች ቀላል፣ አስተማማኝና ዘመናዊ የፋይናንስ ቴክኖሎጂ ለማቅረብ ይሰራል ስትል ባልደረባችን መባ ወርቅነህ ዘግባለችም። ውድ አድማጮቻችን፣ አሁን ደግሞ ወደ ወንጀል መረጃ ስናልፍ የጓደኛውን የባንክ ደብተር የሂሳብ ቁጥር በመውሰድ 20 ሺህ ብር ያወጣውን ግለሰብ ክስ ተመሰረተበትም። ግለሰቡ ወንጀሉን የፈጸመው ጳጉሜ 3 ቀን 2018 ዓ.ም ከጠዋቱ 3 ሰዓት በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 7 ከሚገኘው ባንክ ውስጥ መሆኑን የአዲስ አበባ ፖሊስ መምሪያም ገልጿል። ጉታ ገመዳ የተባለው ግለሰብ ከግል ተበዳይ ጋር በጓደኝነት አንድ ቤት ውስጥ የሚኖር ሲሆን የግል ተበዳይ ቤት ውስጥ ያስቀመጠውን የባንክ ደብተር የሂሳብ ቁጥሩን በመውሰድ ከግል ተበዳይ የሂሳብ ደብተር ፊርማ ጋር በማመሳሰል በክፍለ ከተማ ወረዳ 7 ከሚገኝ ባንክ 20 ሺህ ብር ወጪም አድርጓል። ግለሰቡ ገንዘቡን ካወጣ በኋላ የግል ተበዳይ በደረሰው መልእክት አማካኝነት ባንኩን በመሄድም ይጠይቃል። ገንዘቡ ወጪ መደረጉን ምላሽ የተሰጠው የግል ተበዳይ ጉዳዩን ለአቅራቢያው ሙገር ፖሊስ መምሪያም አመልክቷል። አቤቱታውን የደረሰው ፖሊስም ምርመራውን በማጣራትና ባንክ ውስጥ የነበረን ካሜራ በመጠቀም ወንጀል ፈጻሚውን በመለየት ከነ ኤግዚቢቱ ማስመለሱን የመምሪያው የወንጀል ምርመራ ምክትል መምሪያ ኃላፊ ኢንስፔክተር ዮሴፍ ገረመው ገልጿል።
ወንጀል ፍጻሜው ክስ እንደተመሰረተበት ማሐላፊውም ገልጿል። ግለሰቦች የባንክ ደብተር የሂሳብ ቁጥራቸው ከራሳቸው ውጪ ለየትኛውም አካል አሳልፈው መስጠት ወይም በግድ የለሽነት ለወንጀል ተጋላጭ በሆነ ቦታ ማስቀመጥ እንደሌለባቸው የገለጹት ኃላፊው ደንበኞች ገንዘብ ለማውጣት ወደ ባንክ ሲሄዱም የባንክ ባለሙያዎች የሂሳብ ደብተሩ ባለቤት ትክክለኛ ማንነቱን ማረጋገጥ እንዳለባቸው አጽንኦትም ሰጥቷል። ቀጥለናል ውድ አድማጮቻችን። በ140 ብር መነሻ መዋጮ የተጀመረው አሚጎስ የቁጠባና ብድር ማህበር ሀብቱ 10 ቢሊዮን ብር መድረሱን ገለጸም። ማህበሩ በዛሬው ዕለት በኢትዮጵያ ህብረት ስራ ማህበራት ደረጃ የመጀመሪያ የሆነውን ከወረቀት ነፃ የስማርት አገልግሎት ማዕከል አስመርቋል። አዲሱ የስማርት አገልግሎት ማዕከል የአባልነት ምዝገባን ማከናወን፣ መረጃ መጠየቅ፣ የብድር ሂደትን መከታተልና አስፈላጊ ሰነዶችን ማሟላት የሚያስችል መሆኑም ተገልጿል። ማህበሩ የአባላቱን ተደራሽነት፣ የአገልግሎት ፍጥነት ለማሻሻል ከሚያቀርበው ዲጂታል አገልግሎቶች መካከል ኮር ባንኪንግ፣ ዌብ ቤዝድ ሰርቪስ እና የሞባይል መተግበሪያም ይገኙበታል። አሚጎስ በመጀመሪያ በሶስት ጓደኛሞች በ140 ብር መዋጮ የተጀመረ ሲሆን በ2005 ዓ.ም ደግሞ በ20 አባላትና በ9000 ብር መነሻ ካፒታል ተመስርቶ የቤት ለቤት የቁጠባና የብድር አገልግሎትም ጀምሯል። በ13 ዓመታት የሥራ ጉዞው ከ20000 በላይ አባላትን ማፍራቱንናም እስካሁን ከ17 ቢሊዮን ብር በላይ ብድር ለአባላቱ መስጠቱን የአሚጎስ ቦርድ ሰብሳቢ አቶ ዳዊት ወልደ አማኑኤል ለብስራት ሬዲዮ ተናግረዋል ስትል ባልደረባችን ሳምራይት ስዩም ዘግባለችም። ከ1 ሚሊዮን ብር በላይ የሚገመት የወባ መድኃኒት በኮንትሮባንድ ሲጓዝ ተያዘም። ከ1 ሚሊዮን ብር በላይ የሚገመት የወባ መድኃኒት በህገወጥ መንገድ ተጭኖ ሲጓዝ መያዙን የክልሉ ፖሊስ አስታውቋል። የክልሉ ፖሊስ ኮሚሽን የህዝብ ግንኙነት ኮሚኒኬሽን ዳይሬክተር ኢንስፔክተር ደጀኔ አሰፋ ለብስራት ሬዲዮ እንደገለጹት ከሆነ መስከረም 8 ቀን 2019 ዓ.ም ከቴፒ ወደ ሚዛን ሲጓዝ በነበረ ተሽከርካሪ ላይ በሸኮ ከተማ የጸጥታ አካላት ባደረጉት ድንገተኛ ፍተሻም ህገወጥ ጭነት ተገኝቷል። በፍተሻውም በስድስት ካርቶን የተደራጀ 4910 ፍሬ በመርፌ መልክ የሚሰጥ የወባ መድኃኒት አርቴሱኔት መያዙን ፖሊስ ገልጿል። በተጨማሪም 3 ጀሪካን ናፍጣም ተይዟል። በተያዘው መድኃኒት ላይ የተጨማሪ ማጣራት ስራ እየተካሄደ ሲሆን የመድኃኒቱን ምንጭና መድረሻ እንዲሁም በህገወጥ ዝውውር የተሳተፉ አካላት እየተጣራ ነው ተብሏል። ውድ አድማጮቻችን ወደ ወንጀል መረጃዎች ስናልፍ ያለብህን ገንዘብ ካልከፈልከኝ በማለት የጓደኛውን የ8 ዓመት ልጅ ያገተው ግለሰብ በቁጥጥር ስር ዋለም። በሸኮ ወረዳ የ8 ዓመት ታዳጊ ህፃን ላይ የእገታ ወንጀል የፈጸመው ግለሰብ በቁጥጥር ስር ውሎ ምርመራ እየተጣራበት እንደሚገኝ የፖሊስ ጽህፈት ቤትም ገልጿል። የወረዳው ፖሊስ አዛዥ ረዳት ኢንስፔክተር ተሻለ ኬሜቶ እንደገለጹት ከሆነም ድርጊቱ መስከረም 9 ቀን 2019 ዓ.ም ከጠዋቱ 2 ሰዓት ከ30 ላይ መፈጸሙን ገልጿል። በወንጀል አድራጊነት ተጠርጥሮ በቁጥጥር ስር የሚገኘው የሻሸቃ ቀበሌ ነዋሪ የሆነው አቶ ምስራቅ ኩንዲሳ የተባለው ግለሰብ በአይነቃ ቀበሌ ድረስ በመሄድ የአቶ ደረጀ ከፍቾ የ8 ዓመት ታዳጊ ህፃን እስራኤል ደረጀን አግቶ ቤቱ እንደወሰደውም ገልጿል። በእገታ ወንጀል ተጠርጣሪው አቶ ምስራቅ ኩንዲሳ ቀደም ሲል ከታጋጅ አባት ከአቶ ደረጀ ከፍቾ በጋራ የንግድ ስራ ሲሰሩ እንደነበርም ተገልጿል። ተጠርጣሪው አቶ ምስራቅ ኩንዲሳ አቶ ደረጀ ከፍቾ ላይ 63000 ብር እንዳለው ለባይነቃ ቀበሌ አስተዳደር ስልክ በመደወል መስከረም 9 ቀን 2019 ዓ.ም እስከ ቀኑ 10 ሰዓት ድረስ አምጥቶ ካልሰጠው ያገተውን የአቶ ደረጀ የ8 ዓመት ታዳጊ ህፃን እስራኤል ደረጀን እንደሚገለው መዛቱን ተናግሯል። ፖሊስ ከባይነቃ ቀበሌ በደረሰው መረጃ መሰረት ባካሄደው ኦፕሬሽን አጋቹን በቁጥጥር ስር በማዋል ታጋጅ እስራኤል ደረጀ በሰላም ቤተሰቡን እንዲቀላቀል ማድረጉን የረዳት ኢንስፔክተር ተሻለ መረጃም ያመላክታል። ፖሊስም ያልተለመደና ውግዝ መሆኑን በማጣራት ወንጀለኛው ላይ ምርመራ እያደረገ መሆኑም ገልጿል። ከመኖሪያ ቤቷ ጀርባ ወስደው የ15 ዓመት ታዳጊን የደፈሩ ሁለት ተከሳሾች በእስራት ተቀጡም። በደቡብ ኢትዮጵያ ክልል ዳውሮ ዞን ሎማ ቦሳ ወረዳ ከመኖሪያ ቤቷ ጀርባ ወስደው የ15 ዓመት ታዳጊ ላይ ያስገድዶ መድፈር ወንጀል የፈጸሙ ሁለት ተከሳሾች በእስራት መቀጣታቸውን የክልሉ ፖሊስ ኮሚሽን ገልጿል። ተከሳሾቹ ማረከኝ ድንበሩና አማኑኤል መኩሪያ የተባሉ ሁለት ግለሰቦች ታዳጊዋን ከምትኖርበት ቤት ከምሽቱ 2 ሰዓት ገደማ ይዘዋት በመሄድ አንደኛ ተከሳሽ ማረከኝ ድንበሩ ታዳጊዋን ከመኖሪያ ቤቷ ጀርባ እንሰት ስር በማስገባት በኃይል በመጠቀም
ያስገዱ መድፈር ወንጀል መፈጸሙን የክልሉ ፖሊስ ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ኢንስፔክተር ደጀኔ አሰፋ ለብስራት ሬዲዮም ገልጿል። ሁለተኛ ተከሳሽ አማኑኤል መኩሪያ ደግሞ የወንጀሉ ተባባሪ በመሆን ወንጀሉ እንዲፈጸም ማመቻቸቱ በአቃቤ ሕግ ማስረጃም ተረጋግጧል። ተከሳሾቹ ጥፋተኛ የተባሉት በኢፌድሪ የወንጀል ሕግ አንቀጽ 6 20 እና መ እንዲሁም አንቀጽ 37 ንዑስ አንቀጽ 1 እና 4 ስር በተደነገገው ድንጋጌ መሰረት መሆኑም ችሎቱም ገልጿል። በዚህም የወረዳው ፍርድ ቤት አንደኛ ተከሳሽ ማረከይ ድንበሩን በ13 ዓመት ጽኑ እስራት፣ ሁለተኛ ተከሳሽ አማኑኤል መኩሪያን ደግሞ በአምስት ዓመት ጽኑ እስራት እንዲቀጡ መወሰኑን ኢንስፔክተር ደጀኔ አሰፋ ለብስራት ሬዲዮ ገልጿል ስትል ባልደረባችን ሳምራይት ስዩም ዘግባለች። ውድ አድማጮቻችን ከመልእክቶች በኋላ በድጋሜ ተመልሼ እመጣለሁ።

እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል ባለም አቀፍ የገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ዳብሽል፣ ዳንዲሊየን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞ እና ኦፔሳ ከወዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሬ መጠን በተጨማሪ የ10% ጉርሻ ያገኛሉ።

0: ሁልጊዜም አንድ እርምጃ ቀዳሚ።
1: በእለት ተእለቱ ጣውረር ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ።
2: እንቁጣጣሽ አደይ አበባው በየመስኩ ፈክቷል። አዲሱ ዓመትም ብሩህ ተስፋ ይዞልን መጥቷል። ታዲያ በዚህ አዲስ ዓመት የፋይናንስ ግቦን ለማሳካት፣ ንግዶን ለማስፋፋት ወይስ ለነገው አስተማማኝ ቁጠባ ለማድረግ አስበዋል? እንግዲያውስ ንስር ማይክሮፋይናንስ ሁሌም ከጎኖ ነው። ልክ እንደ ንስር አሻግረው ይመልከቱ፣ ከፍታንም ያለሙ። ከውጣ ውረድ በጸዱ ፈጣን የብድር አቅርቦቶችና እጅግ አዋጭ በሆኑ የቁጠባ አማራጮቻችን አዲሱን ዓመት በስኬት ይጀምሩ። ንስር ማይክሮፋይናንስ፣ የሁላችንም ሀብት። ለመላው ኢትዮጵያውያን መልካም አዲስ ዓመት።
3: ግሎሲ ግላም ጥፍርና አይላሽ ስራ የምንሰጣቸው አገልግሎቶች የጥፍር፣ የአይላሽ፣ የሜኒኪር፣ የፔዲኪርና የዋክስ ስራዎችን እንሰጣለን። በብስራተ ገብርኤል ቤተክርስቲያን አዶት ህንጻ ለፍ ብሎ በሚገኘው የተንጣለለና ምቹ በሆነው ሽመክት ህንጻ አንደኛ ፎቅ ላይ እንገኛለን። በ0911 23 9865 እንዲሁም ደግሞ በ0934 25 30 30 ይደውሉ፣ ያገኙናል። ግሎሲ ግላም ጥፍርና አይላሽ ስራ።
4: ንብተራ ኦንላይን መተግበሪያ፣ መሰረታዊ የባንክ ጉዳይ ማቃለያ። እኛ ለእርስዎ የሚመጥን አገልግሎት ለመስጠት ያላንዳች መሰላቸት ሌት ተቀን እንተጋለን። ለባንክ አገልግሎት ጥያቄዎ ባሉበት ሆነው ሳይወጡ ሳይወርዱ ወረፋ ሳይጠብቁ በእጅ ስልክዎ ንብተራ ኦንላይን መተግበሪያን ከፕሌይ ስቶር ወይም ከአፕ ስቶር አውርደው በመጫን ይገለገሉ ዘንድ ከምቾት የሚበልጥ ምቾት አቅርበንልዎታል። ንብተራ ኦንላይን መተግበሪያ ከአገር ቤት እስከ ባህር ማዶ የገንዘብ ዝውውርና የቢል ክፍያዎች መፈጸም ከማስቻል ባሻገር መሆኑን በተግባር ያሳየ የባንክዎ የክብር ገጸ በረከት። ንብተራ ኦንላይን መተግበሪያን በእጅ ስልክዎ ይጫኑ። ባንክዎን ያለ ስጋት በአስተማማኝ ደህንነት ይዘው እየተንቀሳቀሱ መሆኑን ለቅጽበት አይጠራጠሩ። ንብ ኢንተርናሽናል ባንክ ይሰሩዋል እንደ ንብ።

0: ውድ አድማጮቻችን መልእክቶችን አድምጠን ተመልሰን መጥተናል። በስርዓት 12 ነው እያደመጣችሁት የምትገኙት። መረጃዎቹን እየነገርኳችሁ እኔ ሰላማዊ ነጋሲ አብሬያችሁ እገኛለሁ። እንዲሁም በቴክኒኩ ቁጥጥር አሸናፊ አበራ ብሎን ቆይታ በማድረግ ላይ ይገኛል። አሁን በቀጥታ የምናልፈው ወደ ዓለም አቀፍ ወደ ተገኙ መረጃዎች ይሆናል። በቅድሚያም ቻይና በኢራን አየር መንገድ ኩባንያዎች ላይ የጣለውን ህገወጥ የአሜሪካ ማዕቀብ ተቃወመች። የአሜሪካ የግምጃ ቤት ሚኒስትር ስኮት ቤሰንት እርምጃ እንደሚወስዱ ካስፈራሩ ከአንድ ቀን በኋላ ቻይና በኢራን የአየር መንገድ ኩባንያዎች ላይ የጣለውን ህገወጥ የአሜሪካ ማዕቀብ እንደምትቃወም ገልጻለች። የትራምፕ አስተዳደር በቴህራን ላይ የሚያደርሰውን የኢኮኖሚ ጫና ለማሳደግ በሚጥርበት በዚህ ወቅት ቤሰንት ሰኞ ዕለት ለሲኤንቢሲ እንደገለጹት በአሜሪካ ማዕቀቦች ጫና ምክንያት በመላው ዓለም የሚገኙ ሁሉም የኢራን የአየር መንገድ ኩባንያዎች በጥቂት ቀናት ውስጥ ስራቸውን ያቆማሉም ብሏል። የውጭ ጉዳይ ሚኒስትር ቃል አቀባይ ጓ ጃያኩን በሰጡት ጋዜጣዊ መግለጫ ቻይና በዓለም አቀፍ ህግ ወይም በተባበሩት መንግስታት ድርጅት የጸጥታው ምክር ቤት እውቅና ላይ ያልተመሰረቱ ህገወጥ ማዕቀቦችን በጽኑ ትቃወማለችም ብሏል። ይህ ወቀሳ የተሰማው ፕሬዚዳንት ትራምፕ በአሜሪካ ከቻይናው ፕሬዚዳንት ሺ ጂንፒንግ ጋር ሐሙስ ዕለት ከሚያደርጉት ስብሰባ አስቀድሞ ነው። አሁንም ቻይና ላይ ነን። በቻይና ሰዎች ጭንቀታቸውን ለማስወገድ እንዲቧጨሩ የሚያደርግ ልዩ የቧጨራ ሳሎን ተከፈተም። በቻይና የ32 ዓመቱ ዣንግ ሻዎቻኦ ሰዎች ጭንቀታቸውን ለማስታገስ በሰራተኞች በቀስታ የሚቧጨሩበትን ልዩ የአገልግሎት ሳሎን ከፍቶ በወር ወደ 100 ሺህ ዩዋን ያህል ገቢ እያገኘ መሆኑን ተነግሯል። ዣንግ ይህን ያልተለመደ የንግድ ሐሳብ ያገኘው በኢንተርኔት ላይ ባየው አጭር ቪዲዮ መሆኑን ገልጿል። በቪዲዮ ላይ አንዲት ሚስት የባለቤቷን ጀርባ በቀስታ ስትቧጭር ተመልክቶ አስተያየት ሰጪ የነበሩ ሰዎችም እንዲህ ያለ አገልግሎት ቢኖር ገንዘብ እንከፍላለን የሚሉ መልእክቶቹን መመልከቱ ወደዚህ ስራ መግባቱን ተናግሯል። የመጀመሪያው የቧጨራ ሳሎን ከተከፈተ ብዙም ሳይቆይ ሁለተኛ ሳሎን መክፈት ችሏል። ሁለቱም ሳሎኖች በአጠቃላይ በወር ወደ 100 ሺህ ዩዋን የሚጠጋ ገቢ እንደማያገኝም ተነግሯል። ደንበኞች በጀርባቸው ተኝተው ሰራተኞች በልዩ የፕላስቲክ ጥፍሮች በመጠቀም ሰውነታቸውን በቀስታ ይቧጨራሉ። ዣንግ ይህን ስራ ለመጀመር ልዩ የቧጨራ ቴክኒኮችን ራሱ መመርመርና መፍጠር እንደነበረበትም ገልጿል። አንድ ሰዓት የቧጨራ አገልግሎት 300 ዩዋን ያስከፍላል። የንግድ ዋና ዓላማም ሰዎች የከተማ ህይወትን የሚያመጣውን ጭንቀት እንዲያስታግሱና የእንቅልፍ ጥራታቸውን ለማሻሻል ዘና የሚያደርግ ልምድ እንዲያገኙ ማድረግ እየሰራ መሆኑን ተነግሯል። ዣንግ የከተማ ነዋሪዎች የጭንቀት ደረጃ ከፍ ያለ በመሆኑ ለዚህ አይነቱ አገልግሎት ፍላጎት እንዳለ በመግለጽ አንዳንድ ደንበኞችም አገልግሎቱ ከማሳጅ ይልቅ የበለጠ ዘና እንደሚያደርጋቸው እንደነገሩትም ተናግሯል። አሁን ዣንግ ንግዱን በመላው ቻይና ለማስፋፋትና ወደ 100 የሚደርሱ አዳዲስ ቅርንጫፎችን ለመክፈት እቅድ እንዳለም ገልጿል። በመጨረሻም ዘለንስኪ ለተባበሩት መንግስታት ድርጅት ጉባኤ አሜሪካ በሚገኙበት ወቅት ሩሲያ በዩክሬን ላይ በፈጸመችው ጥቃት የሶስት ሰዎች ህይወት አለፈም። የሩሲያ ኃይሎች በበርካታ የዩክሬን ክልሎች የሚገኙ የኢንዱስትሪ ማዕከላትና ወሳኝ የኤነርጂ መሰረተ ልማቶች ላይ ሰፊ ጥቃት የከፈቱ ሲሆን ቢያንስ የሶስት ሰዎች ህይወት ማለፉንና ወደ 100 ሺህ የሚጠጉ ነዋሪዎች የኤሌክትሪክ ኃይል እንደተቋረጠባቸው የዩክሬን ባለስልጣናት ገልጿል። በሌሊት የተፈጸሙ ጥቃቶች በዲኒፕሮፔትሮቭስክ ክልል በተመሳሳይ ጊዜ የኢንዱስትሪ ተቋማትን መምታታቸውን የክልሉ አስተዳዳሪ ኦሌክሳንድር ሃንዣ ማክሰኞ ዕለት በቴሌግራም ገጻቸው ገልጿል። የሩሲያ የሌሊት ድብደባ 212 ድሮኖችን፣ 4 ክሩዝ ሚሳይሎችን እንዲሁም ቁጥራቸው በውል ያልተገለጸ የጸረ መርከብና ባሊስቲክ ሚሳይሎችን ያካተተ መሆኑን የዩክሬን አየር ኃይል አስታውቋል። የሩሲያ መከላከያ ሚኒስትር መጠነ ሰፊ ጥቃቶችን ማካሄዱን አረጋግጦ የኢንዱስትሪና ወታደራዊ ተቋማትን፣ የነዳጅና ኤነርጂ ዘርፎችን፣ የወደብ መሰረተ ልማቶችንና ለዩክሬን ጦር አገልግሎት የሚሰጡ የባህር ላይ መርከቦችን መምታቱን ገልጿል። ውድ አድማጮቻችን ብስራት 12ን በክብር አድምጡልኝ የሚላችሁ አሃዱ ባንክ ነው። አሃዱ ባንክ 10% ጉርሻ ከአሃዱ ባንክ ያግኙ ይላችኋል። አዲስ ዓመቱን አስመልክቶ ከወዳጅ ዘመድ የሚላክሎትን ገንዘብ በአሃዱ ባንክ በኩል ሲቀበሉ እኛ ደግሞ 10% ጉርሻን ጨምረን በዓሉን ደማቅ እናደርግሎታለን ይላችኋል። አሃዱ ባንክ በውጭ ሀገር ገንዘብ አስተላላፊ ድርጅቶች በስዊፍት እንዲሁም እጆ ላይ ያለውን የውጭ ገንዘብ ከጳጉሜን 1 ቀን 2018 እስከ መስከረም 25 ቀን 2019 ዓ.ም ድረስ በባንካችን በኩል ሲቀበሉና ሲመነዝሩ እኛ ደግሞ የ10% ጉርሻ ጨምረን ገንዘቦን በክብር እናስረክባለን ይላችኋል። አሃዱ ባንክ ደንብና ሁኔታዎች ተፈጻሚ ይሆናሉ። መልካም አዲስ ዓመት። አሃዱ ባንክ መልእክቱን አድምጠን ተመልሰን እንገናኛለን።
1: የቅዱስ መስቀሉ በክፋት መቀበር ያሳሰባት ንግሥት እሌኒ መገኛው ከወዴት እንደሆነ ምክርን ጠየቀች። ኪሪያኮስ ከተባለ የከበረ ሽማግሌ ባገኘችው ምክር ደመራ አስደመረች። ጭሱም ቅዱሱ መስቀል ያለበትን ተራራ አመለከተ። ተቆፍሮም ተገኘ። እንኳን ለመስቀል በዓል አደረሱ። አሃዱ ባንክ ከብዙዎች ለብዙዎች።
0: አድማጮቻችን አሁን በቀጥታ የምናልፈው ወደ ዕለቱ ስፖርታዊ መረጃዎች ይሆናል። ስፖርታዊ መረጃዎችን ሊያደርሰን ባልደረባችን በአምላክ ይልፋሸዋ እዚህ ስቱዲዮ ይገኛል። በአምላክ መቀጠል እንችላለን።
2: አመሰግናለሁ ሰላማዊ። አድማጮቻችን ከዚህ ሰዓት ጀምሮ ደግሞ ስፖርታዊ መረጃዎችን ታደምጣላችሁ። ከሀገር ውስጥ እስከ አውሮፓ የያዝናቸው በርካታ ጉዳዮች አሉ። ሀገርኛውን አስቀድመን እንጀምራለን። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ባካሄደው 8ኛ መደበኛ ጠቅላላ ጉባኤ ለቀጣዮቹ 3 ዓመታት ሊጉን የሚመራ አዲስ የዳይሬክተሮች ቦርድ ተመርጧል። ከመቻል ስፖርት ክለብ የተወከሉት ብርጋዴር ጀነራል ኑሩ ሙዘይን የቦርዱ ሰብሳቢ ሲሆኑ የኢትዮጵያ ቡናው መንግስቱ ታደሰ ደግሞ ምክትል ሰብሳቢ ሆነዋል። በአዲሱ ቦርድ ከባህር ዳር ከተማ፣ ከኢትዮጵያ ንግድ ባንክ፣ ከኢትዮ ኤሌክትሪክ፣ ከሀላባ ከተማና ከሲዳማ ቡና የተወከሉ አባላትም ተካተዋል። አዲሱ አመራር በቀጣዮቹ 3 ዓመታት የሊጉን ውድድር አስተዳደራዊ ስራዎችን ይመራል ተብሏል። በአልጄሪያ በተካሄደው የአፍሪካ ካራቴ ሻምፒዮና ላይ ኢትዮጵያን ወክለው የተሳተፉ ተወዳዳሪዎችና አሰልጣኞች ወደ ሀገራቸው ተመልሷል። የውጤቱ መሰረት የሆነው ግን በውድድሩ ጥቂት ቀናት የተደረገ ሳይሆን በክለቦች ውስጥ ለረጅም ጊዜ ሲካሄድ የቆየ የስልጠናና የአሰልጣኞች ስራ መሆኑ ተገልጿል። ለዚህ ሂደት አስተዋጽኦ ላደረጉት አሰልጣኞች ሴንሴ ቢኒያም ስንታየው፣ ሴንሴ ያስቻለው ክብሩ፣ ሴንሴ ነብዩ ደምሴ፣ ሙባረክ ሰይድና ሴንሴ ሀብታሙ ከበደ ምስጋና ቀርቧል። የካፍሲ ላይሰንስ እንደዚሁ ዲፕሎማ ስልጠና በድሬዳዋ መጠናቀቁ ተገልጿል። የኢትዮጵያ እግር ኳስ ፌዴሬሽን ከካፍ ጋር በመተባበር በድሬዳዋ ከተማ የካፍሲ ዲፕሎማ የመጨረሻ ሞጁል ስልጠና እንደተጠናቀቀ ነው እንግዲህ የተገለጸው። ለሶስት ወራት በተግባርና በንድፈ ሀሳብ ሲሰጥ የቆየው ስልጠና የአሰልጣኞችን የእውቀትና የተግባር አቅም ለማሳደግ ያለመ ነበርም ተብሏል። ወደ ባህር ማዶ ጉዳዮቻችን እንለፍ። አርጀንቲናዊ ኮከብ ሊዮኔል ሜሲ ከብሔራዊ ቡድኑ ራሱን ማግለሉን በይፋ ማሳወቁ ይታወቃል። ታዲያ ሊዮኔል ሜሲ አርጀንቲና በጥቅምት 6 ከቤኒን ጋር በምታደርገው የወዳጅነት ጨዋታ የመጨረሻ ጨዋታውን ያደርጋል። በመጨረሻ እንግዲህ በዛ ጨዋታው ላይ ሊዮኔል ሜሲ የተለየ ማሊያ ለብሶ ወደ ሜዳ እንደሚገባም ተገልጿል። ጨዋታው በቦነስ አይረስ በሚገኘው ሞኑሜንታል ስታዲየም ይካሄዳል። ለዚህ የስንብት ጨዋታም ሊዮ ሜሲ ልዩ ማሊያ እንደሚለብስ ሲገለጽ ማሊያው በወርቃማ ቀለም የተጻፈ ስምና ቁጥር ያለው ሲሆን በጀርባው የአርጀንቲና ባንዲራ የሆነው ሰን ኦፍ ሜ ምልክትም ይሰፍርበታል የተባለው ይህም የሜሲ ከሀገሩ ጋር ያለውን የረጅም ዘመን ታሪክና ጉዞ በልዩ መልኩ እንዲዘጋ ያደርገዋል የሚሉ ሀሳቦች ተነስተዋል። ሚኬል አርቴታ ከመድፈኞቹ ጋር አዲስ የረጅም ዓመት ውል ሊፈራረም ነው የሚሉ መረጃዎች ወጥተዋል። አሁን ላይም ስምምነት ላይ መድረሳቸውን የተዘገበው አርቴታ አርሰናልን ከ2019 ጀምሮ በመምራት ላይ እንዳለ ይታወቃል። ታዲያ አዲሱ ውል ደግሞ አርቴታ በክለቡ ያለውን ቆይታ ወደ 10 ዓመት ያሻግረዋል ተብሏል። የቶተናም አንድ ስፖንሰር ውሉን ማቋረጡ ተገልጿል። በሊጉ ስፐርስ እንግዲህ መጥፎ አጀማመር በማድረጉ ሳቢያ ይፋው የፈርኒቸር ስፖንሰር የሆነው ሲዲትስ ከተሰኘው ተቋም ጋር ያለው ኮንትራት መቋረጡ ተገልጿል። ተቋሙ ከቶተናም ጋር ያለውን ስምምነት የውል ማቋረጫ አንቀጽ ተጠቅሞ እንደሚያቋርጥ ነው የገለጸው። እንግዲህ ቶተናም አሁን ላይ በሊጉ በሁለት ነጥብ 20ኛ ደረጃ ላይ እንደሚገኝ ይታወቃል። ይሄኛው የመጥፎ አጀማመሩም እንግዲህ ያለው ስፖንሰር ውሉን እንዲያቋርጥ አስገድዶታል ነው የተባለው። የሪያል ማድሪድ አማካኝ ፌዴ ቫልቨርዴ በሪያል ማድሪድ እንግዲህ በአትሌቲኮ ማድሪድ ጨዋታው ላይ ጉዳት ማስተናገዱ ይታወቃል። የግራ ቁርጭምጭሚት ከባድ ጉዳት አጋጥሞታል ነው የተባለው። ተጫዋቹ ግሬድ 3 የቁርጭምጭሚት ጉዳት እንዳጋጠመው ነው ክለቡ እንግዲህ በይፋ ያሳወቀው። በዚህም እንግዲህ ቫልቨርዴ ለሁለት ሳምንታት ከሜዳ እንደሚርቅ ተገልጿል። ሪያል ማድሪድ ከብሔራዊ ቡድኖች ጨዋታ እረፍት በኋላ ከቪያሪያል ጋር የሊግ ጨዋታውንም የሚያደርግ ይሆናል። ምናል የሚሉ መረጃዎችን ደግሞ እንመልከት። ኪሊያን ኢምባፔ ባሎን ዲዮርን ካሸነፈ ሽልማቱን ለአፍሪካ መታሰቢያ ማድረግ እንደሚፈልግ ተናግሯል። የካሜሮን የዘር ግንድ ያለው እንግዲህ ኢምባፔ በፈረንሳይ ቢወለድም አስተዳደጉ በአፍሪካዊ ባህል ተጽዕኖ እንደተቃኘም ተናግሯል። በተጨማሪም ወደ አፍሪካ በሄደ ቁጥር ከህዝብ የሚያገኘው ፍቅር ልዩ ስሜት እንደሚፈጥርበትም ገልጿል። ለአፍሪካ የባሎን ዲዮር ድምጽ ሰጪዎች ምልክት ያስተላለፈው እንግዲህ ኢምባፔ በመጀመሪያ እስካሁን ለሰጡኝ ድጋፍም አመሰግናለሁ ብሏን በንግግሩ ላይ በሌሎች ጉዳዮች ዙሪያም ሐሳብ ሲሰጥ ነበር። ሐሳብ ከሰጠባቸው ጉዳዮች መካከለም ወደ ሊቨርፑል ሊያቀና ስለነበረበት ወቅት ተናግሯል። ክሊያን ሲናገር ከሞናኮ ሲለቅ እናቱ ወደ ሊቨርፑል እንዲሄድ ትፈልግ እንደነበር ገልጾ እናቱ የሊቨርፑልና የርገን ክሎፕ አድናቂ እንደነበረችም አስተውሷል። ራሱ ክሎፕን አግኝቶም ስለ ሊቨርፑል ፕሮጀክት ተወያይቶ እንደነበር ገልጾ መጨረሻም ግን ከፈረንሳይ መውጣት ስላልፈለገ ፒኤስጂን ለመቀላቀል እንደመረጠ ተናግሯል። ኢምባፔ እንዲሁ ሌላ ጉዳይ ላይም ሐሳብ ሲሰነዝር ጆዜ አሰልጣኝ እንዲሆን ሁልጊዜ እመኝ ነበር ብሏል። ሲያክልም ጆዜ በትክክል ምን ማድረግ እንዳለበት የሚያውቅ ብልህና መሪ ከሆኑ ዘመናዊ አሰልጣኞች አንደኛው ብለው ገልጾታል። ኢምባፔ ስለ ዲዲየ ዴሻም እንደዚሁ ሐሳቡን ሰጥቷል። ዴሻም ከፈረንሳይ ብሔራዊ ቡድን ጋር የሰራው ስራ አስደናቂ እንደሆነ ገልጾ በፈረንሳይ እግር ኳስ ታሪክም ስሙን እንዳስቀመጠና ቡድኑን ወደሚገባው ደረጃ እንደመለሰውም ተናግሯል። በመጨረሻም ከኤምባፔ ሐሳቦች ማሳረጊያችንን እናድርሳችሁና ወደ ሌሎች መረጃዎቻችን እንለፍ። ሁሌም ቢሆን ሪከርዶችን መስበርና ሰዎች ስሜን እንዲያስታውሱት ማየት እፈልጋለሁ። እውነት ለመናገር በ27 ዓመቴ የዓለም ዋንጫ የምንጊዜም ከፍተኛ ጎል አስቆጣሪ ሆናለሁ ብዬ አስቤ አላውቅም ነበር ሲል ነው የተደመጠው። አሌክሲስ ማካሊስተር እንደዚሁ ሐሳቡን ሰጥቷል። በሊቨርፑል መቆየቱን እንደሚደሰትበት ተናግሮ ለተጨማሪ ዓመታት በክለቡ ስለመቆየት ተስፋ እንዳለው ገልጿል። ቆይታው 2 ዓመት ብቻ ቢሆንም ለሱ ችግር እንደማይሆንበት መናገሩም ብዙ እንግዲህ የእግር ኳስ ቤተሰቦችን ትኩረት ስቧል። ክለቡ እስካሁን ተጫዋቹ ረጅም ዓመት የሚቆይበትን መንገድ አለማመቻቸቱ ምናልባት ማካሊስተር አሁን ያለው ኮንትራቱ ሲያበቃ እድሜው 29 ዓመት ከሚሞላው ጉዳይ ጋር ተያይዞ ነው ተብሏል። አንዳንድ አስተያየት ሰጪዎች ደግሞ ሊቨርፑል ለነ ቫንዳይክ ሳላና አሊሰንን ለመሳሰሉ ተጫዋቾች 30 ዓመታቸው ከሞላ በኋላም ኮንትራት እንደሰጣቸው አንስተው ለማካሊስተርም ይሄ ነገር ይደገማል ወይስ አይደገምም የሚለው ጉዳይ ጉጉት እንደፈጠረባቸው አንስተዋል። ለአማካኙ አሁን ላይ እንግዲህ ተማጽኖ የሚመስሉ ሀሳቦችን በማንሳት ላይ ነው የሚገኘው። ተጫዋቹ አሁን ባለበት ሁኔታ ደስተኛ መሆኑና በሊቨርፑል ለብዙ ዓመታት መቆየት እንደሚፈልግ ገልጾ ነገር ግን በሰጠው አስተያየት ላይ መጨረሻው አስተያየቱ ወይንም ደግሞ አነጋጋሪ ንግግሩ ብዙዎች እንግዲህ ብዙ እንዲሉለት አድርጓል የሚል መረጃ ወጥቷል። ራፊና ባሎን ዶሩን በተመለከተ ለቡድን አጋሩ ላሚን ያማል ያለውን ድጋፍ አሳይቷል። የባርሴሎናው ኮከብ ራፊና የቡድን አጋሩ ላሚን ያማል ባሎን ዶሩን ሊያሸንፍ ይገባል ሲል ነው እንግዲህ ሀሳቡን የሰጠው። ራፊና ለውሳኔው እንደ ግል ቁጥሮች፣ የቡድን ዋንጫዎች፣ በሜዳ ላይ ያለ ልዩ ብቃትና የግል ተጽዕኖ ያሉ ነጥቦችን አንስቷል። ራሱ ያማልም ባሎን ዶሩን በተመለከተ ሀሳብ ሲሰጥ ባሎን ዶር የአመቱን ምርጥ ተጫዋች የሚሸልም ሽልማት ነው ብዬ አስባለሁ። የሚያደርጋቸው ነገሮች ልዩ የሆነ ሲጫወት ለመመልከት የሚያዝናና ለእኔ ለባሎን ዶር እንግዲህ እንደዚህ አይነት ተጫዋች ነው መታጨት ያለበት የሚል ሀሳብ ነው የሰጠው። ሲያክልም ይህን ስል ግን ከሚያስቆጥራቸው ጎሎች ብዛት ወይንም ደግሞ ከሌላ ነገር ጋር ግንኙነት የለውም። ስለ ባሎን ዶር ሳስብ ሜሲን፣ ሮናልዲኒዮን እና እነሱን የመሳሰሉ ተጫዋቾችን አስባለሁ። ኳስ የሚያይ ሰው የኔን ምክንያቶች ይረዳል ብዬ አስባለሁ። ወደ ሜዳ ስገባ በጨዋታው እደሰታለሁ፣ መጫወት በምፈልገው መንገድም እጫወታለሁ። እንደ ድል ሆኖ ከባርሴሎና ጋርም ብዙ ዋንጫዎችን ማሸነፍ ችያለሁ። በቅርቡም ከብሔራዊ ቡድኔ ጋር ከሁሉም ዋንጫዎች የላቀውን የዓለም ዋንጫን ማሸነፍም ችያለሁ ሲል ነው እንግዲህ ሀሳቡን የሰጠው። የስፔን ብሔራዊ ቡድን አሰልጣኝ የሆኑት ሉዊስ ዴላፎ ፎንቴ እንደዚሁ ከዓለም ዋንጫው ድል በኋላ ወዲያው ያስበው የነበረው የቀጣዩን የእንግሊዝ ጨዋታ እንደነበር ተናግረዋል። ዴላ ፎንቴ ሲናገሩ አሁን አዲስ ታሪክ አዲስ ፊልም ነው፣ በዚህ ፊልም ውስጥ ታዲያ ዋና ተዋናዮች መሆን እንፈልጋለን ሲሉ ተደምጠዋል። ስፔን በዌምብሌይ ከእንግሊዝ ጋር በምትገናኝበት ጨዋታ ከዓለም ዋንጫው ድል በኋላ እንደገና ወደ ውድድር ስሜት መመለስ እንደሚፈልጉም አሰልጣኙ ገልጿል። ፌራን ቶሬዝ እንዲሁ ሀሳብ የሰጠው ሌላኛው ሰው ሆኗል። በዚህ ሳምንት ሁሉንም ንብረቶቼን ከባርሴሎና ወደ ፓሪስ በማዘዋወር ላይ እገኛል ያለሁኝ ማምጣት ያልቻልኩት ብቸኛው ነገር ቢኖር ፔድሪን ብቻ ነው ሲል ተደምጧል። ፔድሪ እጅግ ናፍቆኛል ሲልም ነው ያከለው። እንግዲህ ፌራን ከባርሳ ጋር የተያዙ ሁሉንም ስቶሪዎቹንም በተለያዩ ሶሻል ሚዲያ ላይ ያሉ ስቶሪዎቹን እንዳጠፋ ነው የተገለጸው። ቁጥራዊ መረጃዎችን ደግሞ እናደርሳችሁ አድማጮች። በዘንድሮ የውድድር ዘመን በእንግሊዝ ፕሪሚየር ሊግ የክለቦች የኳስ ቁጥጥር በመቶኛ ይፋ ተደርጓል። በዚህም ማንቸስተር ሲቲ ቀዳሚው ክለብ ሆኗል። 65% የኳስ ቁጥጥር እስካሁን ማንቸስተር ሲቲ ነበረው ነው የተባለው። ብራይተን እንደዚሁ በተከታይነት ተቀምጧል። 64.8 የኳስ ቁጥጥር የያዘው ሌላኛው ክለብ ነው። ማንቸስተር ዩናይትድ 60.5 የኳስ ቁጥጥር ነበረው። ቶተናም ሆትስፐር 60.4፣ ሊቨርፑል 60.3፣ አርሰናል እንደዚሁ 59.8% የኳስ ቁጥጥር ይዘው ከአንድ እስከ ስድስት የተቀመጡት ክለቦች ሆኗል። በፕሪሚየር ሊጉ ትላልቅ የግብ ዕድሎችን ያባከኑ ተጫዋቾችም እንደዚሁ ይፋ ተደርጓል። በአንደኝነት የተቀመጠው የኤቨርተኑ 23 ዓመት ፈረንሳይ አጥቂ ቴርኖ ባሪ ነው። 6 ትልልቅ ዕድሎችን አምክኗል ተብሎ በቀዳሚነት የተቀመጠው ተጫዋች ነው። እንደዚሁ የሊድስ ዩናይትዱ የቀድሞ የኤቨርተን አጥቂ ዶሚኒክ ካልቨርት ሉዊን እንደዚሁ አራት እድሎችን አምክኗል ተብሏል። በተመሳሳይ ወደ አምስት የሚጠጉ ተጫዋቾችም ልክ ከካልቨርት ሉዊን በተመሳሳይ አራት እድሎችን አምክነው ተከታትለው ተቀምጧል። እነዚህ ተጫዋቾችም አርሊንግ ሃላንድ፣ ብሪያን ቦይሙ፣ ኤቫን ኒልሰን፣ ኢጎር ቲያጎ እና ኮስታ ሱላስ ናቸው ተብሏል። በፕሪሚየር ሊግ ዘንድሮ የውድድር ዘመን 100ና ከዛ በላይ ፎርዋርድ ፓስ ያላቸው አማካኞች 2 ብቻ ናቸው የሚል መረጃ ወጥቷል። እነዚህም ራይስ እና እንደዚሁ አንደርሰን ናቸው። ራይስ 120 ፎርዋርድ ፓሶችን አርጓል። አንደርሰን እንደዚሁ 119 የሚለው ከቁጥራዊ መረጃዎቻችን መካከል የመጨረሻው ይሆናል። ዋይን ሩኒ በአንድ ግለ ታሪክ መጽሐፍ ላይ ስሙ የተነሳበትን መንገድ በመቃወም እርምጃ ሊወስድ ተዘጋጅቷል የሚል መረጃ ወጥቷል። የግለ ታሪክ መጽሐፉ ባለቤትና አዘጋጅ እንግሊዛዊ ቀድሞ የሊቨርፑል ተጫዋች መሆኑ ሲገለጽ የተጫዋች ደግሞ አንዲ ካሮል ነው ተብሏል። ካሮል በህይወት ታሪኩ መጽሐፍ ላይ እንግዲህ ሩኒ በእንግሊዝ ብሔራዊ ቡድን ጨዋታ ጥሪ ወቅት በሆቴል ውስጥ በአልኮል ሳጥኖችና በሲጋራ ፓኬቶች ተከቦ እንደነበር ተናግሯል። ታዲያ የቀድሞ ኒውካስልና የሊቨርፑል አጥቂ ይህንን ታሪክ ከጽሁፍ ውስጥ ካላነሳ እንግዲህ ሩኒ ትልቅ የፍርድ ቤት ክርክር ያስጠብቅበታል ነው ያለው። እንግዲህ ሩኒ በጣም እንደተናደደና በህግ ቡድኑ በኩል ለመጽሐፉ አሳታሚ ጠጠር ያለ ደብዳቤ ልኳል የሚል መረጃም ተሰምቷል። ይህም የሚሆነው እንግዲህ ሩኒ በመጽሐፍ ውስጥ የተገለጸበት መንገድ ሙሉ በሙሉ እውነት ስላልሆነ መጽሐፉ ከህትመት እንዲመለስ ስለሚፈልግ ነው የሚል ዘገባ ነው የወጣው። በሴቶች የአውሮፓ ቻምፒየንስ ሊግ ዛሬ ምሽት የሚደረጉ በርካታ ተጠባቂ ጨዋታዎች አሉ። ባየርን ሚዩኒክ ከማንቸስተር ሲቲ፣ ኢንተር ሚላን ከሃከን፣ አርሰናል ዴንማርኩ ኮጌ፣ እንደዚሁ ዩቬንቱስ ከቤኔፊካ፣ እንደዚሁም ደግሞ ሌላኛው ተጠባቂ ጨዋታ ሪያል ማድሪድ ከፔዤ በሴቶች የአውሮፓ ቻምፒየንስ ሊግ ምሽቱን የሚደረጉ ጨዋታዎች ናቸው። አጫጭር መረጃዎችን ደግሞ እናርሳችሁ። ቨርጅል ቫንዳይክ የኔዘርላንድ ብሔራዊ ቡድንን ተቀላቅሏል። ክርስቲያኖ ሮናልዶም እንዲሁ የፖርቹጋል ብሔራዊ ቡድንን ተቀላቅሏል። ዲዮማንዲ እንደዚሁ የአይቮሪ ኮስት ስብስብን መቀላቀሉ ተገልጿል። ዛሬ የተወለዱ ታዋቂ ተጫዋቾችና በስፖርቱ ዓለም የሚታወሱ ክስተቶችን ደግሞ እናስታውሳችሁ። አይደን ሄቨን የማንቸስተር ዩናይትድ ወጣቱ ተከላካይ በ2006 ዓ.ም ተወልዷል። የዛሬው ዕለትም 20ኛ ዓመቱን የሚያከብርበት ዕለት ሆኗል። የቀድሞ የፓሪሰን ጀርመን የቼልሲ ሌጀንድ እንደዚሁም የብራዚል ብሔራዊ ቡድን ተከላካይ ቲያጎ ሲልቫን በተመሳሳይ ዛሬ መስከረም 22 የልደት ቀኑ ነው። ኢማኑዌል ፔቲት የፈረንሳይና የአርሰናል ታዋቂ ተጫዋች ኢማኑዌል ፔቲትን በተመሳሳይ በዛሬዋ ቀን ተወልዷል። ከፈረንሳይ ጋር የ1998 የዓለም ዋንጫን ያሸነፈው ተጫዋች በዛሬው ዕለት ልደቱን እያከበረ የሚገኘው ሌላኛው ተጫዋች ነው። ሃሪ ኩዌልና ዴቪድ ፍራቴሲን በተመሳሳይ ዛሬ ልደታቸውን እያከበሩ የሚገኙ ተጫዋቾች ይሆናሉ። የዛሬው ዕለት ለአርሰናል ልዩ ትርጉም አለው። በ1996 ዓ.ም መስከረም 22 አርሰን ቬንገር የአርሰናል አሰልጣኝ መሆናቸው በይፋ የተገለጸበት ዕለት ነው። በኋላ ላይ ይህ ስምምነት በክለቡ ብቻ ሳይሆን በእንግሊዝ እግር ኳስ ታሪክም ልዩ ተጽዕኖን ያሳረፈ የሁለት ዓመታት ጉዞ መሆኑ ይታወሳል። መስከረም 22 ታዲያ እኚህ ሰው እንግዲህ ወደ አርሰናል የመጡበት ዕለት ነው። የኢማኑዌል ፔቲት ልደትን በተመሳሳይ ከአርሰናል ጋር ተያይዞ እንግዲህ የሚነሳው እንደሆነ ቀደም ብዬ ገልጭ የላችኋለሁ። ይህ ሰውም እንግዲህ በአርሰን ቬንገር ታይተው በአርሰናል ቤት ልዩ ተጽዕኖን ካሳረፉ ተጫዋቾች መካከል አንደኛው እንደሆነ ይታወቃል። የሀገር ውስጥ መረጃዎቻችን አደረስ ናቸው አድማጮቻችን። የባህር ማዶ ጉዳዮቻችንም ወደ እናንተ ደርሰዋል። ቁጥራዊ መረጃዎቻችንንም ሰጥተናችኋል። ማን ምናል የሚሉ ጉዳዮችንም ወደ እናንተ አደረስን። ዕለቱን በስፖርት ታሪክም ወደ እናንተ ደርሷል። እንግዲህ ያደመጣችሁት የስፖርት መረጃም በዚሁ ይገባደዳል። ሰላማዊ አመሰግናለሁ።
3: በአምላክ ይልፋሽዋ ለስፖርታዊ መረጃዎቹ እጅግ አድርገን እናመሰግናለን። ውድ አድማጮቻችን ብስራት 12 ነበር ያደመጣችሁት። ስላዳመጣችሁን እጅግ አድርገን እናመሰግናለን። ከቀሪ የብስራት ሬዲዮ ፕሮግራሞች ጋር መልካም ቆይታ ይሆንላችሁ። መልካም ምሽት።
4: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
5: ጃጃጃልሜዳ የኛ ሜዳ በዘፊው ሜዳ
6: ጃጃጃልሜዳ የስፖርትና የመዝናኛ ዝግጅት የሚ ፒክቸርስ ፊልም ፕሮዳክሽን ከኦያያ መልቲሚዲያ ጋር በመተባበር በብስራት ነጋሪት ድምጽ 101.1 ዘወትር ማክሰኞ ምሽት ከ1 ሰዓት እስከ 2 ሰዓት፣ ሮብ ምሽት ከ12 ሰዓት ተኩል እስከ 2 ሰዓት ጃን ሜዳ የስፖርትና የመዝናኛ ዝግጅት።
5: ጃን ሜዳ የኛ ሜዳ በሰፊው ሜዳ ጃን ሜዳ
6: እንጫወት። ዘጋጆች ቴዎድሮስ ባጫና እሰይ ጸጋይ። ጃን ሜዳ የስፖርትና የመዝናኛ ዝግጅት ተጀመረ።
5: አሎ ጃን ሜዳ!

ታችን የሆነ ውድድር ሲኖር ነው ብሔራዊ ማነው አሰልጣኝ የሚቀጠርላቸው። ወይ አፍሪካ ዋንጫ ማጣሪያ ወይ የኦሎምፒክ ማጣሪያ ወይም ደግሞ የዓለም ዋንጫ ማጣሪያዎች ሲኖሩ አሰልጣኝ ይቀጠርላቸዋል። ከዛ ማሰልጠን ሂደት በኋላ አሰልጣኞቹ ከብሔራዊ ቡድኑ ጋር ወይም ከፌዴሬሽኑ ጋር ያላቸው ውል ይቋረጥና እስከሆነ ጊዜ ድረስ ከ20 ዓመት በታች የሴቶች ብሔራዊ ቡድን የታዳጊዎች አሰልጣኞች አይኖሩም ውድድር ካልኖረ በስተቀር። ነገር ግን በሌላው ዓለም አሰራር አንድ አሰልጣኝ ወይም አንድ ሀገር ላሏት ብሔራዊ ቡድኖች ሁሌም አክቲቭ አሰልጣኞች አሉ። ያ ማለት ለምሳሌ የኢትዮጵያ ዋናው ዋሊያዎቹ ለረጅም ዓመታት ያለምንም አሰልጣኝ ቅጥር ሲቆይ እንመለከተዋለን። ወይም ደግሞ የአፍሪካ ዋንጫ ማጣሪያ ሊጀምር ወራቶች ሲቀሩት አንድ ወር ሁለት ወር ሲቀረው አሰልጣኝ ይቀጠራል። እና በዛ ሂደት ውስጥ ትልቁ የሚነሳውም እንደ ምክንያት የገንዘብ ኢሹ ወይም ደግሞ ያው የሲስተም ዝርጋታ አለመኖርን እንደ ክፍተት ልናነሳ እንችላለን። ነገር ግን አንድ አሰልጣኝ ለምሳሌ ሌላው ቢቀር ዋሊያዎቹ ሁሌም አሰልጣኝ ሊኖራቸው ይገባል። አክቲቭ የሆነ በሀገሪቱ የሚገኙ የክለብ ውድድሮችን በአጠቃላይ ሊመለከት የሚገባው ሁሌ የብሔራዊ ቡድን ምርጫ ከሊጉ ብቻ ሳይሆን ወይም ከፕሪሚየር ሊጉ ብቻ ሳይሆን ከሱፐር ሊግ የሚገኝበት እድል ካለ፣ ከአንደኛ ሊግ ተጫዋቾች የሚገኙበት እድል ካለ አክቲቭ ሆኖ እያንዳንዱን ተጫዋች በንስር አይን ሊመለከት የሚችል አሰልጣኝ ቀጥሮ ማስቀመጥ ያስፈልጋል፣ ውድድር ኖረም አልኖረም። ስለዚህ ለዚህ ምክንያት ብዙ ጊዜ የማይቀጠርበት ደግሞ በጀት ነው ይባላል። እና አሁንም አሰልጣኝ ቤንጃሚን ዚመር ምናልባት እንግዲህ በአንድ ደሞዝ ከሆነ የሚሰሩት ሶስቱን ብሔራዊ ቡድኖች ከ15 ዓመት ከ17 ዓመት እና ከ20 ዓመት በታች ብሔራዊ ቡድንን በአንድ ደሞዝ ከሆነ የሚሰሩት እንግዲህ አላቅም፣ አሁን የቅጥሩን ዲቴል ነገር ካልሰማ ነው በስተቀር በጀትን ከመቆጠብ አንጻር ሶስት አሰልጣኞችን ለሶስት ታዳጊ ብሔራዊ ቡድኖች ከመቅጠር አንጻር እንግዲህ አንድ አሰልጣኝ ቀጥሮ ሶስቱም ላይ እንዲሰራ ማድረግ ሂደትን ካሰብን ሌላ በአዎንታዊ ጎን ልናነሳው የሚገባ ጉዳይ ሊሆን ይችላል። ነገር ግን በዚሁ ልክ ደግሞ በርካታ አሉታዊ ጉዳዮችን ሊያመጣ ይችላል ብለን መስጋት አለብን። አሁን ከ20 ዓመት በታች ከ17 ዓመት በታችም ከ15 በታችም አንድ ከሆነ አሰልጣኙ የመጀመሪያው ጉዳይ የስራ ጫናና የትኩረት ጉዳይ ነው። አንድ አሰልጣኝ በአንድ ጊዜ ውድድሮች ቢኖሩ፣ በአንድ ጊዜ የሚመጡ የካፍ የፊፋ የማጣሪያ ጉዳዮች ቢኖሩ እንዴት ነው እነዚህን ሶስት ብሔራዊ ቡድኖች በአንዴ ኮንሰንትሬት አድርጎ መምረጥ በሚገባው ልክ መርጦ መስጠት የሚገባውን ሰዓትና የስልጠና ኮንሰንትሬሽን ወይም ትኩረት አግኝቶ ለውድድር ራሱን ብቁ የሚያደርገው? የስልጠና ሂደቱንስ እንዴት ነው? የተጫዋቾች ምርጫ ሂደቱንስ በአንድ የሶስት ብሔራዊ ቡድን ለመምረጥ እድሉን የሚያገኘው ብለን ካነሳን ጥያቄ ምልክት ነው እና ቢታሰብበት ብለን እናስባለን። ሌላ እንግዲህ በእድሜ እርከን የተጫዋቾች የሳይኮሎጂ ደረጃ ይለያያል እና አሰልጣኙ ከ14 ዓመት ከ15 ዓመት ከ17 ዓመት ከ20 ዓመት በታች ላሉ ለእያንዳንዱ የእድሜ እርከን ብሔራዊ ቡድኖች ያላቸው የተጫዋቾችን የመረዳት አቅምስ እስከ ምንድን ነው? በደንብ ስፔሻላይዝ ያደረጉት የትኛው የእድሜ እርከን ላይ ነው የሚለውንም ጥያቄ አንስቶ በደንብ መግባባት ላይ መድረስ ያስፈልጋል። ሌላ እንግዲህ ያው ትልቁ ሀሳብ ሌሎች አሰልጣኞችስ የሚል ጥያቄ ማንሳት ተገቢ ነው ብዬ አስባለሁ። በውኑ ለየእድሜ እርከኑ የሚሆኑ ኢትዮጵያዊ አሰልጣኞች ወይም ደግሞ ሌላም ካሰብን የሉም ወይ? አንድ አሰልጣኝን ሁሉንም ስራ ጠቅልሎ ለታዳጊዎች እንደ ሀገር ኃላፊነት መስጠት ነገ የምንፈልገውን የታዳጊዎች ልማት በምንፈልገው መንገድ ያስኬዳሉ የሚለውን ጥያቄ ማንሳት ያስፈልጋል። ወጣቶች ላይ የሚሰሩ በርካታ ኢትዮጵያዊ አሰልጣኞች አሉና ምናልባት የተወሰነ የእድሜ እርከኑን ለነዛ አሰልጣኞች ድሉን በመስጠት አሁን ለአሰልጣኝ ቤንጃሚን ዚመር እንግዲህ ለሚቀጥሉ 3-4 ዓመታት የሰጠነውን አይነት ጊዜ ለኢትዮጵያዊ አሰልጣኞች ውስጥ ብንሰጥ ከካልቸሩ ጋር ከባህል ከአኗኗር ጋር ከኢትዮጵያ እግር ኳስ ጋር በደንብ የተዛመዱ ወጣቶች ላይ ደግሞ የራሳቸውን በደንብ አሻራ የሚጥሉ አሰልጣኞችንስ አፈላልጎ ያን ድል መስጠቱ ላይ እንዴት ነው የሚለውን ጥያቄ በደንብ መረዳዳት ያስፈልጋል ብዬ አስባለሁ። ሌላ እንግዲህ ታዳጊዎች ላይ የሚሰራ ስራ የረጅም ዓመቱ እና የአጭር ዓመቱን ግብ ማሰብ ያስፈልጋል። ያለበለዚያ አንድ አሰልጣኝ ጥገኛ የሆነ እግር ኳስ ፈጥረን የሆነን ጄኔሬሽን ወደ አንድ አሰልጣኝ እሳቤስ እንዳንመራ መስጋት አያስፈልግም ወይ የሚለውን ካነሳን አሰልጣኝ ቤንጃሚን ዚመር የራሳቸው እሳቤ አላቸው። ወጣቶችን የሚያፈሩበት መንገዳቸው የራሳቸው መንገድ ይኖራል እና እሳቸው የሚያፈሯቸው ከ15 ዓመት ከ17 ዓመት እና ከ20 ዓመት በታች በሚቀጥሉት ዓመታት የሚመጡ ተጫዋቾች
የአሰልጣኙን ሳቤ ጥገኝነት ላይ

እንዳይጥሉና ለኢትዮጵያ እግር ኳስ ለምንፈልገው ውጤትስ የሳቸው ሳቤ ይሰራል ላይሰራም የሚለውን ከመፈተሽ አንጻር እንዴት እንመለከተዋለን የሚለውን ጥያቄ በአግባቡ ማንሳት ያስፈልጋል። ስለዚህ በደፈናው መሆኑ መጥፎ ነው ብለን ላናነሳ እንችላለን፣ ግን ደግሞ ሲሆን ሊመለሱ የሚገቡ ሌሎች ሊታሰቡ የሚገባቸው ቀደም ሲል ያነሳናቸው እንዲሁም ተጨማሪ ሳቢዎችን ማንሳት ያስፈልጋል። ምናልባት ሰሞኑን እንግዲህ ካነሳን የኢትዮጵያ እግር ኳስ ፌዴሬሽን አንድ የጀመረው በጣም በትልቁ ሊበረታታ የሚገባ በዚህ በ2019 ከ17 ዓመት በታች ሀገር አቀፍ የሊግ ውድድር ለመጀመር አስቧል። ይህን ከማሳካት አንጻር አንድ አሰልጣኝ ላይ ብቻ ፎከስ ከማድረግ የሌሎች የእድሜ እርከኖች ላይ የተለያዩ አሰልጣኞችን በማምጣት ዓላማው ጥራት ያለው ነገን የሚረከብ የእግር ኳስ ተጫዋች ትውልድ መፍጠር እስከሆነ ድረስ በየእድሜ እርከኑ የተለያዩ አሰልጣኞችን አድርጎ ግን ስራቸውን በጋራ የሚሰሩበትን ድል መፍጠር በደንብ ተገቢ ነው ብዬ አስባለሁ። እንግዲህ ካነሳ ነው አይቀር ሀገር አቀፍ የሊግ ፎርማቶች እንግዲህ በኢትዮጵያ ደረጃ በ2019 በተለይ በትምህርት ቤቶች ላይ በታዳጊዎች ላይ በትልቁ ከ17 ዓመት በታች ባሉ እድሜያቸው ላይ ሊሰራ ታቅዷል። ሰሞኑን በደንብ የቀረበው እቅድ በእግር ኳስ ፌዴሬሽኑ ባለስልጣናት የመጀመሪያውም የፌዴሬሽኑ ፕሬዚዳንት ሆነው የተመረጡት አቶ ኢሳያስ ጅራ ወደ እግር ኳሱ ቤተሰብ ያመጡት አዲስ ሀሳብ እሱ ነው። በአምስት ኮንፈረንሶች የሚካሄድ 21 ከተሞችን ያካለለ ሀገር አቀፍ ከ17 ዓመት በታች የታዳጊዎችን የማፍራት ታዳጊዎችን የማበልጸግ እቅድ መርሃ ግብር ወጥቷል። እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ኢሳያስ ጅራን በተገኙበት ነበር ባለፈው ሳምንት በጁፒተር ሆቴል ይህ ነገር ይፋ የተደረገው። ወጣቶች ልማትና ስትራቴጂ እና የሊግ ውድድር መዋቅር የሚል ምስረታ ነው ያደረገው። በዚህ ቅርጽ መሰረት አምስት ዞኖችን የያዘ ወይም አምስት ስፓቶችን ወይም አምስት ሀቦችን የያዘ የውድድር ስርዓት ነው የተዘረጋው። አምስት የሀገሪቱ ቦታዎች ላይ ይደረጋል በኮንፈረንስ ሆኖ። ያ ማለት በየሆነ ከተሞች አምስት ተመርጠው ለምሳሌ ሰሜን ኮንፈረንስ ላይ መቀሌ፣ ሰመራ፣ ባህር ዳርና ጎንደር እንዲሁም ደሴ ላይ ያሉ ታዳጊዎችን የሚያሳትፍ ውድድር ይካሄዳል። ምዕራብ ኮንፈረንስ ላይ ከጅማ፣ ከቦንጋ፣ ከጋምቤላ እና ከአሶሳ ያሉ ታዳጊዎችን የሚያሳትፍ የምዕራብ ኮንፈረንስ ይኖረዋል። ምስራቅ ኮንፈረንስ ላይ ድሬዳዋ፣ ሐረርና ጅጅጋን የሚያካልል የወጣቶች ከ17 ዓመት በታች ሊግ ይኖራል። እንዲሁም ማዕከላዊ ኮንፈረንስ ላይ አዲስ አበባ፣ አዳማ፣ አምቦ፣ ሆሳናና ወልቂጤ ያካተተ የታዳጊዎች ሂደትን ያከናውናል። እንዲሁም አምስተኛው ደቡብ ኮንፈረንስ የተባለው ኮንፈረንስ ላይ ደግሞ ከሐዋሳ፣ ሶዶ፣ አርባ ምንጭ እና ባሌሮቤ ያሉ አካባቢዎች ያሉ ታዳጊዎችን በአንድ በማቀፍ በእነዚህ በአምስት ኮንፈረንሶች ላይ በአንድ ሊግ ወይም ደግሞ በአምስቱ ላይ ባሉ ሊጎች ላይ ከ16 እስከ 20 ቡድኖች የሚሳተፉበት በአንድ ቡድን ውስጥ ከ20 እስከ 25 ተጫዋች ቅድሚያቸው ተማሪ የሆኑ ከ17 ዓመት በታች ያሉ ተጫዋቾችን ያካለለ በአጠቃላይ ደግሞ ስንመነዝረው ከ9000 እስከ 12000 ተጫዋቾችን በዓመት ውስጥ የሚያሳትፍ ትልቅ የ17 ዓመት በታች ፎርማት ነው እንግዲህ አዲሱ የኢትዮጵያ እግር ኳስ ፌዴሬሽን ይዞ የመጣው የታዳጊዎች ልማት የሚያሳየው። እንግዲህ በዓመት እስከ 30 ጨዋታዎች ይደረጋሉ። በዋናነት ከመስከረም እስከ ሰኔ በዚህ ወር መጨረሻ ላይ ውድድሮቹ ይጀመራሉ ተብሎ ይታሰባል። ተማሪዎች ከመሆናቸው ጋር ተያይዞ ደግሞ የጨዋታዎቹ ጊዜ ቅዳሜና እሁድ ተደርጎ የስልጠና ጊዜዎች ደግሞ ከትምህርት ሰዓት በኋላ ባሉት ጊዜያት ላይ እንዲደረጉ የሚደረግበት አዲስ ፎርማት ነው። በዚህ ውድድር ላይ እንግዲህ ምናልባት እንደ ጉድለት ካየ ነው የኤምአርአይ ምርመራዎች አይኖሩም። ያው ከበጀት አንጻርም ከተመለከት ነው በጣም እያንዳንዱን እንግዲህ ወደ 12000 ወጣቶችን ኤምአርአይ መመርመር ምናልባት ትልቅ የበጀት እና የራሱ የሰው ኃይልም ስለሚፈልግ በሚለው ልናነሳው እንችላለን። እንግዲህ በእያንዳንዱ 21 ከተሞች ላይ ሁለት የከተማ ካምፖች፣ በድምሩ 42 የከተማ ካምፖች ይኖራሉ። እነዚህ ካምፖች ውስጥ የሚገቡት እነዚህ ተጫዋቾች አጠቃላይ በአመት ደግሞ ሰብሰብ ያለ የሁለት ብሔራዊ የሆነ ውድድሮች ይደረጋሉ። በዚህ ውድድር ላይ ወደ 25 የሚጠጉ ምርጥ ተጫዋቾችን በየአመቱ በማፍራት ለካምፕ ውስጥ በብሔራዊ ደረጃ በማስገባት
ለብሔራዊ ቡድን ግብአት የሆኑ እንዲሁም ለክለቦች ሊከፋፈሉ የተዘጋጁ በታዳጊነት ደረጃ የሚገኙ ተጫዋቾችን የመመልመል ሂደት ተጀምሯልና ይህን ከመጀመር አንጻር በቀጣይ እንግዲህ አፈጻጸሙን ያያየን የምንመለከተው ሆኖ ሳለ በወረቀት ደረጃ ግን በሚቀጥለው አመት እድሜያቸው ከ17 አመት በታች ሆነ ከ9000 እስከ 12000 የሚጠጉ ተማሪዎችን በእግር ኳስ መልምሎ ወደ ብሔራዊ ቡድን ግብአት የሚሆኑ ታዳጊዎችን የማፍራት ሂደት ውስጥ ይጀመራል ማለት ነውና በእነዚህ ኮንፈረንስ እንግዲህ በዚህ ሂደት ውስጥ የኢትዮጵያ እግር ኳስ ፌዴሬሽን ወደ 105 ሚሊዮን ብር የሚጠጋ በጀት ያስፈልገዋል። ያንን መድቦ እንቅስቃሴ እንደተጀመረና ኢትዮጵያን ፉትቦል ፌዴሬሽን አንደር 70 ሊግ ስትራክቸር ዲስትሪቢዩሽን በሚል በካርታ የታገዘ ቀጣይ ፍኖተ ካርታ ወጥቷል። በዚህ ሂደት ውስጥ ያለን ነው እንግዲህ ዛሬ በተሰማ መረጃ አሰልጣኝ ቤንጃሚን ዚመር ከ17 ከ15 እና ከ20 አመት በታች የኢትዮጵያ ብሔራዊ ቡድን አሰልጣኝ እንደሆኑ መረጃዎች ወጡትና አሰልጣኙን መሆናቸው አይከፋም ግን በቀጣይ ደግሞ በደንብ ስራዎች እንዲሰሩ በትኩረት ከሳቸው ጋር በሚያዝ የሚያግዙ ተጨማሪ አሰልጣኞችን ማምጣትም ያስፈልጋል እንላለን። ጃልሜዳን ያደመጣችሁ ነው ጣቢያው ተወዳጁ ብስራት ኤፍኤም 101.1 ላይ እንገኛለን። 0910 98 56 75 አጭር የጽሑፍ መልእክት ሐሳብ አስተያየታችሁን አድርሱን መልሰን ወደ እናንተ መናደርስ ይሆናል። ረፍት እናርግና ተመልሰን ሐሳቦችን ወደ እናንተ ማድረሳችንን እንቀጥላለን። መልእክት ሰምተን እንመለሳለን አብራችሁን ቆዩ።

0: ጃጃል ሜዳ ጃጃጃል ሜዳ የኛ ሜዳ በሰፊው ሜዳ
1: አሎ ጃል ሜዳ
2: ተመልሰናል አድማጮች፣ ጃልሜዳን ያደመጣችሁ ነው። ጣቢያው ተወዳጁ ብስራት ኤፍኤም 101.1 ላይ እንገኛለን። እስከ 2 በቀጣ ስርጭት አብረናችሁ ነን። 0910985675 ባጭር የጽሁፍ መልእክት ሀሳብ አስተያየታችሁን የምታደርሱበት የስቱዲዮ ስልክ መስመራችን ነው። በርካታ አድማጮች ባነሳነው ጉዳይ ላይና ተጨማሪ ሀሳቦችን አድርሳችሁናል። የጥቂቶቻችሁን ላድርስና የዋሊያዎቹን አንዳንድ ሀሳቦች እናነሳለን። ዌልካም ስንትሽ፣ አንድ ጠንካራ ብሔራዊ ቡድን ሊገነባ የሚችለው በፕላንና በእቅድ ስንመራ ብቻ ነው። ለውድድር ብቻ የሚሰባሰብ ብሔራዊ ቡድን የትም አይደርስም። ስንትሽ፣ አንድን አሰልጣኝ ለሶስት ቦታ መሾም እኔ ወጪ ቁጠባ ነው የምለው፣ በራሱ ተፈጥሮን መጋፋት ነው። ስንትሽ፣ በዘመኑ እግር ኳስ የአንድ ቡድን ኮችንግ ስታፍ እንኳን ጥልቀቱን እናውቀዋለን። እኛ ጭራሽ አንድን አሰልጣኝ ለሶስት እርከን ብሔራዊ ቡድን መምረጥ ተገቢ አይደለም ብዬ አስባለሁ። ካሪካ ነኝ ሳታነበው እንዳትወጣ ስንትሽ ከሚል ቤተሰባዊ ማስጠንቀቂያ ጋር ደርሶኛል። ይኸው አድርሻለሁ። ሌላ አድማጭም ሀምዱ ነኝ ከሰበታ፣ ስንትሽ እንኳን ደህና መጣ የሚል ሀሳብ አለው። እሺ እየከፈትን ነው። እንኳን ደህና መጣ። ድል ለኢትዮጵያ ብሔራዊ ቡድን። እነዚህ ታዳጊዎች በክለብ ይታቀፉ ወይ የሚለው ነገር አጠያቂ ነው። እድል ሊያገኙ ይገባል የሚል ሀሳብ አድርሰውናል። ሀምዱ ነኝ ያሉኝ ከሰበት አድማጫችን የዘውትር አድማጫችን ናቸው። እናመሰግናለን። ሰላም ስንቴ፣ የኢትዮጵያ ብሔራዊ ቡድን አሰልጣኞች ከስፖርት ጋዜጠኞች ጋር ሊኖራቸው ስለሚገባ ጤናማ ግንኙነት ህግ ሊኖር ይገባል እላለሁ። አሁን ያለው ግንኙነት በተወሰነ መልኩ ጤናማ ስላልመሰለኝ ነው የሚል የጥርጣሬና የታዘቡትን ሀሳብ ሙሉጌታ ዘውዱ ከአየር ጤና ያደረሱን ሀሳብ ነው። በኋላ እናነሳዋለን። ስለዚህ ሀሳብ አብዲሻ ካች የመድፈኛው ከኮልፍ ያጠና ተራ። ሰላም የጃልሜዳ አዘጋጆች ስንታየው፣ እንዲሁም አሸናፊ ቴክኒሻናችን እንኳን ደህና መጣችሁ። ለአፍሪካ ዋንጫ ወደ ሱዳን የበረረው ብሔራዊ ቡድናችን መልካም ውጤት እንዲገጥመው ከልብ እመኛለሁ። እስከ 2 ከእናንተ ጋር አለው የሚል ሀሳብ አድርሶናል። እናመሰግናለን። ስንቱ ብስራት ሬዲዮ 101.1 ጃልሜዳ አዘጋጆች፣ የኢትዮጵያ ብሔራዊ ቡድን የዋሊያዎቹ አሰልጣኝ አሰልጣኝ ዮሐንስ ሳህሌ ከጋዜጠኛ ጋር ምንም አያመጣም፣ የእሱ አሰልጣኝነት የተለየ ይሆናል፣ የኳሳችን ድምቀት እናመሰግናለን እላለው የሚል ሀሳብ እስኪ በደንብ ላንብበው። አሰልጣኝ ዮሐንስ ሳህሌ ካለ ጋዜጠኛ፣ ኦኬ፣ ካለ ጋዜጠኞች ምንም አያመጣም የእሱ አሰልጣኝነት፣ ስለዚህ ያላቸውን ግንኙነት ቢያስተካክሉ የሚል ሀሳብ አድርሰውናል። ቾምቤ ቦጋለ ከደብረ ዘይት፣ ስታየው አርጋው እንዴት ነህ? የሀገር ውስጥ ስፖርት ፕሮግራም በጉጉት ነው የምንጠብቃችሁ። በቴዲ ዋጫን ሰላም በልልኝ፣ እንዲሁም ቴክኒሻናችንን አሸናፊን በደንብ ሰላም በልልኝ። የዘውትር አድማጫችን አብርሃም ደረቤ ከሰበታ ያደረሱን ሀሳብ ነው። ሰላም ሰላም ጃልሜዳዎች፣ ስንቴ በፊት ልጆች እያለን ስንሸነፍ በጣም እንቆጭ ነበር። አሁን ያሉ ተጫዋቾችም ተመሳሳይ ይመስለኛል። ከ17 ዓመት በታች የያዙት ቤንጃሚን ዚመር ታዳጊዎቹን ደራርቦ መያዙ ፌዴሬሽኑ በእውቀታቸው ተማምኖ ከሆነ ጥሩ፣ ግን የተለያዩ አህጉራዊ ውድድሮች በተወሰኑት ቀናት ሲደራረቡ የእናቴ ቀሚስ የሚለውን ሰበብ እንዳያስከትል ሊታሰብበት ይገባል። እንዲያውም ቤንጃሚን ዚመር ከታዳጊዎቹ አልፈው ዋናውን ብሔራዊ ቡድን ቢይዙት የተሻለ ይመስለኛል። ዓላማ የሌለው አሰልጣኝ ለተመራጭ ተጫዋቾች ሐሞተቢስ ወይም የማሸነፍ ሞራል እንዳይዙ ያደርጋል። የብሔራዊ ቡድናችን አሰልጣኝ የሆኑት አሰልጣኝ ዮሐንስ ሳህሌ አሸንፈን ወደ ቀጣይ ዙር እናልፋለን፣ ካልሆነም የተቻለንን ጥረት ሁሉ እናደርጋለን ማለት ሲገባቸው ገና ጨዋታው ሳይጀመር ከተሸነፍን ቦታዬን በፍቃድ ይለቃለሁ ማለታቸው የተጋጣሚዎቹን ጥንካሬ ተመልክተው ከፍርሃት የመነጨ ነው ወይስ ልጆቹ ከበስተጀርባ የማነቃቂያ መልእክት መሆኑ ነው የሚል ሀሳብ ጌታቸው ደመቀ ከአዲስ ከተማ አድርሰውና እንደወረደ አድርሸዋለሁ። በዚሁ ወደ ብሔራዊ ቡድናችን ጉዳይ እናንሳ። የዋሊያዎቹ እንግዲህ የ2027ቱን ፓሞጃ ኬንያ፣ ዩጋንዳና ታንዛኒያ በጋራ የሚያዘጋጁትን የምስራቅ አፍሪካው የአፍሪካ ዋንጫን የማጣሪያ ውድድር ለማሰናዳት ዛሬ ወደ ደቡብ ሱዳን አቅንተዋል። የሱዳን ብሔራዊ ቡድን ለጨዋታ የመረጠው ጁባ ደቡብ ሱዳንን መሆኑን ተከትሎ እንግዲህ ባለፉት ከነሐሴ 8 ተጠርቶ ያው ከ9 ጀምሮ ዝግጅታቸውን አድርገዋል። ከጊዮርጊስ፣ ከሐዋሳ ከተማ ከታዳጊዎች ጋር ጨዋታቸውን አድርገው እንግዲህ በተቻለ መጠን በቂ ሚሉትን ዝግጅት በማድረግ 23 የሚጠጉ ተጫዋቾችን በመያዝ እንግዲህ ወደ ሱዳን አቅንቷል። ደቡብ ሱዳን የፊታችን አርብ ከምሽቱ 1 ሰዓት ላይ ከሱዳን ብሔራዊ ቡድን ጋር የመጀመሪያ ጨዋታውን ያደርጋል። ኢትዮጵያ ብሔራዊ ቡድን ለማጣሪያው ዝግጅት ከዛ ወደ አዲስ አበባ ይመለስና ወደ ባህር ዳር በማቅናት መስከረም 19 ደግሞ ከጠንካራው የሴኔጋል ብሔራዊ ቡድን ጋር ሁለተኛ የምድብ ጨዋታቸውን አድርገው የመጀመሪያው እንግዲህ የምድብ ማጣሪያ ጨዋታዎች ይጠናቀቃሉ። ለነዚህ ሁለት ጨዋታዎች እንዲሆናቸው አሰልጣኙ ይሆነኛል የሚሉትን ተጫዋቾች በ40 ተጫዋቾች ጀመሩ። ያው በርካታ ተጫዋቾችን ቀነሱ። በጨዋታ ሂደት ከውልዋሎ ከሲዳማ የተመለከቷቸውን ተጫዋቾች አስገቡ። በዛ ሂደት ውስጥ እንግዲህ በቂ ያሉትን ተጫዋች ወይም በወቅታዊ ብቃቱ ለብሔራዊ ቡድኑ ይመጥናል ያሏቸውን ተጫዋቾች ይዘው ሄደዋል። ያን ተከትሎም እንግዲህ ትላንትና የጋዜጣዊ መግለጫ ሂደቶች ነበሩ። እንግዲህ ከቅርብ ጊዜ ወዲህ እየሆኑ ያሉ የጋዜጣ እንደ ግሌ መልከታ እየተካሄዱ ያሉ በተለይ ከአሰልጣኝ ዮሐንስ ሳሌ ጋር ተያይዞ ያሉ የጋዜጣዊ መግለጫ ሂደቶች ከዋናው ጉዳይ ይልቅ ከሚዲያ ጋር ያላቸው ግንኙነት ላይ በጣም ትኩረት እያደረገ ይመስለኛል። እና ያ ደግሞ በተወሰነ መልኩ የጋዜጣዊ መግለጫ ሂደቱን ይሄ ሰላማዊ መንፈስ ያለው እስካይመስል ድረስ ድባቡን የቀየረው የሚመስል አይነት እኔ እውነት ለመናገር በቦታው አልነበርኩም። በቪዲዮ ግን መግለጫውን በኢትዮጵያ እግር ኳስ ፌዴሬሽን ይፋዊ ዩቲዩብ ገጽ ለመመልከት ሞክሬያለሁ። ቅጭም ያለ ፊት በጋዜጠኞቻችንም በአሰልጣኝ ዮሐንስ ሳሌም በኩል ማለት ስፖርት ነው፣ እግር ኳስ ነው፣ ሀገር ናት የምትወከለው። ዞሮ ዞሮ እዛ ጋር አንድ ያደርገናል። ነገር ግን ከሚዲያ ጋር ያለው የአሰልጣኝ ዮሐንስ ሳሌና የሚዲያዎች ጥሩ ያልሆነ ግንኙነት ብለን ብናነሳው ጥሩ ነው ብዬ አስባለሁ። እና በዛ ረገድ በዚህ ልክ ሲሪየስ የሆነ ጋዜጣዊ መግለጫ መሰጣጣቱም ተገቢ ነው ብዬ አላስብም። ኦፍኮርስ አሰልጣኝ ዮሐንስ ሳሌ በመግቢያቸው ብሔራዊ ቡድናቸውን በምን መንገድ እንዳቀናጁ፣ ምን አይነት ዝግጅት እንዳደረጉ፣ እነማንን እንደጨመሩ፣ እነማንን እንደቀነሱ፣ ኢቭን የራሳቸውንም እያንዳንዱን በእነዚህ ቀናት ውስጥ ያሳለፉባቸውን ሂደቶች በግልጽ ለጋዜጠኞች አንስተዋል። ከዛ ጋዜጠኞችም ጥያቄዎች ጠይቋቸዋል። የተነሱ ዋና ዋና የብሔራዊ ጉዳዮች አሉ። ከዛ ጋር ተያይዞ ግን አሁንም ኢሹ እየሆነ የመጣው መፍትሄም ሊያገኝ ይገባል ብዬ የማስበው የኢትዮጵያ እግር ኳስ ጋዜጠኞችና የአሰልጣኝ ዮሐንስ ሳሌ ጋር ተያይዞ ያሉ እንዴት ነው የኢትዮጵያ ጋዜጠኞች ብሔራዊ ቡድኑን በደንብ መመልከት ይፈልጋሉ። ኢሹ ይሄ ነው። በቃ ብሔራዊ ቡድኑን በተለይ የሆነ ጊዜ እየተሰጣቸውን ቢሆን የዘጠና ደቂቃውንም የወዳጅነት ጨዋታውንም ሂደት በልምምድ ወቅት የሚያደርጋቸውን እንቅስቃሴዎችን በደንብ መመልከት እንደ ሀገር ውስጥ በደንብ መረጃ እንደማይገኝበት ጉዳይ ሆኖ ገብተው መመልከት ይፈለጋል። የኢትዮጵያ እግር ኳስ ፌዴሬሽን ደግሞ 15 ደቂቃ የሚል ሀሳብ አምጥቷል። እንግዲህ ይሄ 15 ደቂቃ የሚለውን ሀሳብ ሁለት ሀሳብ ይነሳል። አንደኛው ጉዳይ ከአሰልጣኝ ዮሐንስ ሳሌ የመጣ ጉዳይ ነው። ቢኮዝ ያንን የሚያንጸባርቅ ሀሳቦችን ብዙ ጊዜ ሲያነሱ እየተመለከትን ነው የሚባል አለ። እሳቸው ደግሞ ትናንት በሰጡት ሀሳብ ይሄ የኔ ውሳኔ አይደለም፣ ህጉን ተንተርሶ የኢትዮጵያ እግር ኳስ ፌዴሬሽን ነው እናንተን 15 ደቂቃ ብቻ እንድትመለከቱ ያደረጋችሁ የሚል ሀሳብ አንስተዋል። ከዛ ጋር ተያይዞ ደግሞ ሐዋሳ ላይ በነበረ የወዳጅነት ጨዋታ አሰልጣኝ ዮሐንስ ሳሌ ራሳቸው ጋዜጠኞች ከየወዳጅነት ጨዋታው ውጭ እንዲሆኑ ሲያደርጉ ተመልክተናል። ስለዚህ የራስዎት ሀሳብ ነው እንጂ የፌዴሬሽኑ አይደለም የሚል ሀሳብ በማንሳት ትልቅ ሙግት ተፈጥሯል። እንግዲህ ለአንድ ብሔራዊ ቡድን ነው ዞሮ ዞሮ ሁሉ የሚሰራው፣ እሱም መገንዘብ ያስፈልጋል ብዬ አስባለሁ። የብሔራዊ ቡድኑ ስኬት የጋዜጠኞች አይደለም፣ የብሔራዊ ቡድኑ ስኬት የአሰልጣኝ ዮሐንስ ሳሌ አይደለም፣ የጋራ ነው። ነገ ውድቀቱንም በጋራ ነው የምንቀበለው እና ስምምነት ሊፈጠር ይገባል። በዚህ ልክ ጋዜጠኛው ብሔራዊ ቡድኑ የሚፈልግ ከሆነ መፍቀድ ተገቢ ነው ብዬ አስባለሁ። አንዳንዴ ህግ ብለን እስከዛሬ ያልተገበርነውን ህግ ሳይሆን ማሰብ ያለብን ነባራዊ ሁኔታም ይባላል። አንዳንዴ ህጎችን የማንጠብቅባቸው ማለት እንደ ሀገር የምንሆንባቸው ጊዜያት አሉ። የተለመዱ ነገሮች አሉ። ነገ የሆነ አሰልጣኝ ሲመጣ ደግሞ በፈለግነው መንገድ ጋዜጠኞች ገብቶ ብሔራዊ ቡድኑን እንዲፈቅዱ ሲያይ ህግ ጥሷል ልንል አይገባም። ነባራዊ ሁኔታ አውድ የሚባል ጉዳይ አለና ያንን ማሰብ ያስፈልጋል ብዬ አስባለሁ። እና በዚህ ልክ የብሔራዊ ቡድኑ ከጋዜጠኞች መደበቅን ኢሹ አድርገን ነገ እንግዲህ አሰልጣኝ ዮሐንስ ሳሌ የሚያመጡት ውጤት ላይ ተንተርሶ ደግሞ ይሄ እሳይ የሚባል አይነት ሳቢዎቹ እንዳይመጡ መጠንቀቅ ያለብን ይመስለኛል። ዞሮ ዞሮ ትልቅ ፎከስ መሆን ያለበት በራይ ቡርኑ በመንገር ተዘጋጀ ከሚገጥማቸው ቡርኖች አንጻር ያደረገው ዝግጅት ምንድነው? በምን መንገድ አሸንፎ ወደ ቀጣዩ ዙር ወይም ደግሞ ከምድቡ ጥሩ ነጥብ ይዞ ወደ አፍሪካ ዋንጫ ያልፋል የሚለው ላይ በደንብ ትኩረት ማድረግ ያለብን ይመስለኛል። ያለበለዚያ ከጋዜጠኞች ጋር በተቀመጠን ቁጥር የሌለ ሰጣ ገባ ውስጥ ሊነሱ የማይገባቸው የብሔራዊ ቡድን ጉዳዮች ያነሱ እርሶ እንዲያርገዋል እኔ እንዲነኝ የተባባልን መተላለፉ ለኔ አሁንም ተገቢ አይደለም። ፌዴሬሽኑም ይሄን ነው በቃ ጋዜጠኞች ብሔራዊ ቡድኑ ማየት ይፈልጋሉ ስለዚህ እንዲታዩ ይፈቀድላቸው ይፈቀድላቸው ሲባል ሁሉም ነገር ላይ ሆኖ ይችላል ግን ደግሞ በልኩ በአግባቡ የሚፈልግ ጊዜ ካለ ተጨምሮ እንግዲህ ግዴታ አይደለም ማለት 15 ደቂቃ ግዴታ የሚል የለም። ኦፍ ኮርስ ግዴታው 15 ደቂቃ ቢሆንም ግን ደግሞ ፌዴሬሽኖች በፈለጉት መልኩ ለጋዜጠኞች ብሔራዊ ቡድኑን ክፍት የማድረግ እድል አላቸው መብትም አላቸውና ያን ታሳቢ ያደረገ ነጻነት ይሰጥ ይሄን ትርክ ይቁም ብያስባለሁ። አሁን አሰልጣኝ ዮሐንስ አለ ውጤት ሳይሆን ብዙ ጊዜ ጎልቶ ይወጣ ያለው የዚህ ጉዳዮች ስለሆነ ብዬ ነው ይሄን ሐሳብ ያነሳሁት። አድማጮችስ ምን ትላላችሁ? ያሰልጣኝ ዮሐንስ አለና የስፖርት ጋዜጠኞችን ግንኙነት እንዴት እየታዘባችሁ ነው? የብሔራዊ ቡድኑ ውጤትንስ በምን መልኩ አፌክት ያደርጋል የሚለውን በደንብ ብናየው ስምምነቶች ቢመጡ እንግዲህ አቶ ኢሳያስ ጅራም ይህን ጉዳይ ለአንዴና ለመጨረሻ ጊዜ እባክዎት ይፍቱትና የነበረ የጋዜጠኞችና የብሔራዊ ቡድኑ ግንኙነት ምንም ጥያቄ የለውም የብሔራዊ ቡድኑን ከመመልከት ፍቅር የመጣ ጥያቄ መሆኑን ተመልክተው መፍትሄ ቢሰጡት ብዬ አስባለሁ። ድጋሜ በጋዜጣዊ መግለጫ በተገናኘን ቁጥር እንደዚህ አይነት ጉዳዮች ጎልተው ባይታዩ አጉል ንትርኮች የጋዜጣዊ መግለጫው ዋና ርዕስ ሆነው እንዳይወጡ ጥንቃቄ ማድረጉ ያስፈልጋል። ያለበለዚያ አውዱን ይስትና ነገ ብሔራዊ ቡድኑ የሚያመጣ ውጤት ላይ ብለን ነበር የሚል መወቃቀስ እንዳይመጣ የሚል ሀሳብ አለኝ። ዞሮ ዞሮ ግን ለዋሊያዎቹ አሁንም ሀገርን ነው የሚወክሉት እና መልካም እድል እንመኛለን። ትላንት እንግዲህ ሌሎች ሀሳቦችንም አንስተዋል። በደንብ በቻሉት መጠን ዝግጅት እንዳደረጉ ወቅታዊ ብቃት ላይ ተንተርሰው ተጫዋቾችን እንደቀነሱና እንደጨመሩ በጉዳትም ከብሔራዊ ቡድኑ የተገለሉ በርካታ ተጫዋቾች እንዳሉ በዛው ልክ ደግሞ በተለይ በሲዳማና በወልዋሎ ጨዋታ ጥሩ ናቸው ብለው ያስባቸው እንደ ካርሎስ አይነት ተጫዋቾችን ወደ ስብስባቸው ማካተታቸውን ጠቅሰዋል። እንግዲህ አፍሪካ ዋንጫን ከማሳለፍ አንጻር ኃላፊነታቸው ውስጥ ስምምነታቸው ውስጥ አንዱ ይሄ ጉዳይ እንደሆነ አሰልጣኝ ዮሐንስ ሳሌ አንስተዋል። ብሔራዊ ቡድኑን ለአፍሪካ ዋንጫ ካላበቁ ምናልባት እንግዲህ ከብሔራዊ ቡድኑ ጋር የሚለያዩበት እድል እንዳለ እና የስምምነቱ አንድ አካል ለሚቀጥለው ለ2027 የአፍሪካ ዋንጫ ብሔራዊ ቡድኑ ማብቃት እንደሆነም አንስተዋል። ሌላ ጉዳይ ከዚህ ከግብ ጠባቂ ጋር በተያዘ በጀነራል አሰምብሊውም ወይ በጠቅላላ ጉባኤውም ይህን ጉዳይ አንስተውት ነበረ። በተለይ ሊጉ ላይ በጣም በርካታ የውጭ በረኞች መምጣታቸውን ተከትለው በደንብ አሰልጣኞች ከታች ጀምረው የብሔራዊ ቡድን ግብ ጠባቂዎችን በማፍራት አንጻር በሀገር ውስጥ ጥራት ያላቸው ግብ ጠባቂዎችን በማፍራት አንጻር ከታች መሰራት እንዳለበት እንደሚያምኑ ያ አቋማቸው መሆኑን ትላንትም ያንጸባረቀ መግለጫን አውጥተዋል። ዞሮ ዞሮ ከሞላ ጎደል ስለ ብሔራዊ ቡድኑ እንደተለመደው ደግሞ ከጋዜጠኞች ጋርም ከሚዲያ ጋርም ያላቸውን ሀሳብ በተወሰነ ንትርክ መልኩ የተላለፈበት ነው ብዬ አስባለሁ። የእናንተስ ሀሳብ እንዴት ነው? እንዴት ቢሆን ነው ሁለቱ አሰልጣኞችና የጋዜጠኞች ቡድን ሊስማማ የሚችልበት መንገድ የሚፈጠረው? ለዚህ ደግሞ የኢትዮጵያ እግር ኳስ ፌዴሬሽንም መፍትሄ ሊሰጠው ይገባል ብዬ አስባለሁ። ቴዲ ባጫን እናስገባና ደግሞ የዚህን ጉዳይ ሀሳቦች ከእሱ ጋር የምናነሳ ይሆናል። አብራችሁን ቆዩ። 0910 98 56 75 በአጭር የጽሁፍ መልእክት ሀሳብ አስተያየታችሁን ስጡን። የተከበራችሁ አድማጮች ቴዲን በቀጥታ ስርጭት አግኝቼዋለሁ። እንደምን አመሸ ቴዲ?
1: እንዴት አመሹ አለቃ? እንዴት አመሹ?
2: ሰላም አምሽተናል። ወደ ጉዳያችን ንግባ በቀጥታ። ዛሬ ሁለት ጉዳዮችን እያነሳው ነበረ፣ ስለ ሁለቱ ብሔራዊ ቡድኖች። ከ20 ዓመት በታች ብሔራዊ ቡድን በአሰልጣኝ ቤንጃሚን ዚመር የሚመራው ከአፍሪካ ዋንጫ ሴካፋ ዞን ማጣሪያ ውጭ ሆኖ መመለሱን አነሳል። በዛው አያይዤም የአሰልጣኝ ቤንጃሚን ዚመርን የሶስቱ የእድሜ እርከኖች ዋና አሰልጣኝ ሆነው መሾማቸው ዙሪያ ላይ በአዎንታዊም በአሉታዊም ሊያመጣ የሚችለውን ተጽዕኖና ጥሩ ጎን አነሳን። ከዛ ደግሞ የዋሊያዎቹን ጉዞና ከጉዞ ጋር ተያይዞ ትላንት አሰልጣኝ ዮሐንስ ሳሌ ያነሷቸው ሐሳቦችን አነሳንና አንተ ምን ሐሳብ አለ በዚህ ጉዳይ ዙሪያ በተለይ ከ20 አመት በታችሁን ጀምር
1: እንግዲህ ቤንጃሚን ሲመረን እንግዲህ ሁሉንም እኔ ብየዋለሁ አቀናባሪ ምሱ ነው ዜማ ደራሲ ምሱ ነው ደራሲው ምሱ ነው እና ሙዚቀኛው ምሱ ነው ሁሉንም ማድረግ መሆን አትችልም መሆን አንድ ሰው መሆን የሚችለው አንድ ነው አግን ትልቁ ችግር ምንድነው ራሱ የኢትዮጵያ እግር ኳስ ፌዴሬሽን አሁንም ራሱ መመርመር አለበት ይያስባለሁ ያው ምልህ አንድ ጊዜ እውነታውን ስትናገር ሰዎች እውነታውን መቀበል አይፈልጉም እንጂ ምናልባት በሌላው ዓለምም ምናልባት የኡጋንዳው አሰልጣኝም እነዚህ አንደር 70 ይዟቸው የነበረውንና አዲስ አበባ ላይ የመጣው የኡጋንዳው ቡድን እንደገና ደግሞ ሞሮኮ የሄደው ቡድን ወደ ላይም ሲያሳድጋቸው አብሮ እድሜያቸው ያለፈ ስለሆነ የተወሰኑ ተጫዋቾችን ጨምሮ አንደር 20ን ያዘው እሱ ነው ስለዚህ በ20 እና በ17 ዓመት ውስጥ ቢሆን ችግር የለውም ግን ዚመረን በይበልጥ አንደር 20 ላይ ብታደርገው በጣም የተሻለ ነው ብዬ አስባለሁ ይሄ የኔ እይታ ነው ነገር ግን አንድን አሰልጣኝ ከ15 ዓመትም በታች ከ17 ዓመት በታች ከ20 ዓመት በታችም ሾም ይዋለው ስትል ውለታ ነው የያዙት አመራሮቹ ውለታ ነው የያዙት ወይኛ ማናቀው በድብቅ እነሱ የሚያስቡት ነገር ካለ ወይ ይንገሩ የህዝቡ ማለት የኢትዮጵያ ብሔራዊ ቡድን የህዝብ ነው የግለሰቦች አይደለም ስለዚህ በዚህ በአንደር 70 ውድድር ላይ በተለይ ውጤታማ የሆኑ አሰልጣኞች አሉ ትላንትና እኔ ጠቅሼዋለሁ ምናልባት ማህበራዊ ሚዲያ ላይ ካየኸው አላቅም ቤንጃሚን ሲመር በአንድ አመት ውስጥ ከስድስት አሰልጣኞች ጋር አብሮ ሰርተዋል መነሻውን አንደር 70 ከዘካሪያስ እና ከዮኒ ጋር ሰርተዋል ወደ ሞሮኮ ሲሄዱ ሚኪን እና ፍቅሩ ተፈራ ነው ይዞ የሄዱት አሁን ደግሞ ወደ አንደር 20 ደግሞ ሲመጡ ደግሞ ፍጽን እና ጃምፒን ያዙት አሰልጣኝ ቤንጃሚን ምናልባት ፍጽ ስል ፍጹም ገብረ ማርያም ለማለት እንደሆነ አድማጮች እንዲያውቁ ትፈልጋለሁ
2: በፕሮቶኮል ብንጠራው
1: እሺ የቀድሞ ተጫዋች
2: ፍጹም ገብረ ማርያም
1: የተገኘውና ከዩኒቨርሲቲ የተገኘው ፍጹም ገብረ ማርያም እንዲሁም የቀድሞ ተጫዋች አንደር 20 ላይ ደግሞ ሚኬል ይባላል እንደገና ደግሞ የቀድሞ ተጫዋች ፍቅሩ ተፈራ አንደር 20 ላይ ነበር በአንደር 70 ላይ ደግሞ አሁን ኢትዮጵያ መድንን ለዋንጫ በተከታታይ 2 አመት በዚህ በአንደር 70 ውድድር 3 ፖይንትን የዋንጫ ባለቤት የከፍተኛ ዲቪዥኑንም የዋንጫ ባለቤት ከ3 ፖይንት ያደረገው ዘካሪያስ ይባላል የኢንስትራክተር የሰላም ዘራይ ባለቤት ነው አሁን ደግሞ ኢትዮጵያ መድንን ይዞ ደግሞ እንደዚሁ በክልል ሻምፒዮና እንደዚሁ ውጤታማ ሆኗል አንደር 70 የዮናስም ደግሞ ጊዮርጊስን ይዞ እዛው የክልል ሻምፒዮና ላይ በጣም ጥሩ ፉክክር ሲያደርግ የነበሩ ናቸው ስለዚህ መመረጥ ካለባቸው አሁን አንደር 70 ዝግጅት ግቡ ተብለዋል እውነት እንነጋገር ከተባለ መመረጥም ካለባቸው የሀገራችን ልጆች እየለፉ ነው አይደል ያሉት ስለዚህ እድሉ መስጠት ያለበት ለነሱ ነው እየለፉ ነው ያሉት ምንድነው ታዲያ ጥቅማቸው ለነዚህ ልጆች ለፍተህ ጥሩ ሆነ ብሔራዊ ቡድን ማትሰጣቸው ከሆነ ታዲያ ምንድነው ልፋታቸው የዛሬ ሳምንትም ነግሬክ ነበር አይደል በአንደር 20 ውድድር ተዘጋጅቶ ኢትዮጵያ እግር ኳስ ፌዴሬሽን ባዘጋጀው በአንደር 20 ፕሮግራም የውድድሩ ኮከብ ተጫዋች ከሲዳማ ቡና አልተመረጠም ብዬ ነበር የምታስታውስ ከሆነ ሳይመረጥ ሄዷል እንደገና ደግሞ አሰልጣኞችም አንደር 20 ላይ ሲያሰለጥኑ የነበሩትና በተለይ በክልል ሻምፒዮን ላይ ሲወዳደሩ የነበሩት ምንድነው ጋራንቲያቸው ታዲያ ሀገር አገልግለው ሀገር ለማገልገል የክለቦች ተሳትፎ ላይ ውጤታማ ከሆኑ ለምንድነው ማትሰጣቸው ታዲያ ገብቷል ስለዚህ እግር ኳስ ፌዴሬሽኑ ቆም ብሎ ማሰብ አለበት አንደኛው ትልቁ ችግር
2: ምናልባት እንደዚህ አይነት ጉዳዮች በእኛ ሀገር ብቻ አዲስ አይደሉም ማለት በታዳጊዎች ደረጃ ሌሎች ሀገራትም ይሰጣሉ ግን ሌሎች ሀገራት አይደለም አይ መለለ ነው አይ ሌሎች ሀገራት ላይ ይተገበራል ግን የሚተገብሩበት መንገድ እግር ኳሳቸው አድጓል። ቢያንስ ታዳጊዎች ውድድሮች በደንብ አሏቸውና አንድ አሰልጣኝ አሰልጣኝ ቢሆንም እነዛን ተጫዋቾች የመመልከት እድል አለው በውድድር ሂደቶችና
1: ማሪ ኮ አይደለም ቤንጃሚን የት ነው የሚያያቸው እንዴ? ምንድነው አንተ ያልክ ያለ?
2: ስራው ከሆነ እኮ የማየት ግዴታ አለበታ
1: እኮ አለበታ እና መኖር አለበታ እዚህ ታዲያ እና ታዲያ አንድ አሰልጣኝ ለምሳሌ አንደር 70 ውድድር ላይ ሰው የመረጠው እኮ ነው መቶ መጨረሻ ላይ እሱ 80 ልጆችን ፒክ አድርጎ ስካውቲንግ ያደረገው እንጂ የመረጡት እኮ ሌሎች ናቸው። ሌላ ሰው እኮ ነው የመረጠው። እንዴ አፍልጣኝ ስትሆን እኮ ውድድሮቹን እየተከታተልክ እየዞርክ ማየት አለብህ አይደል እንዴ? ለአንተ አጫወት የሚሆነውን ልጅ ለመምረጥ ማየት አለብህ። ይሄ ሰው የአሜሪካዊ ነው አይደል? ለምሳሌ የብሔራዊ ቡድን አሰልጣኝ ቢሆን አመቱን ሙሉ እዚያ እንዴ የሚቀመጠው? የዋናው የብሔራዊ ቡድን አሰልጣኝ ቢሆን ከሀገር ይወጣል? አይወጣም አይደል? ለምን? ውድድሮች ባሉበት ጠቅላላ እየሄደ ይመለከታል። ለምን? ማየት የሚችለው ከጨዋታ ነው። አለቀ። ይህ ምንም እኮ ብላክ ኤንድ ዋይት የሚታይ ነገር እኮ ነው። ነገር ግን ለአንድ ሰው ሶስት ኃላፊነት እንዴት ትሰጣለህ? ለምሳሌ አንደር 50 ላይ በታለንት አይደንቲፊኬሽን የመጣው ፊፋ የወከለው ኬፕሮ የሚባል ሰውዬ አለ። ይህ ሰውዬ በትውልዱ ጋናዊ እና ጀርመናዊ ነው። አርፒ ሌብዚንግ ሲሰራ ነበረ። በጣም ትልቅ ፕሮፋይል ያለው ነው እና በዚህ በታለንት አይደንቲፊኬሽን በአርሴን ቬንገር ፕሮጀክት ስር ለ26 አባል ሀገራት የተላኩ አቅም ያላቸው የፕሮ ላይሰንስ ባለቤቶች አሉ። ይህ ሰውዬ እውቀቱ በጣም ሰፊ ነው። አሁን አንደር 50ዎችን በዚህ በታለንት አይደንቲፊኬሽን እያሰለጠነ ይገኛል። ሙሉ ወጪውን በጀቱን የሸፈነው ፊፋ ነው። ገባ? ይህ ሰውዬ ልጆቹን አብቅቶ ለሁለት ዓመት አየ እስከ 17 ዓመት ያደርሳቸዋል። ፊፋ ከ15 ዓመት በታች ባለ ፕሮጀክት ላይ ነው ትኩረት አድርጎ የሚሰራው። በነገራችን ላይ ላይቤሪያ አንደር 10 ጀምራለች፣ አንደር 50 ጨረሰው እና በታለንት አይደንቲፊኬሽን ፊፋም የሚለው ህጉም የሚለው ከ9 ዓመት እስከ 15 ዓመት የሆኑት ልጆች ናቸው የሚያበቃው። ታለንት የሚለየው እዛ ላይ ነው። ታለንት የሚለየው ገብቷል። ከ17 ዓመት ላይ ስካውት ነው የምታደርጋቸው። አንድ ዴቨሎፕ የሆኑትን ልጆች ስካውት ነው የምታደርጋቸው። እኛ ግን ተገላቢጦች ነው፣ ከዓለም ጫ ሆነን በተለየ መንገድ ነው እየሰራን ያለ ነው። ይሄንን ቆም ብለው ማሰብ አለባቸው። ለዚህ ደግሞ ትልቁ የሚና መደበላለቅ ስላለ ነው። ኢትዮጵያ እግር ኳስ ፌዴሬሽን ውስጥ የቴክኒክ ዳይሬክተር የለም። ስንታየው ዶክተር ጌታቸው ነበሩ፣ እሳቸው ተነስተዋል። ገባ? መሆን ያለበት ገባ ወይ ፕሬዚዳንቱ አይደለም ወይ ዶክተር ሳሙኤል አይደለም ወይ አቶ ባህሩ አይደለም። ይህ ስራ መሰራት ያለበት በትክክለኛው መንገድ አሜሪካ ተቀምጦ ያለውም የቴክኒክ አማካሪ የተባለው አምሳሉም አይደለም፣ አይመለከተውም። አሜሪካ ተቀምጦ በርቀት አይደለም እግር ኳስ የሚመራው። አቅም ካለው መቶ የኢትዮጵያ እግር ኳስ ፌዴሬሽን ቴክኒካል ዳይሬክተር ሆኖ መምራት ይችላል፣ ኢትዮጵያ መጥቶ ማለት ነው። ከዛ ውጭ ግን ገባ እነሱ የተዋዋሉት ውለታ አለባቸው መሰለኝ። እግር ኳስን እየጎዱት ነው ያሉት። እኔ ፊት ለፊት ነው እየተናገርኩ ያለሁት። ዓለም በደረሰበት እግር ኳስ ልንሄድ የምንችለው ትውልድ እንዳይመክን ኃላፊነት አለባቸው ቦታቸው ላይ እስከተቀመጡ ድረስ የኢትዮጵያ እግር ኳስ ፌዴሬሽን አመራሮች። ስለዚህ መሆን ያለበት ለምን የሚና መደበላለቅ ታደርጋለህ? የቴክኒክ ዳይሬክተር በየጊዜው የሚቀያየር ከሆነ ካፍም ፊፋም ብዙ ነገሮች ነው የሚያጎድሉብህ። በቴክኒክ ጉዳይ ኢሳያስ ጀራ ወጥቶ አይናገርም፣ ማንም አይሰማው። ገባ? አስተዳደራዊ ነገር ላይ ነው። ሁሉም የራሱ የሆነ እርከን ስላለው ማለት ነው። ስንታየው ይህንን ማንም ሰው ገብቶ ካፍ ኦንላይን ላይ ማንበብ ይችላል፣ በጣም ቀላል ስለሆነ ማለት ነው። ስለዚህ እኛ እስከዛሬ ድረስ ስንት ቴክኒካል ዳይሬክተር እንደቀየረን እስኪ ወደኋላ ተመልሰ ይኸው፣ በዚህ 7 ዓመት ውስጥ ቴዲ ፍራንኮ ተቀይሯል። ዳንኤል ገብረ ማርያም የለም። ከዳንኤል ገብረ ማርያም በኋላ አሁን ዶክተር ጌታቸው ነው የመጡት፣ እሳቸውም ወጡ። ለምንድን ነው የማይበረከተው? ይህን ቆም ብለው ይዩት። አዲሱ ስራ አስፈጻሚዎች ቆም ብለው ይመልከቱት። ለምንድን ነው ሁልጊዜ እግር ኳስ ወደኋላ እየሄደ ያለው? እውነት ለመናገር በእጅ ያዙት ወርቅ እንደ መዳብ ይቆጠራል እንጂ ለምን አሰልጣኝ አብርሃም መብራቱን ቴክኒካል ዳይሬክተር ብለው አይቀጥሩትም? የካፍ ኤሊት ኢንስትራክተር ነው፣ በሌላ ሀገር ይከበራል አይደለ? እሱ አንሶ ነው። ለምን በቃ ትክክለኛው መንገድ አብርሃም መብራቱን የኢትዮጵያ እግር ኳስ ፌዴሬሽን ኢንስትራክተር አድርጎ ይሾመውና አትሊስት የተበላሸውን መንገድ ያስተካክለው። አብርሃምን ደግሞ መቅጠር ካልፈለጉ ሞሮኮ ይመላለሳሉ አይደለ? ከሞሮኮ እግር ኳስ ፌዴሬሽን የፕሮ ላይሰንስ ያላቸው ገባ የማይወግኑ ሙያቸውን ብቻ የሚያስቀጥሉ ባለሙያዎችን አምጥቶ ያድርጉ። የዛሬ 60 ዓመት አንድ ታሪክ ልንገር። የዛሬ 60 ዓመት 1959 ዓመተ ምህረት ላይ ይድነቃቸው ተሰማ ያሉት ልንገር። ይሰማሃል አይደል?
2: ይሰማኛል። ቀጥል።
1: እሳቸውን መጻፍ ሳለባ ነበር። ምን አሉ መሰለ? 1959 ዓመተ ምህረት ላይ አብዛኛው የኢትዮጵያ እግር ኳስ ፌዴሬሽን በወቅቱ ከሶስተኛው አፍሪካ ዋንጫ በኋላ አንድ ትውልድ ነው ለአንድ አፍሪካ ዋንጫ የተሳተፈው። እና ከዛ በፊት እነ ከበደ መታፈሪያን ጨምሮ ብዙዎቹ እድሜያቸው ስለሄደ እነ መንግስቱ ወርቁ፣ እነ ሉቻኖ ባሳሎ፣ እነ ግርማ ዘለቀ መጡ። ሶ ክቡራቱ ይርነቃቸው ምን አደረጉ? ተጫዋቾች ናቸው ወደፊት አሰልጣኝ መሆን ያለባቸው። ስለዚህ እኛ በአብዛኛው ጊዜ አመራሩም እግር ኳስ ተጫዋቹም ፌዴሬሽኑም እኩል ነው የተመሰረተው። እኩል አየ እኩል በመመስረታቸው አንዱ ከአንዱ እውቀት አያገኝም። ስለዚህ መቻል በወቅቱ አብዮታዊ መቻል በወታደር ከቡልጋሪያ የተለያዩ በመጻጣፍ ያገኟቸው አሰልጣኞች ነበሩ። እንደ ጦር ሰራዊቱ ይሄ የፊትነስ ኮቾች ምናምን ይመጡ ነበረ። እና ከቡልጋሪያ እና ከሶቪየት ህብረት የመጡት አሰልጣኞች ለወታደሩ የመጡት ከክቡራቱ ይርነቃቸው ጋር እየተነጋገሩ ከተማ ውስጥ ያሉትን ቡድኖች አሰልጣኞች ያሰለጥኑ ነበር። እና እሳቸው ከ1958 እስከ 1960 ለሁለት ዓመት እንደዚህ ቀጥረው ነበር አሰልጣኝ። ከዛ በኋላ ግን አንድ ያሰቡት ሀሳብ ምንድን ነው? ሉቻኖ ቫሳሎን እየተጫወተ 1960 ላይ ጣሊያን ሀገር ሄዶ የሁለት ሳምንት የአሰልጣኝነት ኮርስ ወስዶ እንዲመጣ አደረጉት። እና ምን አሉ በጽሁፋቸው? እኛ ይህንን የምናደርገው እነዚህ ተጫዋቾች ናቸው ወደፊት አሰልጣኝ የሚሆኑትና ስለዚህ ከአፍሪካ ኮንፌዴሬሽን ከፊፋና ከአንዳንድ ከሰለጠኑ ከአውሮፓ ሀገራት ጋር በመነጋገር ልምድ መቅሰም አለብን፣ ለዛም መስራት አለብን ብለው በመጽሐፋቸው ጽፏል። በእውነት ነው የምነግርህ፣ ይህንን ከሁለት ቀን በፊት ያነበብኩት ጽሁፍ ነው የእሳቸው መጽሐፍ ላይ። እና የዛሬ 60 ዓመት እንዴት አርቀው እንዳሰቡ ያቸው ገባ። ምክንያቱም የእውቀት ሽግግር የምታመጣው የኛ ያሉትን አሰልጣኞች እዚህ ተጫዋቶ ካለፉ በኋላ ወደ ውጭ ሀገር ሄደው ሁሌ እኔ እናንተ እንደምናውራው በዚህ የአውሮፓን ኤ ላይሰንስ፣ የአውሮፓን ቢ ላይሰንስ፣ የፕሮ ላይሰንስ የእኛ ልጆች ቢይዙ ገባ የእውቀት ሽግግር ሰፊ ነው የሚሆነው ማለት ነው። ስለዚህ መሆን ያለበት አሰልጣኞቻችን እውቀታቸው ከፍ ሲል ነው የተጫዋቾችም እውቀት ከፍ የሚለው። ይህንን ማስመር አለብን። ስለዚህ በአንድ ዓመቱ 6 አሰልጣኞችን ምክትል አሰልጣኞችን የቀያየረው የኢትዮጵያ እግር ኳስ ፌዴሬሽን ከቤንጃሚን ጋር ሆኖ እንዴት ነው የእውቀት ሽግግር የሚመጣው? ለምሳሌ ቤንጃሚን ነበረ ከዘካሪያስ እና ከዮናስ ጋር ሰራ። ወዲያው ያተቋረጠና ፍቁ ተፈራና ሚኪና አመጡት። አሁንም የተቋረጠና ጃፒንና ፍጹም ገብረ ማርያምን አመጡት። ምን አይነት አካሄድ ነው የምንሄደው? እንዲ ቆም ብለን እኮ ማሰብ አለብን እኮ። እና ይሄ ነው ይሄ ያሳስበኛል። ስንታየው
2: በጣም አሪፍ። ምናልባት ባለን ትንሽ ደቂቃ ስለ ዋሊያዎቹ ሀሳብ ካለ አርብም ስንገባ በቀጥታ ስርጭት ኳሱ የሚተላለፍበት ሰዓት ላይ ነው እንግዲህ ከገባን የሚኖረው። ዋላዎቹ ከሱዳን ጋር የሚያደርጉት ጨዋታ አንድ ሰዓት እንግዲህ የምንመለከተው ይሆናል። የቀጥታ ስርጭት ከሌለ በቀጥታ ስርጭት እዚህ ሆነን እያየን እንቆያለን። ለማንኛውም ሀሳብ ስለ ዋላዎቹ በጥቂት ደቂቃ፣ 3 ደቂቃ አለን።
1: እሺ እንግዲህ የኢትዮጵያ ብሔራዊ ቡድን እንደ ተራራ የገዘፈ ጨዋታ ነው የሚጠብቀው ከሱዳንና ከሴኔጋል። የአራት ቀን ልዩነት ነው ያለው። እንግዲህ 40 ቀን ልምምድ አድርጎ የዝግጅት የወዳጅነት ጨዋታ ነው ያደረገው ከኢትዮጵያ ቤ ከአንደር 20 ከጊዮርጊስ እና ከሐዋሳ። እና እኔ አሁንም እንደምናገረው ውጤት አልጠብቅም። ውጤት የማልጠብቅበት ምክንያት ምንድን ነው? ልጆቻችን አልተፈተኑም፣ በቂ ፈተና አልወሰዱም። በቂ ፈተና ባልወሰዱበት በልምምድ ብቻ ጠንካራ ቡድን መገንባት አትችልም። ይሄ ዓለም አቀፍ ሕግ ነው። ዮሐንስ ሳሪም እንደተናገረው በእቅድ መሰረት የወዳጅነት ጨዋታ አዘጋጁልኝ ብዬ ጠይቄያለሁ አለ። ስለዚህ እግር ኳስ ፌዴሬሽኑ ደግሞ አሁንም ቴክኒካል ዳይሬክተር የለውም። ይሄ ስራ የቴክኒካል ዳይሬክተር ነው። ከተለያዩ ሀገራት ጋር በበጎ መልክ በመነጋገር ቡድኖችን ማዘጋጀት ያለበት ማን ነው? ቴክኒካል ዳይሬክተሩ ነው። ስለዚህ ከላይ ያሉት እንግዲህ አስተዳደሩን አቶ ባህሩ፣ ፕሬዚዳንቱ አቶ ኢሳያስ እንግዲህ ለዚህ ምላሽ ይሰጣሉ። ውጤት ስናጣ ለምን ብለን እንጠይቃለን። ግን ውጤት ስናጣ አይደለም መጠየቅ የነበረብን፣ መጀመሪያ ነበረ ቀድሞ መጠነን መደቆስ ያለብን። ቅዱስ ጊዮርጊስ ሚቾ ዛሬ በተናገረው ንግግር ምናልባት አድምጠው ከሆነ እዚህ ያደረግነው የወዳጅነት ጨዋታ ነበር አለ። ነገር ግን ባየሁት ነገር ጥሩ ነው ብዬ ነበር አለ። ነገር ግን ወጥቼ ከያንጋና ከእንትኑ ከዚህ ከአንደኛው ቡድን ኪንሻሳ ምሳለ ከሱ ጋር ከተጫወተ በኋላ የተናገረው ነገር ምንድን ነው? የበለጠ ቡድኔን አይቸዋለው ምን ያህል እንደሚቀረን አለ። ተመልከት። ምክንያቱም ያንጋ 12 ፕሮፌሽናል ተጫዋቾች ነበሩት። ያ የኪንሻሳው ቡድን ደግሞ እንደዚህ ወደ 14 የፕሮፌሽናል ተጫዋቾች ነበሩት እና እነሱ አየ በደንብ ዝግጅት ላይ ነበሩ፣ ጌም ላይ ነበሩ፣ ውድድር ላይ ነበሩ። ስለዚህ የቅዱስ ጊዮርጊስ አቅም የቱ ጋር እንደሆነ ለክቷል ማለት ነው። ይሄ ሚቾ ባለው ተቀባይነትና ባለው ኮሚኒኬሽን ነው ውጤታማ መሆን የቻለው። ሄዶ ለአምስት ቀን ቆይቶ የመጣው እኛስ ምን አደረግን ነው? ገባ? ውጤት ቢጠፋ አሰልጣኝ ዮሐንስ እንደጠይቀው ነው? ተጫዋቾች ልጠይቃቸው ነው? ያመረት ነው በቆሎ ነው? በቆሎ ነው የምጠብቀው እንጂ ስንዴ ለምን እጠብቃለሁ? የዘራሁት ከበቆሎ ከሆነ በቆሎ ነው የምጠብቀው፣ ስንዴ አልጠብቅም። ስለዚህ የእኛ ልጆች አቅማቸው የት ድረስ እንደሆነ አውቃለሁ፣ አይቻለሁ፣ አውቃቸዋለሁ። ልጆቹም ምን መስራት እንዳለባቸው አውቃለሁ። ሁለተኛ የሱዳንን ቡድን ተመልክቼዋለሁ። አብዛኞቹ ከአላሪ የተመረጡ አሉ። እንደገና ደግሞ ከግብፅ የተመረጠ አጥቂ አለ። ከእንግሊዝ ሁለት ተጫዋቾች፣ ሁለት ወንድማማቾች የተመረጡ አሉ። ከሊቢያ የተመረጠ ተጫዋች አለ። የእነዚህን ፕሮፋይል ገብቼ ስመለከት ነበረ። በዚህ ዓመት በሊጎቻቸው ላይ 16 ጎል 8 ጎል ያስቆጠሩ ልጆች አሉ እና ጥሩ አቅም ያላቸው ልጆች ናቸው። ስለዚህ እንዴት አድርገን ነው መቋቋም የምንችለው? እኛ ለእኔ ሁለት ተጫዋቾች ናቸው ከዝግጅት በላይ በውድድር ላይ ቆይተው የመጡት ከጋቶችና ከከናን ማርከነ ውጭ። ምናልባት አሁን በዚህ በወልዋሉ አድጋት እና በሲዳማ ቡና ጨዋታ ላይ የተመለከትናቸው ተጫዋቾች አሉ። እነሱ ሄደው ተጫወቱ። አሁን ትመለከታለ ከአላሊ ከሊቢያው ትሪፖሊ ይጫወታል አይደለ? ሲዳማ የዛን የትመለከተዋለ ገባ? አቅም የት ድረስ እንደሆነ ማለት ነው። ስለዚህ እኛ የቱ ጋር ነው ያለ ነው የሚባለው? ቢያንስ ሁለት የወዳጅነት ጨዋታ አግኝተን ቢሆን ኖሮ የተሻለ ይሆን ነበረ። ምክንያቱም በደንብ መገምገም የምትችለው የፊትነስ ብቃታቸው መገምገም የምትችለው ምክንያቱም የወንድ ልጅ ጨዋታ ሜዳ ውስጥ ነው። ገባ? አንድ አይነት ቴምፖ ያሉት ከእረፍት የመጡ ልጆችን ወስደ ከሀገር ውስጥ አጫውተ ውጤታማ ማድረግ አትችልም፣ እውነት ለመናገር ማለት ነው። ምክንያቱም በዘጠና ደቂቃ ውስጥ በአርባ አምስት ደቂቃ ውስጥ ከኳስ ጋር ያለውን ዲሲሽን ሜኪንግ ሩጫውን፣ ፍጥነቱን፣ ፊትነሱን ያንን ስትመለከት ነው ልጆቹን የት ጋር ናቸው ያሉት የሚለውን ነገር የምትመለከተው ስንታየው። ስለዚህ እኔ የሚመጣውን ውጤት በጸጋ እቀበላለሁ። ምክንያቱም ከደቡብ ሱዳን በኋላ ከአራት ቀን በኋላ ድጋሚ ደግሞ ባህር ዳር ላይ የምንጫወት
2: ጥሩ
1: እንደ ሀገር ሁሌ ምኞታችን ኢትዮጵያ ብሔራዊ ቡድን ጥሩ እንዲሆን ነው የምንፈልገው። ግን ጠንካራ ብሔራዊ ቡድን መገንባት የሚቻለው በስራ እንደሆነ ማመን አለብን ስንታየው።
2: በጣም አሪፍ አመሰግናለሁ ቴዲ ባጫ ከኳታር ዶሃ ስለ ሀሳብህ። መልካም ምሽት ይሁንልህ። አድማጮች እያደመጣችሁን የነበረው ጃልሜዳን ነው። በቀጥታ ስርጭት እስከ ሁለት ከእናንተ ጋር ቆንጆ ጊዜ እንዳሳለፍን ተስፋ እናደርጋለን። በርካቶች ሀሳባችሁን ሰጥታችሁኛል። አርብ በሚኖረን ዝግጅት መልሼ የማደርስ ይሆናል። ቀጣይ የብስራት ዝግጅቶች ሞቅ ደመቅ እንዳሉ ይቀጥላሉ። እኛ እዚህ ላይ እንሰናበታለን። መልካም አዳር።

0: ጃጃል ሜዳ ጃጃል ሜዳ የኛ ሜዳ በሰፊው ሜዳ
1: አሎ ጃል ሜዳ
2: አሎ ጃል ሜዳ
1: አሎ ጃል ሜዳ
2: አሎ ጃል ሜዳ
3: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁል ጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
4: ቢዝነስ ታይም በብስራት ኤፍኤም 101.1 ላይ የሚተላለፍ የሬዲዮ ዝግጅት
5: ቢዝነስ ታይም ዘወትር ማክሰኞ ከምሽቱ 2 ሰዓት እስከ 3 ሰዓት።
4: ቢዝነስ ታይም በሪል ስቴት፣ በኢንቨስትመንት፣ በቡና፣ በስራ ፈጠራ፣ በባንክና በተለያዩ ቢዝነሶች ላይ ያለውን መልካምና ተግዳሮት ላይ ትኩረት የሚያደርግ የሬዲዮ ዝግጅት
5: ቢዝነስ ታይም። አዘጋጆች መንገሻ ተሰማ ሲሆን ሚካኤል አለማየሁ የናምጭ።
4: ቢዝነስ ታይም።
6: ሰላም ሰላም፣ እንደምን ሰንብታችኋል? እንደምን አላችሁ? ክብራትና ክብራን የቢዝነስ ታይም አድማጮቻችን፣ ይህ ዘወትር ማክሰኞ ከምሽቱ 2 ሰዓት እስከ 3 ሰዓት እየተዘጋጀ የሚቀርብላችሁ ቢዝነስ ታይም ነው። ቢዝነስ ታይም እንደሚታወቀው እንግዲህ ስለተለያዩ የቢዝነስ ነክ ጉዳዮች ያነሳን ምንጫወትበት፣ ሐሳብ ምንለዋወጥበት የቢዝነስ ይዘት ያለው ፕሮግራም ነው። ፕሮግራማችን እንግዲህ ተጀምሯል። አሁን ፕሮግራሙን ይዤ መመራላችሁ መንገሻ ተሰማ ስዩም ነኝ። ቴክኒሻናችን ደግሞ አሸናፊ አበራ አብሮን አለ። ዛሬ ሚኪ ባልደረቤ አልተመቸውም፣ በስራ ጉዳይ ወደ ከተማ ውጭ ስለሆነ እሱ አይገኝም። እንግዲህ ዛሬም እንደተለመደው በቡና ላይ ሳምንትም ስለ ቡና ነበር ስንጨዋወት የነበረው። ያው ቡና ሰፊ እንደመሆኑ መጠን እንደገና ደግሞ የፊታችን መስከረም 21 በኦክቶበር ፈርስት በፈረንጆች አቆጣጠር የዓለም አቀፍ የቡና ቀን ተብሎ ይከበራል። እንግዲህ ከዚህ የቡና ቀን አከባበር ጋር በተያያዘ ኢትዮጵያ ምን ትጠቀማለች፣ እንዴት ራሳችንን እዚህ ውስጥ መሸጥ አለብን የሚሉትን ሀሳቦች ከቡና መስክ ላይ ከተሰማሩ ሰዎች ጋር በስልክ የምንጨዋወት ይሆናል ማለት ነው። ሁለት እንግዶች ይኖሩናል። ስለዚህ ሀሳብ አስተያየታችሁን በዚህ ፕሮግራም ላይ ያለውን በ0921 624242 ላይ በመልእክት ጻፉልን። አሁን እሱን መልሰን ለእናንተ የምናቀርብ ይሆናል ማለት ነው። እንግዲህ